0: ጤና ይስጥልን ክቡራትና ክቡራን አድማጮች እንደምን አደራችሁ።
1: ካን ሬዲዮ ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ የሚያሰራጨውን ዝግጅት እነሆ ጀመረ።
2: ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አደራችሁ። ለተሰኞ የጧት ፕሮግራማችን እነሆ ጀመረ። ከሁሉ አስቀድመን መልካም ቀን እንዲሆን እንመኛለን። ዛሬ ለቱ እንደ እብራን ዘመን አቆጣጠር ዮምሸኒ ካፍዛይን በአብ ታፍሽን ፔቫብ ሲሆን እንደ አውሮፓውያን ዘመን አቆጣጠር ኦገስት 10 ቀን 2016 ዓ.ም ነው። እንደ ኢትዮጵያውያን ዘመን አቆጣጠር ደግሞ ነሐሴ 4 ቀን 2018 ዓ.ም ነው። የቴክኒክ ባለሙያችን ሮኔን ዳህን ሲሆን የስቱዲዮ ተረኛ አስተናጋጆች ወርቅነሽ ሸቴና ሰጠኝ ዘመነነን። የተከበራችሁ አድማጮቻችን በቅድሚያ የሰዓቱን ዜና እናቀርብና ዛም የጋዜጦችም ዶክተር ዘገባና ቃለ ምልልሶች እናቀርባለን። ቆይታችሁ እስከ ፕሮግራማችን መጨረሻ ድረስ ከኛ ጋር እንዲሆን አስቀድመን እንጋብዛለን። አሁን የሰዓቱ ዜና በወርቅነሽ ሸቴ ይቀርባል።
1: አመሰግናለሁ ሰጠኝ። አርእስተ ዜና። ጠቅላይ ሚኒስትር ቢንያሚን ኔታንያሁ እስራኤል የሰላም ምክር ቤቱን 15 ነጥብ ሰነድ ውድቅ ማድረጓን ቢገልጹም ወደ ጋዛ ለሚገባው ዓለም አቀፍ ኃይል የመጀመሪያውን ካምፕ በቅርቡ ለማቋቋም መታቀዱ ተገለጸ። ካናዳ ሹት 11ኛው ቴሌቪዥን ጣቢያ ባካሄደው ቅድመ ግምገማ ጥናት የሊኩድ ፓርቲ የሚያገኘው መቀመጫ በትንሹ መጠናከሩ ተገለጸ። የእስላም ጂሃድ ጠቅላይ ሚኒስትር ቢንያሚን ኔታንያሁ በጋዛ የሚካሄደውን መልሶ ግንባታ መቃወማቸው ትራምፕ ጦርነቱ እንዲያበቃ ያዘጋጁትን እቅድ የሚቃወም ነው ሲል ሐማስን መደገፉን አስታወቀ የሚሉት ዋና ዋና ዜናዎች ናቸው። ዝርዝሩን እነሆ። ጠቅላይ ሚኒስትር ቢንያሚን ኔታንያሁ እስራኤል የሰላም ምክር ቤቱን 15 ነጥብ እቅድ ሰነድ ውድቅ ማድረጓን ቢገልጹም ወደ ጋዛ ለሚገባው ዓለም አቀፍ ኃይል የመጀመሪያው ካምፕ በቅርቡ ለማቋቋም መታቀዱ ተገለጸ። ጋዛ ሰርጥን መልሶ ለማቋቋም ለሚገባው ዓለም አቀፍ ኃይል በሁለት ሳምንት ተኩል ጊዜ ውስጥ የመጀመሪያው ካምፕ በራፊያህ እንደሚቋቋም በቅራት ጋት የሚገኘው የአሜሪካ ኃይል እዝ አንድ ምንጭ ለ11ኛው ቴሌቪዥን ጣቢያ ገልጿል። ጠቅላይ ሚኒስትር ቢንያሚን ኔታንያሁ በትናንቱ የካቢኔ ስብሰባ ላይ እስራኤል ሰነዱን ውድቅ እንደምታደርግ ያስታወቁት የካቢኔ ሚኒስትሮች ባደረጉት ጫና ምክንያት መሆኑን የ11ኛው ቴሌቪዥን ጣቢያ ዘጋቢ ኢታይ ብሉመንታል ከላከው ዘገባ መረዳት ችለናል። ካናዳ ሹት 11ኛው ቴሌቪዥን ጣቢያ ባካሄደው ቅድመ ጥናት የሊኩድ ፓርቲ የሚያገኘው መቀመጫ በትንሹ መጠናከሩ ተገለጸ። ካናዳ ሹት ትናንት ይፋ ባደረገው ጥናት የሊኩድ ፓርቲ ከ23 ወደ 24 አባላት ከፍ ያለ ሲሆን የአሻር የተሰኘው የጋዳ የዘንኩት ፓርቲ 23 አባላትን እንደያዘ መቀጠሉ ተገልጿል። በናፍታሊ ቤኔት የሚመራው በያሃድ ፓርቲ በፊት እንደነበረው 13 አባላትን የያዘ ሲሆን ጽዮኑት አዳቲት አንድ አባል ጨምሮ ወደ 5 ከፍ ማለቱ ተገልጿል። ዑጽማ ይሁዲት ከበፊቱ ቀንሶ ወደ 8 መቀመጫዎች መውረዱ በጥናቱ ተገልጿል። ሀዲሞክራቲ የሚተሰኘው በሁለት አባላት ጨምሮ 10 መቀመጫዎችን እንደሚያገኝ በጥናቱ የተገለጸ ሲሆን እስራኤል ቤተኑ አንድ ጨምሮ 11፣ ራም የተሰኘው የአረብ ማህበረሰቦችን የሚወክለው ፓርቲ ወደ 6 አባላት ከፍ ያለ ሲሆን የኔታንያሁ ቡድን 53 አባላትን የሚያገኝ እንደሆነና የአይዘንኩት ደግሞ የአረብ ፓርቲዎችን ሳይጨምር 56 መቀመጫዎችን በክነሴት እንደሚያገኝ ተገልጿል። ከዚህ ጋር ተያይዞ የሂሊት ሮፐርና የጊላድ አርዳን ፓርቲዎች ወደ ክነሴት የሚያስገባ ድምጽ እንደማያገኙ ትናንት በተካሄደው ወይም ይፋ በሆነው ጥናት ተገልጿል። እስላም ጂሃድ ጠቅላይ ሚኒስትር ኔታንያሁ በጋዛ የሚካሄደውን መልሶ ግንባታ መቃወማቸው ትራምፕ ጦርነቱ እንዲያበቃ ያዘጋጁትን እቅድ መቃወም ነው ሲል የሐማስን ሀሳብ መደገፉን አስታወቀ። እስላም ጂሃድ ባወጣው መልእክት በጋዛ ሰርጥ የተኩስ አቁም ስምምነት ውሉ ሲፈረም የተጠለፉ እስራኤላውያን እንዲለቀቁ አድርጓል፣ ነገር ግን በቦታው የጋዛ ነዋሪዎችን እልቂት አላስቆመም ብሏል። የእስላም ጂሃድ በተጨማሪም የሰላም ምክር ቤቱ ስራ አስኪያጅ ኒኮላይ ሚላድኖቭ ለኔታንያሁ የተኩስ አቁም ስምምነቱን እንዲጥሱ ይፈቅዳሉ በማለት የወቀሰ ሲሆን የትራምፕ መንግስትም እስራኤልን ስላልተቃወመ ሊተች ይገባዋል ብሏል። የእስራኤል መከላከያ ሰራዊት ከ5 ወራት በፊት ይሁዳ ሸርማንን የገደለውን አሸባሪ ዳስ ሐሰንን ቤት ለማፍረስ መዘጋጀቱ ተገለጸ። ዳስ ሐሰን ከአምስት ወራት በፊት ቤታምሪን በተባለው ሰፈር ባደረሰው ሽብር ጥቃት ይሁዳ ሸርማንን ሲገድል ሌላ አንድ ተጨማሪ ዜጋ ማቁሰሉ ይታወሳል። መከላከያ ሰራዊቱ ያወጣው መልእክት ለአሸባሪ ቤተሰቦች የተላለፈ ሲሆን ቤተሰቦቹ በጉዳዩ ይግባኝ መጠየቅ እንደሚችሉ ተነግሯቸዋል ተብሏል። የእሳት አደጋ ኮሚሽን ጽፈት ቤት በተፈጠረው ከባድ ሙቀት ምክንያት የእሳት ቃጠሎ ይነሳል በሚል ስጋት ህዝቡ ከፍተኛ ጥንቃቄ እንዲያደርግ ጥሪ ያቀረበ ተባለ። በሀገር አቀፍ ደረጃ ክፍት ቦታዎች ላይ እሳት ማቃጠል እንደማይቻል የወጣው እገዳ ቢያንስ በእስካያዝ ነገር መጨረሻ ስራ ላይ እንደሚቆይ ተገልጿል። የእሳት አደጋ ተከላካይ ኮሚሽን ትንሽ ብልጭታ ከባድ ወይም ታላቅ ቃጠሎ እንደሚፈጠር በማሳሰብ ሲጋራ የሚያጨሱ ዜጎች የተለኮሰ ሲጋራን ክፍት ቦታ ላይ እንዳይጥሉ አሳስቧል። ዜጎች የእሳት ቃጠሎ ወይም ጭስ ሲያዩ በፍጥነት ወደ 102 ወይም 102 ቁጥር ደውለው ለእሳት አደጋ ቢሮ ማሳወቅ እንዳለባቸው ኮሚሽኑ በድጋሚ ለዜጎች አሳስቧል። በአሜሪካ ኒውጀርሲ በሚገኘው የፕሬዝዳንት ትራምፕ የጎልፍ መጫወቻ ሜዳ አቅራቢያ በተከለከለ የአየር ክልል የገቡ ሁለት የሲቪል አይሮፕላኖች አቅጣጫ ቀይረው ወደ ሌላ አቅጣጫ እንዲበሩ ተደረገ ተባለ። አይሮፕላኖቹን ሁለት F-16 የጦር አይሮፕላን የተከተሏቸው መሆኑን ከደረሰን ዘገባ መረዳችለናል። በመጨረሻም የአየር ንብረት ትንበያ፣ ዛሬ ሙቀቱ በትንሹ እንደሚጨምርና በመላ ሀገራችን ከባድ ሙቀት እንደሚኖር ነገ ማክሰኞም ተመሳሳይ ሆኖ እንደሚቀጥል የአየር ንብረት ትንበያ ባለሙያዎች ከላኩልን ዘገባ መረዳችለናል። የዛሬው ቀን የሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌምና በጽፋት 33፣ በቴላቪቭና በሃይፋ 32፣ በበኤርሸባ 37፣ በኢላትና አካባቢዋ 42 ዲግሪ ሴንቲግሬድ ይደርሳል። ሰጠኝ ዜናው አበቃ።
2: ወርቅነሽ ለዜናው እናመሰግናለን።

የተከበራችሁ አድማጮቻችን ከዚህ ቀጥለን የዛሬ ጋዜጦች ላምባቢያን ይዘዋቸው ከቀረባቸው በርካታ ዘገባዎች መካከል ዋና ዋና ናቸውን ርዕሰ ጉዳዮች ባጭሩ እንመለከታለን። የማሪብ ጋዜጣ በዛሬ ዘገባው ትልቅ ትኩረት የሰጠው ጠቅላይ ሚኒስትር ቢንያሚን ኔታንያሁ ያዛ ሰርጥ የሰላም ምክር ቤት ያቀረባቸውን ባለ 15 ነጥብ ሐሳቦች እስራኤል የማትቀበላቸው መሆኑን ትላንት ማስታወቃቸውን ነው። እንደ ጠቅላይ ሚኒስትሩ ገለጻ የሐማስ ድርጅት ሙሉ በሙሉ የጦር መሳሪያ ትጥቁን እስካልፈታ ድረስ እስራኤል ጦሯን ከጋዛ ሰርጥ አታስወጣም ብሏል። ያዛ የሰላም ምክር ቤት የአካባቢውን ሰላም ያስከብራል እንዲሁም ሁለተኛውን ዙር የተኩስ አቁም ስምምነት ተግባር ላይ ሊያውል ይችላል የሚሉ 15 ነጥቦችን ማቅረቡ ይታወሳል። ከ15 የሰላም ሐሳቦች መካከል 3ቱ ለእስራኤል የማይመቹ እንደሆነ ይነገራል። አንደኛው እስራኤል ጦር አዛን ለቆ ይውጣ የሚለው ሲሆን ሁለተኛው እስራኤል በጋዛ ሰርጥ በሽብርተኞች ላይ እርምጃ መውሰዷን እንድታቆም የሚለው ነው። ሶስተኛው ደግሞ የሐማስ ድርጅት ሙሉ በሙሉ የጦር መሳሪያ ትጥቁን ሳይፈታ ሁለተኛውን ዙር የተኩስ አቁም ስምምነት መጀመሩ ጉዳይ ናቸው። ጠቅላይ ሚኒስትር ኔታንያሁ ትላንት እንዳስታወቁት ሐማስ በእውነተኛ መንገድ የጦር መሳሪያ ትጥቁን ሳይፈታ እስራኤል ጦሯን ከጋዛ አታስወጣም ብለው ተናግረዋል። በሌላ በኩል ደግሞ እስራኤል በሽብርተኛ ድርጅቶች ላይ ጥቃት መፈጸሟ ማቆማ ሐማስ እንደገና እንዲደራጅ እድል የሚሰጠው መሆኑን የእስራኤል ጦር ከፍተኛ አመራሮች መግለጻቸውን የማሪብ ጋዜጣ በዛሬ ዘገባው አቅርቧል። የኢዲዮ ታህሮኖት ጋዜጣም የጋዛ ሰርጥን ጉዳይ እንደ ማሪብ ዘግቧል። የሰላም ሐሳቡና ምላሹ በሚል ርዕስ እንደዘገበው ጋዛ ሰርጥ የተኩስ አቁም ስምምነት ቢኖርም ጎን በጎን ደግሞ እስራኤል ያዛ ሰርጥ የሰላም ምክር ቤት ያቀረባቸውን ባለ 15 ነጥብ የሰላም ሐሳቦች እንደማትቀበላቸው ጠቅላይ ሚኒስትር ኔታንያሁ ትላንት አስታወቁ በማለት ያዛ ጉዳይ ወሰብሰብ ወዳለ ሁኔታ እንደገባና አሜሪካም በእስራኤል ላይ ጫና ታደርጋለች ተብሎ የሚጠበቅ መሆኑን ጋዜጦች ዘግቧል። የሃሬጽ ጋዜጣም የጋዛን ጉዳይ ዘግቧል። ጠቅላይ ሚኒስትር ኔታንያሁ ያዛ ሰርጥ የሰላም ምክር ቤቱን 15 የሰላም ሐሳቦች የማይቀበሉ መሆኑን ትላንት አስታውቀዋል። ኔታንያሁ ጊዜ ለመውሰድ እየጣሩ ነው። ጠቅላይ ሚኒስትሩ አንዱ ከሌላው የሚጋጩ ሐሳቦችን ይሰነዝራሉ። ጠቅላይ ሚኒስትሩ በትላንትናው የመንግስት ስብሰባ ወቅት ነው እስራኤል የጋዛ ሰርጡን የሰላም ምክር ቤት ሐሳቦች የማትቀበላቸው መሆኑን ያስታወቁት። በአንድ በኩል የአሜሪካው ፕሬዝዳንት ዶናልድ ትራምፕ የጋዛ ሰርጥን መልሶ ለመገንባት ወሳኝ እርምጃዎች እንዲፈጸሙ እየጣሩ ነው። በሌላ በኩል የእሳቸው ተባባሪ የሆኑት ጠቅላይ ሚኒስትር ኔታንያሁ የሰላም ምክር ቤቱን ሐሳብ በመቃወም የሊኩድን ፓርቲን የምረጡኝ አጀንዳ ለማስኬድ እየጣሩ ነው። ኔታንያሁ ትላንት የሰጡት መግለጫ የመከላከያ ሰራዊቱ በከፊል ከጋዛ ራፊያህ አካባቢ እንዲወጣ ያለውን ዝግጅት በተመለከተ ሊያስኬድ ይችላል። በራፊያህ አካባቢ ዓለም አቀፍ ሰላም አስከባሪ በማስፈሩ አዛን መልሶ ለማቋቋም እቅድ አለ በማለት ሐሬጽ ላዛ ያለውን ውስብስብ ሁኔታ ዘግቧል። የእስራኤል አየም ጋዜጣን በበኩሉ የእስራኤል የፖለቲካው አመራር ጋዛ ሰርጥን በተመለከተ በየቀኑ ሪፖርት እንዲቀርብለት በመጠየቁ የተኩስ አቁም ስምምነቱ መጣሱን በየቀኑ እያስታወቀ ነው። ጦሩ ባለፉት 24 ሰዓታት ብቻ 95 የተኩስ አቁም ስምምነት ጥሰቶች ነበሩ። ከነዚህ መካከል 14ቱ የተለያዩ ክስተቶች የታዩባቸው ናቸው። ሐማስ ስምምነቶችን መጣሱን እስራኤል ለአሜሪካ አስታውቃለች። የእስራኤል ጦር ከጋዛ ሰርጥ ለቆ በመውጣቱ ዙሪያ በኢየሩሳሌምና ዋሽንግተን መካከል የሐሳብ ልዩነቶች አሉ ብሏል ጋዜጣው። ጠቅላይ ሚኒስትር ኔታንያሁ ያዛ ሰርጥ የሰላም ምክር ቤትን 15 የሰላም ሐሳቦች ውድቅ አድርገዋል። በእስራኤል ወታደሮች ላይ ጥቃት ለመፈጸም የሚሞከር ከሆነ እርምጃ መውሰዳችን እንቀጥላለን ማለታቸውን የእስራኤል አየም ጋዜጣ በዛሬ ዘገባው ተመልክቷል። እስራኤል ጋዛ ሰርጥ የሰላም ምክር ቤቱን ሐሳብ ውድቅ ማድረጓን ተከትሎ ሐማስ ትላንት ባወጣው መግለጫ ሁለተኛው ዙር የተኩስ አቁም ስምምነት ሙሉ በሙሉ ተግባር ላይ እንዲውል እንጠይቃለን፣ የእስራኤል ጦር አዛን መለቆ መውጣት አለበት፣ የመተላለፊያ ኬላዎችን መከፈት ይገባቸዋል፣ የሰብአዊ እርዳታ በብዛት እንዲገባ እንጠይቃለን፣ የተፈናቀሉ ፍልስጤማውያን መጠለያ እንዲያገኙና የአዛ ሰርጥ መልሶ ግንባታ እንዲጀመር አሳስቦ የአዛ ሰርጥ የሙያተኞች አካል የአካባቢውን ጉዳይ እንዲመራ መፍቀድ ይገባል ካለ በኋላ ሐማስ ከጋዛ ሰርጥ የሰላም ምክር ቤት ጋር ትብብሩን አጠናክሮ የሚቀጥል መሆኑን አስታውቋል። የእስላም ጂሃድ ድርጅትም የሐማስን ሐሳብ አጠናክሮ እስራኤል የሰላም ምክር ቤቱን ሐሳብ አለመቀበሏ የትራምፕን የሰላም እቅድ ውድቅ ማድረግ ነው በማለት ነቅፏል። ሌላው ሁሉም ጋዜጦች የተመለከቱት በእስራኤል በታዳጊ ልጆች ላይ የሚደርሱ ጉዳቶች እየጨመሩ መሄዳቸውን ነው። አሶን ሮዴፋሶን በሚል አደጋን እየተከተለ ጉዳት
ጉዳት ያደረሰ ነው በሚል ርዕስ ማሪው መሆን ኢዲዮ ተሃሮነት እንዲሁም ሌሎች ጋዜጦች ዛሬ ባቀረቡት ዘገባ ትላንት ቀን 1 ሰዓት ከ43 ደቂቃ ላይ በሎድ ከተማ በጻለል ዳቪድ ጊለር የተባለ የ5 አመት ልጅ በመኪና ውስጥ ለሁለት ሰዓታት ተኩል ያክል ተረስቶ በከባድ ሁኔታ ተጎድቶ ወደ ሆስፒታል ቢወሰድም ህይወቱ አልፏል። እንዲሁም ትላንት ቀን 3 ሰዓት ከ32 ደቂቃ ላይ ደግሞ ኤልካናን ካርኔ ተባለ 12 አመት ልጅ በዮርዳኖስ ወንዝ ከጀልባ ላይ ወድቆ ህይወቱ አልፏል። ትላንት ምሽት 7 ሰዓት ከ17 ደቂቃ ላይ ደግሞ ዮናታን ኤፍራይም የተባለ የ16 አመት ታዳጊ ልጅ ከከፍታ ቦታ ወደ ዝቅተኛ ቦታ ሲንሸራተት ህይወቱ አልፏል። በአጠቃላይ ትላንት በተለያዩ ቦታዎች በተለያዩ ምክንያቶች 3 ልጆች ህይወታቸው ከማለፉ ባሻገር ከቅርብ ጊዜ ወዲህ በእስራኤል ታዳጊ ልጆች ላይ አደጋው እየጨመረ መሄዱና ወላጆችም ሆነ ሌሎች የሚመለከታቸው ክፍሎች ልብ ሊሉ የሚገባ መሆኑን ጋዜጦች በዛሬ ዘገባቸው ተመልክቷል። ሌላው የዲዮ ተሃሮነትና ማሪብ ዘገቡት የአሜሪካና ኢራንን ጉዳይ ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሀገራቸው ከኢራን ጋር በመታከየው ድርድር በሆርሙዝ የባህር ወሽመጥ መከፈት ብቻ ከስምምነት የሚደርሱበት ሁኔታ ሊኖር እንደሚችልና በጦርነቱ የተቀመጡ የኒውክሌር እቅዷና ሌሎች ጉዳዮች ወደ ጎን የሚተውበት ሁኔታ ሊኖር እንደሚችል በእስራኤል በኩል ስጋት መኖሩን ጋዜጦች ዘግቧል። በድርድሩ ኢራን አቋሟን የበለጠ ያጠናከረች ነው፣ አሜሪካ ያለቻቸውንም በቀላሉ እየተቀበለች አይደለም ብሏል የኢዲዮ ተሃሮነት ጋዜጣ። ማሪብ በዛሬ ዘገባው በስፋት ካቀረባቸው መካከል አንዱ በግሪክ እስራኤልን በመቃወም ትላንት የተካሄዱ ሰላማዊ ሰልፎችን ነው። ፍልስጤማውያንን የሚደግፉ የሀገሪቱ ዜጎች ትላንት ከመቶ በላይ በሚሆኑ የተለያዩ የግሪክ ቦታዎች የተቃውሞ ሰልፎችን አካሂደዋል። እስራኤል በፍልስጤማውያን ላይ ጉዳት ታደርሳለች በማለት የግሪክ ዜጎች ከአሁን በፊት ታይቶ በማይታወቅ ሁኔታ ትላንት ከመቶ በላይ በሆኑ የተለያዩ ቦታዎች የተቃውሞ ሰልፎችን አካሂደዋል። በሌሎች አውሮፓ ሀገራትም እንዲሁ የተቃውሞ ሰልፎች ነበሩ። እስራኤል ብሔራዊ ደህንነት ጥበቃ ቢሮም በግሪክ ለሚገኙ ዜጎች ማሳሰቢያ አውጥቶ ነበር፣ ተጠንቀቁ፣ በዚህ ሰላማዊ ሰልፍ በሚካሄድባቸው አካባቢዎች አትቅረቡ በማለት ማሳሰቡን ጋዜጦች በዛሬ ዘገባቸው ተመልክተዋል። ሌላው ሀሬዝ ጋዜጣ የተመለከተው ኤአይ የተባለው ዘመናዊ የቴክኖሎጂ ውጤት በመጪው እስራኤል ምርጫ ላይ በጥሩ መንገድም ሆነ በተቃራኒው ተጽዕኖ ሊያሳድር እንደሚችል ጋዜጣው ዘግቧል። የኤአይ ጥሩ ጎኑ ፓርቲዎች የምርጫ ውጤቶችንና የምረጡኝ ዘመቻዎችን ይከታተሉበታል፣ መጥፎ ጎኑ ደግሞ አስመስለው በመስራት ሊያታልሉ የሚችሉ ነገሮችን ሊያመጣ ይችላል ተብሏል። ሌላው ኤአይ ጥሩ ሁኔታንም የሚሰራበት ሁኔታ እንዳለና የአሜሪካ ሳይንቲስቶች በኤአይ ቫይረስ አስመስለው መስራታቸውና በሕክምናው ምርምር ዙሪያ አስተዋጽኦ ሊያበረክት የሚችልበትን ሁኔታ በአሜሪካ ካሊፎርኒያ የስታንፎርድ ዩኒቨርሲቲ ምሁራን መስራታቸውን ሀሬጽ በዛሬ ዘገባው አቅርቧል። የተከበራችሁ አድማጮቻችን የጋዜጦች አምድ ዝግጅት ባጭሩ ይህን ይመስላል። Thank you.

0: የተከበራችሁ አድማጮቻችን አሁን ተይዘገባ የምናቀርበት ሰዓት ነው። ወርቅነሽ በድጋሚ እንዴት አደረሽ?
1: እግዚአብሔር ይመስገን። እንዴት አደረክ ሰጠኝ?
0: ደህና ነኝ። እንግዲህ የተለያዩ ተይዘገባዎች አሉን። የመጀመሪያው እንግዲህ ትላንት ጀምሮ ከሰዓት በኋላ ጀምሮ መነጋገር የሆነ ጉዳይ ነው። እስራኤል ጋዛ ሰርጥን ሰላም ምክር ቤት 15 ነጥቦች የማትቀበል መሆኑን ጠቅላይ ሚኒስትር ናታንያሁ በትላንትና መንግስት ስብሰባ ወቅት አስታውቀዋል። ሁኔታው አነጋጋሪ እንደሆነ ነው። እንዴት ነው ያንን እንግዲህ የሰላም ምክር ቤቱ ያቀረበውን ሐሳብ እስራኤል ማትቀበለው ከሆነ የትራምፕን ሐሳብ ውድቅ ማድረግ አይሆንም ወይ?
1: አው ይሄ ነገር አሁን ትንሽ ለእስራኤል አስቸጋሪ የሆነ የመጣ ይመስላል። እንዳልከው ትናንት ጠቅላይ ሚኒስትሩ ይህን ባለ 15 ነጥብ ስምምነት ላልቃ እንደማይቀበሉ አስታውቀዋል። እንግዲህ ትልቁ ችግር ምንድን ነው? ሀሳቡን እንደ ችግር አድርጎ ያስነሳው ሐማስ የሐማስ አሸባሪ ድርጅት ትጥቁን ሳይፈታ በስምምነቱ መሰረት ሁለተኛው ዙር የስምምነት ምዕራፍ መጀመሩ ለእስራኤል ትልቅ ምክንያት ነው ሀሳቡን ላለመቀበል። ይሁን እንጂ ያው ትልቁ እንዳልነው የሐማስ ድርጅት አሁንም ጋዛ ውስጥ ይገኛል። ትጥቁንም አልፈታም። ጋዛንም በፍላጎቱ ለቆ አልወጣም። አጋጣሚውን መጠቀም ነው የሚፈልግ። የዓለም አቀፍ የሰላም ምክር ቤት ስራውን ሲሰራ ጎን ለጎን ሐማስም የራሱን ስራ መስራት የሚፈልግ ነው የሚመስለው፣ ራሱን እንደገና ለማጠናከር። በእስራኤል በኩል ደግሞ ያው መረጃዎች እንዳሉና ይህ ሁኔታ እንደማትፈልግ በግልጽ እየተናገረች ነው። ይሁን እንጂ በተለይ በቅራት ጋት የሚገኘው የአሜሪካ መከላከያ ሰራዊት እዚያው እንግዲህ ለአመታት ማለት ይቻላል እንግዲህ ከአንድ አመት በላይ ነው በዛ በቅራት ጋት ከተቀመጠ የመጀመሪያው የዓለም አቀፉ ሰላም ምክር ቤት እንግዲህ ከተለያየ ሀገራትም ወታደሮች እንደሚገቡ ነው የሚታወቀው እና የመጀመሪያው ወታደራዊ ካምፕ ወይም መጠለያ በራፊያ አካባቢ እንዲሰራ ወስኗል። በእስራኤል በኩል እስካሁን ይህን ሀሳብ አልተቀበለችም። እንዳልከው እንግዲህ ዞሮ ዞሮ በአሜሪካና በእስራኤል መካከል ሊሆን ነው አለመግባባቱ የሚፈጠረው እና እንግዲህ እንጃ ምናልባት ጠቅላይ ሚኒስትር ቢንያሚን ናታንያሁ ተጨማሪ የቤት ስራ ትራምፕ ጋር ለመገናኘት ለማግባባት ሊያስፈልጋቸው ይችል ይሆናል። ሁኔታው ግን ትንሽ ከረር ያለ ይመስላል። ምክንያቱም ዓለም አቀፍ አካል ተረክቦታል እና ሁኔታውን አስቸጋሪ ነው ያለው ሁኔታ ለእስራኤል በጣም ያሰጋል እየተባለ ነው። ሐማስ ዞሮ ዞሮ ራሱ እንዲያጠናክር ያግዘዋል እንጂ ሐማስ ጋዛ ሰርጥን ለቆ እንዲወጣ አያደርግም። በዛ ላይ ደግሞ የተለያዩ ሀገራት ነው እንግዲህ የሚገቡት ወደዚህ ሰላም ምክር ቤት ተብሎ ፍልስጤማውያንን የሚደግፉ የፍልስጤማውያን ህዝብ እንደገና እንዲጠናከር የራሱ የሆነ ሀይል እንዲኖረው የሚፈልጉ ሀገራትም እንዳሉ ይታወቃል እና አስጊና አከራካሪ እንደሆነ ነው የሚገለጸው ሁኔታው። ሰጠኝ፣ አንተስ እንዴት አየኸው?
0: አዎ እንግዲህ ድርድር ከተባለ ሰጥቶ መቀበል ነው። ሁሉም እንደው እስራኤል የፈለገችው ሁኔታ ላይሆን ይችላል፣ እንዲሁም ደግሞ ፍልስጤማውያን የፈለጉት ሁኔታ ላይሆን ይችላል። ግን ትልቁ ጥያቄ አሁን የሰላም ምክር ቤት ተብሎ ፕሬዚዳንት ትራምፕ ያቋቋሙት እሳቸው እንዲመራ ይህን አካባቢ መቼም ከእሳቸው ጋር እየተወያየም ሊሆን ይችላል ይህንን ውሳኔ የሚያስተላልፈው እና ከዛ ውሳኔው ከተላለፈ በኋላ አልቀበልም የሚለው ነገር ወደፊት ይህንን የሰላም ሀሳቡን ውድቅ ማድረግ አይሆንም ወይ የሚሉ ጥያቄዎች እየቀረቡ ነው። በሌላ በኩል ደግሞ የሐማስ ድርጅት እየተጠናከረ ነው፣ እርምጃ የማይወሰድበት ከሆነ የእስራኤል ጦር አዛን ሙሉ በሙሉ እንዲለቅ ነው የሚፈለገው። እንደዛ ከሆነ ሐማስ ይህንን አጋጣሚ በመጠቀም ራሱን አዘጋጅቶ አጠናክሮ ሊመጣ ይችላል። የእስራኤል ጠላትነቱን የበለጠ ያጠነክራል እንጂ ሐማስ እንደሚባለው የጦር መሳሪያ ትጥቁን አይፈታም። እንዲያውም እኮ ሐማስ የጦር መሳሪያን የማስረክበው ለፍልስጤማውያን ድርጅቶች ነው፣ በመጋዘን ይቀመጥ እንጂ አለ ለግብፅ ወይም ለሌላ አካል አስረክባለሁ አላለም። እና ይህ ጉዳይ ሁለቱ የሚጣረሱ ናቸው፣ በጣም አደጋም ያላቸው ናቸው። እንዲሁ እንደው በቃላት ብቻ ወይም የአሜሪካው ፕሬዚዳንት ስላሉ ወይም የሰላም ምክር ቤቱ ሀሳቦችን ስላቀረበ ብቻ በቀላሉ የሚታዩ ነገሮች አይደሉም። ለእስራኤል ደህንነት አደጋ ያላቸው ነው መስለው የሚታዩኝ። ወርቅነሽ፣
1: አዎ እውነትም እንግዲህ ለእስራኤል ደህንነት ቀላል አይደለም። ደግሞ የሰላም ምክር ቤት ውስጥ የእስራኤልን ተቃውሞ ይቀበላል ወይ? አስቸጋሪ ነው እንግዲህ አሁን ያለው ሁኔታ የሆነው። ሰጠኝ፣ ያው ሌላው ቀደም ሲል በጋዜጦች የተመለከትከው የታዳጊ ልጆች በተለያየ አደጋ ህይወታቸው ማለፉ የተለመደ ነው። በበጋ ወቅት በተለይ መኪና ውስጥ ኢምርሳት ለመዝናናት የሚወጡ ልጆች የተለያየ አደጋ ሲገጥማቸው ማየት ግን የሚገርም ነው። በአንድ ቀን ትናንት 3 ልጆች ነው ህይወታቸው ያለፈው እና እንደ ሁኔታ እንዴት ነው የግድ ማህበረሰባችን አጠቃላይ እስራኤል ህዝብ ልብ ሊለው የሚገባ ጉዳይ ነው እና እንዴት ነው ይህን አደጋ መከላከል የሚቻለው?
0: አዎ ቀላል ነገር አይደለም። መጀመሪያ የአምስት ዓመት ልጅ ከመኪና መርሳት በጣም የሚያሳዝን ነው። ምንሽ መቼም ወላጆች ብዙ ውጥረት ይኖርብናል፣ ብዙ ስራ አለ፣ ብዙ ኃላፊነት አለ፣ መሯሯጥ ሊኖር ይችላል። ግን ልጆችን በመኪና ውስጥ ረስቶ እንደው ህይወታቸው እስኪያልፍ ድረስ በዚህ ሙቀት ሲጎዱ በጣም የሚያሳዝን ነው። አሁን በጻለል ዳቪድ የተባለው የአምስት ዓመት ልጅ በመኪናው ከሁለት ሰዓት በላይ ተረስቶ 2 ሰዓት ተኩል ያክል ተረስቶ ከቆየ በኋላ ሆስፒታል ቢወሰድም ህይወቱ ሊያልፍ መቻሉን ነው። ሌላው የ12 ዓመት ልጅ ኤልካናን ካርኒ ደግሞ በዮርዳኖስ ወንዝ እንግዲህ በጀልባ ሳለ ከጀልባው ወድቆ ያው እንግዲህ ወንዝ እንግዲህ ወራጅ እስከሆነ ድረስ ወደ ተለያየ ቦታ ወስዶት እዛው ህይወቱ እንዳለፈ ነው የተገኘ። ሌላው ደግሞ 16 ዓመት ታዳጊ ልጅ ወጣት ነው። እሱም ደግሞ በመሬት ላይ ሲንሸራተት ነው ህይወቱ ያለፈው እና ሌሎችም በውሃ ውስጥ በመስመጥ እንዲሁም ደግሞ በተለያዩ አደጋዎች፣ እርስ በርስ ግጭት፣ በወጣቶች ላይ የሚደርሱ አደጋዎች ያልተጠበቁ መሆን የማይገባቸውና እንደው በጥንቃቄ ጉድለት ብዙ ልጆች በአጭር ሲቀጩ ማየት በጣም የሚያሳዝን ነው እና ህብረተሰቡ ትልቅ ትኩረት ሊሰጠው የሚገባ ነው የምለው። ቀላል ነገር አይደለም። ልጅ እንዲህ ያለ በአጭር አደጋ ማጣትና ሁላችንም ስናይ እንደዚህ አይነት ነገሮች በትብብር የልጆችን ጉዳይ ትኩረት ሰጥተን መንቀሳቀስ ያለብን መስሎ ነው የሚታይ። የሚጨምረው ካለ ወርቅ ነሽ።
1: አዎ በጣም ያሳዝናል። በተለይ በዚህ በበጋ ወቅት ልጆችን መኪና ውስጥ መርሳት አዎ አዲስ ነገር አይደለም። ከባድ ቢሆንም እንዳልከው መፍረድም አይቻልም። የተለያዩ ነገሮች አሉ። መቼም በህይወት ሰው ልጅን የሚረሳበት ምክንያት ቀላል እንዲህ በቀላሉ ላይሆን ይችላል። ግን ዞሮ ዞሮ መቼም ከባድ ነው። የተለያዩ የቴክኖሎጂ ውጤቶች ተጀምረዋል ተብሎ ነበር። ሰው መኪና ሲወጣ የሆነ የሚያስታውስ ነገር ከመኪና ውስጥ የቀረ ነገር ካለ እንግዲህ በዚህ ደረጃ አስቸጋሪ ነው ያለንበት ዘመንና የህይወት ሂደት። እንደዛ አይነት ነገሮች ቢኖሩ መልካም ነበር እንጂ እንግዲህ 5 ዓመት ልጅ እንዳልከው ወይ ተኝቶ ሊሆን ይችላል። ከነሲያ ያው ከጉዞ በኋላ ደክሞት ይሆናል። ወላጅ ደግሞ እንዲሁ በችኮላ ወደ ጉዳዩ ይሮጣል። መጨረሻ ላይ ግን ውጤቱ በዚህ ደረጃ በጣም ልብ የሚሰብር ነው። በተቻለ መጠን እኔ ላይ አይደርስም ማለት አይገባም። እንደው ሁሉም ሰው ጥንቃቄ ሊያደርግ ይገባል። ይህ አየር ጸባይ ደግሞ በጣም ከባድ ነው። እንኳን መኪና ውስጥ ተረስቶ ሰው ውጭም እንዲሁ ዝም ብሎ የተወሰነ ደቂቃ መቆም የሚቻል አይመስለኝም። እንደው ያለ መከላከያ ጥንቃቄ ማድረጉ መልካም ነው ከማለት ውጭ በዚህ ርዕሰ ጉዳይ ምን እንላለን? ከባድ ጥንቃቄ ማድረግ ያስፈልጋል። ሁሉም ሰው
0: ጥንቃቄ፣ ልጆች አብረው ሲሄዱ ያሉበትን ሁኔታ መከታተል፣ እንዳይጠፉም፣ ችግር ውስጥ እንዳይገቡም፣ የተለያየ ቦታ ሲሄዱም ክትትል ማድረግ ያስፈልጋል። ሌላው ወርቅነሽ፣ እስራኤል ዜጎች እንግዲህ በተለያዩ ምክንያቶች ሀገሪቱን እየለቀቁ ነው ይባላል። እንደው ምክንያታቸው ምን ይሆን?
1: እስራኤል ዜጎች በተለያየ ምክንያት አዎ እንግዲህ ከሀገር እየለቀቁ ወደ ተለያዩ ሀገራት ይሰደዳሉ እንበል ይሄዳሉ። የሚገርመው ደግሞ እንግዲህ በዓለማችን ቆየት ብለንም ትናንት በግሪክ የነበረው እናያለን። በዓለማችን በተለያዩ ሀገራት ደግሞ ጸረ እስራኤልን በመቃወም ይሁዳውያንን በመቃወም ያለው ጥላቻና እንቅስቃሴ እየከፋ ነው። ግን ይህ ሁሉ ችግር እያለ አሁንም ዜጎች ሀገራቸውን እየለቀቁ እንደሚወጡ ነው የሚነገረው። በቅርቡ በተካሄደው ጥናት በጣም በርካታ እስራኤላውያን ያው ከአመት አመት ቁጥሩ እየጨመረ እንደሚሄድና እየለቀቁ እንደሆነ በተለያዩ ፐርሰንቶች ተገልጿል በየአመቱ። አሁን ደግሞ በቅርቡ ከሚካሄደው ምርጫ በኋላ ምናልባት የምርጫው ውጤት ተጽዕኖ እንደሚያሳድር የሀገር በመልቀቁ ጉዳይ እንግዲህ በዜጎች ላይ የምርጫው ውጤት የበለጠ እንዲለቁም ሊያደርጋቸው ይችላል ወይ ደግሞ እንዲረጋጉ ሊያደርግ ይችላል ዜጎችን የሚል ዘገባ ወጥቷል። በሚገርም ሁኔታ ግን በውጭ ሀገር ያለው ተቃውሞ እንዳለ ቢሆንም እየተባባሰ ቢሄድም እስራኤላውያን አሁንም እየለቀቁ ወደ ተለያዩ ሀገራት እየሄዱ እንደሆነ ነው የሚነገረው። ምክንያቱ ግን የተለያዩ ምክንያቶች ይኖራል። እዚህ ያለው የሰላም እጦት፣ ተረጋግቶ የመኖር የኑሮ ውድነት፣ የተለያየ ሙያ ያላቸው ዜጎች ውጭ ሀገር ሄደው ሰርተው የሚያገኙት በሙያቸው የሚከፈላቸው ገንዘብና እዚህ ሀገር የሚከፈላቸው ገንዘብ ተመሳሳይ ላይሆን ይችላል። በውጭ የተለያዩ የተሻሉ ጥቅማ ጥቅሞች ሊኖሩ ይችላሉ። ለኑሮ ለተለያየ ሁኔታ እንግዲህ የተሻለ ነገር ይኖራልና በእነዚህና በሌሎች ምክንያት እስራኤልን የሚለቁ ዜጎች እየበዙ ከአመት አመት እየተበራከተ እንደሚሄድ ተገልጾ አልሰጠኝ። አንተ መጨምረው በዚህ ርዕሰ ጉዳይ?
0: አዎ፣ ምክንያታቸው ብዙ ነው። እዚህ ያለው ፖለቲካም ያለመመቸት፣ የዚህ የስራ ሁኔታን በተለይ ደግሞ የህክምና ዶክተሮች በብዛት እንደሚለቁ ነው። አሁን እንግዲህ ከቀረቡ በቅርቡ ጊዜ የካንም ይፋ ካደረገው መረጃ በ2025 ዓመተ ምህረት ብቻ ከ90,000 በላይ ዜጎች ሀገሪቱን ለቀው ወደ ውጭ ሀገራት እንደሄዱ ነው። ከ2023 እስከ 2025 ዓመተ ምህረት ድረስ ወደ 268,000 ዜጎች ሀገሪቱን እንደለቀቁ ነው የተገለጸውና ወደ ውጭ ሀገር መኖር የጀመሩት በውጭ ሀገር ሄደው ማለት ነው። በሌላ በኩል ደግሞ አዲስ ገቢዎች ይመጣሉ። ጦርነቱን ሌላውን ችግር ሳይፈሩ ከአውሮፓ ወደ እስራኤል የሚመጡ አዲስ ገቢዎች አሉ። ግን ቁጥራቸው 1/3 የሚሆን ነው ከተገለጸው እና ብዙ ምክንያቶች አሉ። ለዚህ ደግሞ መስራት ያስፈልጋል የሚሉ መረጃዎች በየጊዜው ይቀርባሉ። በተለይ ብዙ እስራኤል ያስተማራቻቸው ምሁራን እዚህ ያላቸው የህይወት ሁኔታ ትንሽ ገቢው የማነሱ ሁኔታና ያለው ክብደት አልመቻቸው ሲሉ ጥለው የሚሄዱበት ሁኔታ ስላለ እስራኤል መንግስትም የሚመለከታቸው ክፍሎችም መስራት እንዳለባቸው ይነገራል። እንግዲህ ይሄ ያለ ነው። እርግጥ ከአንዱ ሀገር ወደ አንዱ ሀገር መሄድ ግን እስራኤል ብዙ ሰው በሚያስፈልጋት ጊዜ በተለይ የተማሩትና የሚጠቅሟት ዜጎች እየጣሏት ከሄዱ ጥሩ ነው ብለን አላስብም። ግን ዜጎች ከቦታ ቦታ መዘዋወር የተለመደ ነው። በእስራኤል ብቻ ሳይሆን በሌላው ዓለምም ያለ ነው። ግን ደግሞ ለእስራኤል በጣም እጅግ ጠቃሚ የሆኑትን ማስቀመጡ በተለይ በሕክምና ዶክተሮች በኩል ብዙ ጥረት አለ እንደምናየው።
1: በሌላው ቴክኖሎጂም ያው ሰጠኝ ስታይ አሁን በዓለም ላይ በተለይ ይህ አዋርድ ዓለም አቀፍ ሽልማቶችን በተለያየ ዘርፍ የሚሸለሙ ይሁዳውያን ናቸው ይባላል። ግን ሲጠና በተለያየ ምክንያት እስራኤልን ለቀው የሄዱ እስራኤል ውስጥ ያልተመቻቸው ምሁራን ናቸው። እስራኤል ዜግነት ያላቸው ይሁዳውያን፣ እስራኤል ሀገር የተማሩ ሌላ ቦታ ሄደው እኮ የዓለም አቀፍ ሽልማትን አሸንፈው እየተሸለሙ ነው። እስራኤል ሀገር ግን ባለው ሁኔታ አልተመቻቸውም፣ ወይም ብዙም የተቀባይነቱ ያን ያህል ይሆናል። እና እንዳልከው በተለይ እንዲህ አይነት ምሁሮችን እስራኤል ካስተማረች በኋላ ማጣት በጣም ከባድ ነው እና ለወደፊት እድገቷ ለእስራኤል እንዳልከው 11ኛው ቴሌቪዥን ጣቢያ ባካሄደው ጥናት በጥናቱ ከተጠየቁ ሰዎች መካከል ከሶስቱ መካከል አንዱ እስራኤል ሀገርን ለቆ የሄደ ሰው ያውቃል። እነሱ ባለፉት 2 ዓመታት እስራኤልን የመልቀቅ ፍላጎት እንዳላቸው አብዛኞች ተጠይቀው አብዛኞች አንለቅም ምንም ቢሆን ምንም ሀገር ናት ብለዋል። ግን ከሶስቱ መካከል አንዱ እንግዲህ እስራኤልን ለቆ ሌላ ሀገር የተሰደደ ዜጋ ያውቃሉ። አስበው ቁጥሩ ምን ያህል እንደሆነ እና ሰፊ ነው። አዎ፣ በዚህ ዙሪያ ያለው ሁኔታ እንግዲህ ያው ዜጎች እንዲመቻቸው እንግዲህ እስራኤል መስራት ያለባት ትልቅ የቤት ስራ አለ ማለት ነው።
0: አዎ፣ በጣም እንግዲህ ሀገሪቱ ስራ
1: ወደ አሁን እንዳልከው ወደሚቀጥለው ርዕሰ ጉዳይ ስናልፍ ትናንት ግሪክ የነበረው የተቃውሞ ሰልፍ ነው እንዳልነው። እንግዲህ በተለያዩ ሀገራት እስራኤልን በመቃወም ሰልፍ ይካሄዳል። ግሪክ ግን የእስራኤል ወዳጅም ሀገር ናት። በርካታ እስራኤላውያን ልክ ወደ ኢላት እንደሚሄዱት ነው ወደ ግሪክ ለመዝናናት ቤተሰቦቻቸውን ይዘው የሚሄዱት እና ምናልባት እንግዲህ የግሪክ ዜጎች ናቸው ወይስ ግሪክ ውስጥ በስደት ያሉ ሌላ ዜጎች? ይሄ ጥናት የሚያስፈልገው ጉዳይ ነው። ግን ግሪክም እንግዲህ እስራኤልን ተቃውሞ ሰልፍ እየወጡ ነው። እንዴት ነው ሁኔታስ?
0: አብዛኞች ግሪካውያን ናቸው፣ የፍልስጤም ደጋፊ ነን የሚሉ ናቸው። እንግዲህ በግሪክ ብዙም እንደ ሌሎች የአውሮፓ ሀገራት ስደተኞች አይኖሩም። ግን የሚያሳዝነው ሁኔታ የእስራኤል ወዳጅ የሆኑ ሀገራት በሙሉ በተቃራኒው ቀስ በቀስ በአንዳንድ አካላት ምክንያት ያው ተቀናቃኝ እየሆኑ መምጣት ነው። እንግዲህ እንደምናስታውሰው ቱርክ በጣም ወዳጅ ነበረች። እስራኤላውያን በቱርክ ጉብኝት ያደርጉ ነበር። ቱርክ በተመሳሳይ ሁኔታ የእስራኤል ቀስ በቀስ ጠላት እየሆነች መጣች። እዛም ደግሞ ወደ ካናዳ፣ አውስትራሊያ፣ አሁን ደግሞ ግሪክ መሻገሩ በጣም የሚያሳዝን ነው። ፍልስጤማውያንን በተመለከተ በጦርነቱ ምክንያት እስራኤል ፍልስጤማውያንን ትጎዳለች በሚል ነው እንግዲህ እንግዲህ እነዚህ ሀገራት ወደ ሌሎች ወደ ፍልስጤማን ይያዳሉ እስራኤልን ይወቀሳሉና በጣም ያሳዝናል። ግን አብዛኛው ደግሞ የግሪክ ህዝብ እስራኤል ደጋፊ እንደሆነ ይነገራል። እኔ በጣም ያሳዝናል ከምለው አንዱ እስራኤላውያን የሚወዷቸው ሀገራት እንዲሁ እንደው ለነሱ ደህንነት ችግር መሆኑና እንደው ይሄ ጸረ ይሁዳን እንቅስቃሴ መግጠሙ በጣም የሚያሳዝን ነውና ወደፊት ምናልባት የሚሻሻሉ ነገሮች ሊኖሩ ይችላሉ። ጦርነቱ ረገብ ሲል ሰላም የሚሰፍንበትም ሁኔታ ሲመጣ ነገሮች ይቀየራሉ ብዬ ተስፋ አደርጋለሁ። ግን ቀላል አይደለም ያለንበት ሁኔታ ወርቅነሽ የምትጨምሪው ካለ
1: በጣም ከባድ ነው። እንግዲህ ግሪክም እንዳልከው ምናልባት የቱርክን ጉዳይ ያስታውሰናል። እስራኤላውያን በቱርክ ምን ያህል ልክ እንደ ቤታቸው እንዳገራቸው ይዝናኑ እንደነበረ፣ ጥሩ ግንኙነት እንደነበረ የሩቅ ጊዜ አይደለም ትዝታው። አሁን ደግሞ ግሪክ በዛ ሁኔታ ነው ያለችው ከእስራኤል ጋር። እንግዲህ በህዝብም በሀገራት በመንግስታትም ደረጃ ወዳጆች ናቸው። ግን እንዲህ አይነት ነገር መከሰቱ በእርግጥ በአንድ በኩል አሁን ፍልስጤማውያን በተለያዩ የዓለማችን ሀገራት ስለሚገኙ በአውሮፓም በአሜሪካም እንግዲህ በጣም በስፋት ነው የሚገኙት። እንዲህ አይነት ነገር የተለመደ ሆኗል። በዩኒቨርሲቲዎች እስራኤላውያን ይሁዳውያን እንዳይማሩ ተቃውሞ እንዲገጥማቸው የየሀገራቱን መንግስታት እየፈተኑ ያሉበት ሁኔታ ነው ያለው። ግሪክም አልፎ አልፎ እንዲህ አይነት ችግር ይሰማ ነበር። ግጭት፣ ለጉብኝት ለመዝናናት የሄዱ እስራኤላውያን ማጥቃት በአካልም በተለያየ መንገድም፣ ግን በሀገር ደረጃ በመንግስት ደረጃ እንደተፈቅዶ እንደ አይነት ተቃውሞ ሰልፍ ሲወጡ ይመስለኛል እንግዲህ በስፋት የመጀመሪያ ነው በዚህ ቁጥርና ወዴት እየሄደ ነው የሚለው ነገር እንዳልከሆነም አሳሳቢ ነው። እንግዲህ እስራኤልን የማይደግፉ ሀገራት እንዳይበራከቱ፣ በተለይ እንደዚህ አይነት ወዳጅ ሀገራት ያሰጋል። ከባድ ነው። እስራኤል ታስብበት ይገባል። ዜጎች በተለይ ደግሞ ጥንቃቄ ማድረጉ ወሳኝ ነው። ምክንያቱም በጣም በየቀኑ ነው በጣም በርካታ ሰው ወደዛ የሚሄደው እና ጥንቃቄ ማድረጉ ወሳኝ ነው።
0: ወርቅነሽ፣ ጥንቃቄ ማድረግ ጥሩ ነው። እንግዲህ ይህ ነው ካለን ጊዜ አንጻር ወደ አድማጮች ውይይት እንለፍ። ከዚህ በኋላ ጠብቂን መሸጋገሪያ ሙዚቃ

0: የተከበራችሁ አድማጮቻችን ከዚህ ቀጥለን ደግሞ ከአቶ መሐባው አንዷለም ጋር ቃለ ምልልስ እናካሄዳለን። ጤና ይስጥልን አቶ መሐባው።
1: ጤና ይስጥልኝ። እንደምናደራችሁ ጋዜጠኛ ሰጠኝ ዘመነ እንዲሁም ጓደኞች ባልደረቦች እና አድማጮችም እንደምናደራችሁ።
0: እኛ ደህና ነን። እንግዲህ በህብረተሰባችን የተለያዩ ጉዳዮች ይነሳሉ፣ የሀሳብ ልዩነቶች ያሉ የነበሩ ናቸው፣ ወደፊትም ይቀራሉ ብለን ተስፋ እናደርግም። ግን አንዳንድ ጊዜ ለህብረተሰባችን አንድነትም ጥሩ ነው። አንድ በሚያደርግ ጉዳይ መነጋገር ያስፈልጋል፣ አንድነት መፍጠር ይገባል የሚሉ ሀሳቦች ይነሳሉ እና በዚህ ላይ ምን ትላለህ?
1: ትክክል ነው። አንድ ማንን ነገር ያህል የለም አንድ ሀገር አንድ ህዝብ እንኳን እነዚህ ትንሾች

ጋዜጠኛ፣ ፍርድ ቤት፣ ፖሊስ፣ እነዚህ የሀገር ሌላ ወታደር ምናምን እንዳለ ሆኖ እነዚህ በጣም አስፈላጊ ሰዎች ናቸው፣ አስፈላጊ ክፍል ናቸው። እና ከእነዚህ ጋር ማድረግ ያለበት ህዝቡ የሆነ ሰው መተጋገዝ ነው። ለምሳሌ ጋዜጠኛ ትልቅ ሙያ ያለው ለምንድን ነው? ያለውን ችግር የሀገሪቷን መልካሙንም መጥፎውንም ያወጣል፣ ስራው ነው። በዛ ላይ ደግሞ ፖሊስ ተከታትሎ ያለ ነገር የመዳኘትና ወደ ህግ የማቅረብ ባለሙያ ነው። እንደገና ሾፌት ዳኛ ደግሞ ፍርድ ቤት መሆነ ያ ደግሞ ያንን ስራ የሚሰራ ነው። እና አሁን እዚህ ጋር ስታየው አንዳንዴ ከጋዜጠኞች ጋር ሶስት ግብግድ ስታያለ፣ ለምን እንዲሆን አይገባኝም። ለምሳሌ ያገለግልህን የሚያገለግልህ ህዝብ ጋር የሚያገለግልህ ክፍል ጋር ምትጣላ ከሆንክ ውጤቱ የባሰ ነው። እና ብዙ ችግሮች አሉ። ጥላቻ በተለይ እኔ ከወጣው ፈታተማ ከኛ ትልቆች ላይ ነው። ወሰደው አመጣው እገሌ እንዲህ ያደረገች እገሌ እንዲህ ያደረገች ገና ባሉ ዋልታ በወሬ ምንም ተጨባጭ በሌለን እንጣላለን። እና ይሄ ጥሩ አይደለም፣ ይሄ ጥሩ አይደለም። ሌላው አንድን ሀገር ወደ ፖለቲካ እንኳን ለመድ ብትፈልግ ሰው ያስፈልግሃል። አንዱን ጠልታ አንዱን ወደ አይደለም፣ ሁሉም ጋር ወዳጅ መሆን አለብን። ለምን ያለ እንደሆን ያ ሰው የሚያስበው ለራሱ ብቻ ይመስለኛል። ለህዝቡ ካሰበ ከሁሉም ጋር ከተስማማ ነው ውጤታማ የሚሆነው። ግን በየቦታው ቢስተገሰቡት በየቦታው ቢቀመጡት ቦታ ቢቀይሩት ስምምነት ከሌለ ካሰበ ቦታ መድረስ አንችልም። እና ስለዚህ እንደ እውነት ብትሰማቸው አንተ ያው ሚዲያ ስላላችሁ በቅርባችሁ ስለሆነ ታዳምጣላችሁ። በጭራሽ ዱላ ቀረሽ ስድብ፣ ዱላ ቀረሽ ነገር የሚሰማበት ጊዜ ሆኗል። እና አይጠቅመንም። ወገን እንመካከር፣ እንረዳዳ፣ ለተቸገረውና ለተጠቃ ክፍል ማገዝ መርዳት እንጂ የነገር ገዛና የነገር ሽኩቻ እንዴት ነው? ተሰለጠነ ሀገር ላይ አቀምጠን ያለንበት ክፍለ ዘመን ዛሬ ቡባ ሌላ ነገሮች ድምፅ አውርተው ለሰው አገልግሎት የሚሰጡ ጊዜ ሰዎች እንዲህ ለምን እንባላለን? እና እንደ እውነት ወንድሜ፣ ወንድሞቼ፣ እህቶቼ ነገሩን ቁመን ማየት አለብን፣ መመካከር አለብን፣ መረዳዳት አለብን። ኧረ እንዲህ አይነት እንትናችን አይፈቅድም። ኢትዮጵያዊነታችን በተለይ በምንም ታምር ያልነበረ ስንት ነው ማናውቀው ጥላቻ በወሬ። ለምሳሌ አንድ ሰው እዚህ ሀገር በህግም እኳ ተከሶ ካልተመሰከረበት ስለተከሰሰ ወንጀለኛ አይደለም። በወሬ ዘን ግን በቃ ያዘው ውቀው ነው እንዲህ አድርጋለች ገሌ እንዲህ አድርጓል ገሌ። ይሄ ጥሩ ሊያኖረን አይችልም። እና በአሁኑ ሰዓት ያለውን ችግር ታየዋለህ። ወቅቱ በዚህ ሁሉም ሰው ዝም ብሎ ራሱን ብቻውን እያወራ በመሄዱ አሁን ትላንት አንድ ቀን ሶስት ህፃኖች ሞቱ እያላችሁ ስናገሩ አዳምጣለሁ። ምንድን ነው ሁሉ የማንም ይሁን የማንም ይሄ አሁን እያልኩ ያለ ውስጥ የእኛ ህዝብ ነበረ። ነገር ግን ጠቅላላ ሀገሪቱ ላይ እኛ መኖር ያለብን ተሰባጥረን ተዋደን ቴክኖሎጂውን ነው መቅደም ያለብን እንጂ ይህ ነገር አዋቂዎች ብቻውንን እንደው አንቀር። እና በአሁኑ ሰዓት አሁን ያለው የልጆች እረፍት ብዙ ነገር እያሰማን ነው። አደጋለሁ እንዲህ ላለው ነገር የአንዱን ልጅ አንዱ መደገፍ፣ ጎረቤቱን ጎረቤቱ መጠበቅ፣ መረዳዳት፣ ተወደቀ ተሞተ በኋላ ወሬ ተመን ነገር ችግር እንዳይመጣ እንዲያ ነገሮችን መረዳዳት መዋደድ ነው ይገባል። እና ሰጠኝ ሁ ነው ሚዲያው አሰልችቶናል፣ ሰልችቶናል። ህዝቡ ሊጠላን ትንሽ የቀረበት ዘመን ያለ የምትሰማው ሁሉ እንዲያውም ብዙ ሚዲያዎች ብዙ ነገሮች የኛን ካልፈለጉ ካልወደዱ ወይ ለሀገር የሚሄዱ የሚል ሁሉ እኮ እንዳለ ነው። ለምን እና ተስማምታ መኖር ያ ነገር የለም። በእውነት ብዙ መልካካም ሰዎች አሉ፣ ብዙ የተማሩ ወንድሞቻችን እህቶቻችን አሉ። በሚያስተምሩን በሚነግሩን እየተስማማ ነው መሄድ ነው የሚገባል። ሌላው ብትሄድ አሁን ለምሳሌ እዚህ ሀገር ፖለቲካ የመጣ ማዝ ነው ከ30 እና ከ40 እያንዳንዱ ተወትፎ እኔን ምረጠኝ። ለምንድን እንዲመረጥ የሚፈልግ ሰው የለም መሰለኝ። ቢኖር ኑሮ ሁለትና ሶስት ቢበዛ የኛ አራት ሰው ቢገባ ነው፣ ሶስት ሰው ቢገባ ነው። ከዛ ውጭ እንደማይገቡ እያወቁ ተመልከት፣ ከየቦታው ተቀርቅረው እኔን ነው እንጂ እኔን ነው እንጂ ለምን ተራ የላቸው በጭራሽ። ይሄ መደረግ የሚገባው ነገር አለ። ሁልጊዜ አራት ዓመት አዲስ እንሆናለን። እና እንዲህ ያሉ ነገሮችን ለእኛ ማይጠቅሙን ነገሮችን አለማድረግ፣ በዚህ የተነሳ የሚጣላውን ሰው ብታዩ በየዋትሳፑ አንዱ ለአንዱ ደገፋ ሆንኩ እያለ ብዙ ነገር አለ እና ይሄ ሁሉ ጠቃሚ አይደለም።

0: ተምሳሌ ሀገሪቱ ሳለናት አራት እና ሶስት ኢትዮጵያዊ ብቻ እንዲገባ ሆኖ በዚህ ቦታ ቢቀመጥ መልካም እንጂ ዝም ብለን ግርግር አንዱ አንዱን ጠለፋ መቼ ነው የምናድገው? መቼ ነው የምንለወጠው? ምንም እዛው እዛው እየሆነ እንኖራለን እላለሁ።
1: ጥሩ ጥሩ ሀሳብ ነው። ወርቅነሽ እንዴት ነው?
2: እንዴት ያው ሌላ አድማጭ መስመር ላይ እንዳለ እየነገርከን ነው። እንዴት አድርህ ሙሀባው መስመር ላይ መኖር ያናውቅ መሰለኝ። 9966 ስለሰማሁት ነው።
0: እንዴት ነሽ?
2: አይ ችግር የለም። ያው ምክር ነው ያስተላለፍክ። ጥሩ ነው። ሁሉ ጥያቄ መስነሳ እንትንም የለው። እንግዲህ ጥሩ ነው ያልከው ሀሳብ ሁሉም ይስማማበት ነው። በዚህ ሁኔታ ቢሄድ መልካም ነው። አንድነታችን ነው የሚጠቅመው። የመጣላቱ አንዳንዱ እንትን ማለት ዞሮ ዞሮ ለነገሩ ክፉ ነገር ካፋቸው የሚያወጡ ሰዎች ራሳቸው ነው የሚመዘኑበት። ሰው ያለውን ነው የሚሰጥ። ልብ ውስጥ ያለውን ነው ባፉ የሚያወጣው። ግን መልካም ነገር ብናስብ መልካም ነው። እንዳልከው ጥሩ ነው።
0: ትክክል። እኔ አሁን እያልጋለሁ ምንድን ነው መሰለሽ፣ ብድግ ብለን ሰውን እኔ ወርቅነሽ በመልክ አላውቅሽም፣ ምሳሌ ነው የምናገር፣ በአፍሽ ብቻ ነው የምሰማሽ አይደለ? እና ከአንቺ ጋር ያለን ነገር እኔ ምንነትሽ በማላውቀው ስለ ወርቅነሽ እኔ ማውራት እችላለሁ? አንቺም እኔ ስለ እና ምንድን እያል ሆነ ጠቅላላ ሰው ጎረቤት ሆኖ ምንነቱን የምታዋወቅ የሚችል ሰው ነው መነጋገር ቢችልም እንኳን። እና ስለዚህ እኛ ማድረግ ያለብን መልካምነታችሁ፣ አሁን እኛ በድምፅ ምትሰሙት ምንሰማችሁ፣ ምታስተምሩን፣ ምትመክሩት የሁሉን እንደ ግብሩ ቢሳደብም ቢቋጭም የምታስተምሩት በቂ ነው። ይሄ ነው ለሰው ልጅ መመዘኛ መሆን የሚችለው። እና ስለዚህ እኛ ያለብን አሁን ቢሆን ሁላችንም ብስተቀልል ሁነን መኖር ነው። አንዱ አንዱን ለመርዳት እንጂ አንዱ አንዱን ለማጥቃት ወይም አንዱ አንዱ ዝቅ ለማድረግ፣ አንዱ ኦሪጂናል አንዱ ዝቅ ያለ መስለን መታየት የለብንም። እንደጋገፍ፣ እንረዳዳ፣ እንዋደድ። እቺ ባጭሩ ፍቅር ይኑረን ወገኖች። ፍቅር ካልኖረን እዛ ሀገር መኖር አንችልም።
1: ጥሩ እናመሰግናለን። እንግዲህ መልካም ቀን
0: ለሁላችን። መልካም ቀን።
1: ቻው።
2: ጥሩ። ሌላ አድማጭ መስመር ላይ አለ። አቶ ደሳለኝ ግብጤ፣ ጤና ይስጥልን። እንደምን አደሩ? አቶ ደሳለኝ እንደምን አደሩ? ድምፅዎት በደንብ ይሰማል። ለእኔ እንደሆነ አላውቅም፣ ድምፅዎት በደንብ አይሰማም። አቶ ደሳለኝ
3: አይሰማም። መጀመሪያ እንደምን አደራችሁ? ሰላም አደራችሁ? ሰላምና ጤና ክብርና ምስጋና ምኝላችኋለሁ ለሀገሪቱ። አገር ከሌለ ኑሮ የለም። ዋናው ሀገሪቱን አስቋሚዋ አቋሚ ሀገሯ ደግሞ ተጨማሪ ህዝቧ አንድ ካልሆነ መቋቋምና አካሄዱ ትክክል መሆን አይገኝም። አሁን ወንድም የተናዞታል የተናገር የነበረውን አሁን ማስተካከል ይቻላል እና በመጀመሪያ ደረጃ ምርጫ ሲባል ወደፊት ህዝቡ መገናኘት፣ መወያየት፣ እነዚህ ተመራጮች ሰዎች ደግሞ ህዝቡን እየሰበሰቡ ማነጋገር ያስፈልጋል። ከዛ ህዝብ አብሮ ከተነጋገረ የሚመጥነውንና የሚጠቅመውንን አውቆ ማስቀመጥ ይችላል። ግን ዝም ብለው ይቆዩና ሁሉ በአንድ ጊዜ ይወጣሉ። ከዛም በኋላ አሁን እነዚህ ነፍሳቶች ነፍስ ያላወቁት ባህል ላይ ሰምጠው ህይወታቸው እንደጠፋ እንደዚያ ሆና ተበትሎ ይቀራል። ለምን ነው? ለምን ወደፊት አመት ብሎ መጣርና መጋር ያስፈልጋል። ለምን ሁልጊዜ ሰው አጫጫቢ? እኔ ከመጣው የው 25 ዓመት ሊሆነኝ ትንሽ ነው የቀረኝ። ከዚያ ጀምሬ ሳየው ምንም ቤት መተባበርና መመሳሰል የለም። ለምን ነው? የአንድ አውራ የአንድ ራዝራ ልጅ ነው። አንዱን አንዱ አንዱን አንዱ የተላላበት ወይም በደንበር ወይም በደንብ በከንፈር ሊገናኝ የለም። አንድ ለዚህ ሹመቶችን ሹመት ደግሞ እኮ በምስስል ነው የምትገኝ። ሀገር የሚያስተዳድር ሰው እኮ በጸባይ በመወያየት ምክሮችን በመለገስ በመገናኘት ነው ይደራጅ። ዝም ብዬን የተነስቼ ወይ አንችል ወሰጠኝ ወሽ ዳሸራኝ ባትላላ ለእኔ ምንም ጥቅም አይደለውም። ራሴ መራጥላላ ያ ሰውዬ ስራው ነዚያል በስራው ላይ ነው ያለ። ይህን የምናገር እኔ ግን የምናገር ከሆነ ሁልጊዜ እኔን የሚወቅሰኝ ፈጣሪ ብቻ ነው።
1: አቶ ደሳለኝ አንዳንድ ጊዜ በእኛ ህብረተሰብ የተለመዱ ነገሮች አሉ፣ ከኢትዮጵያም ጀምሮ ያመጣናቸው ባህሎች ምን ተባለ እንደዚህ እኮ ተባለ ተብሎ አንዳንዴ መረጃ የሌላቸው ነገሮች በህብረተሰቡ ይሰራጫሉና የተባለው ነገር የተወነው የተፈጸመው ሌላ ነው ግን በሐሜት ደረጃ የሚመጡ ብዙ ናቸውና እንደው በተጨባጭ ያ ነገር ሆኗል ወይ በትክክል ተፈጽሟል ወይ ብለን ማረጋገጥ ነታ ከመናገራችን በፊት ማረጋገጥ ወይም የሆነውን ነገር ያንን አካል መጠየቅ ፊት ለፊት ባህላችን ብዙ የተለመደ አይደለምና እንዴት ነው ልናሻሽለው የምንችለው?
3: አይውል የምናሻሽለው መንገድማ አሁን እኔ ቤታቲካ ነኝ። ቤታቲካ ህዝብ መመረጥ አለው ያለው ቃልየው ቤታቲካ መጥቶ ማጥናናትና ሁኔታውን መስማት መወያየት ያስፈልጋል። እንደና ታኔና በየቦታው ያለው ከማለት ያንንን ያለው ነው የሚቆመው ሰውዬ መገደፍና ማቀፍ አለብን። ሁሉን ለኔ በወገኔ ተር ያን በወገኑ ይሄደ ነው ያን በወገኑ ስለሚሄድ ሁሉም ተበትነ ይቀራል። ይሄንን ዋናው መሰረቱ በያክታቸው በያለው አቋም ይሄደ ማጠናከርና ፍፋፋት አለበት። ከዚያ ህዝቡም ይጥላናል ህዝቡም ይመጣውን ያውቃል። ለምን ጥላቻ ነገር ይመጣል ነው ያባባል ለምን አንዱ ለአንዱ ተቃውሞ ለምን ይመረጣለው ለምን ይሆናል ይላል። ዘንድሮ አንድ ሰጠኝ ተቋቁመ ከሆነ አንተ ለኔ ትርስና ከንፈር ሆናል ገድፈን ማስገባት አሁንም አራት አመት ይመጣል። እኔ ከመጣሁ 25 አመት ሲሆን ስንት አስቀመጥኩ ማለት ነው ይለው እስቲ እንደዚህ ለመሆን ያለበት ወይ ተቀማጭ አይታወቅ ወይ ቋሚ አይታወቅ ሁሉም ብትሉ ነው ይቀራል። አሁንም ያውንም ማንም ይገባ የለም። ይህ የሆነ ምንድነው ከላይ ከተደረተልቆሽ ነው ወቃለ ካህን ተከተላራ ማን ይባላል አንድ ሰው አለቀው ነው እኮ ካል ሄደ አለቀው እንደ ታላ ከበረ የሚመጣውን አዳማ አላወቀ ምንም ተስፋ አገር ይፈታገኝ። አሁንም መሆን ያለበት እንደዚህ ነው በእኔ አቋም ነው። እናንተ በእውነት ያርስታቸው የልሽ ማግደል ናቸው የውትልቆችም አሉ የምታቀርቡት ሐሳብና ውይይት በቃ አሚያማር የሰመረ ነው ያዳምጣሉ። በሁለተኛ ደረጃ ሃይማኖትን በተመለከተ ህዝቡ ሰውን መሳደብ ጥሩ አይደለም። ስድብ ራስን ያቀላል እንጂ አያከብርም። ምንድን ነው መሆን ያለበት? ወደዛ የሚሄዱትን ሰዎች እየዘረዘሩ ለራባንም ሆነ ለቀሳ ውስጥ መስጠት የሰጡ እነዚህ ሰዎች ሰው ነን እኛ አፈር ተነስናል እና ታፈር መልስን መግባታችን አይቀርም። ሃይማኖት የሚቀበርበት ቦታ እንዳይቀበሩ ህግና ደንብ መውጣት አለበት። የሚያወጣው ህዝቡ በመጠናከር ህዝቡ በመቋቋም በመጻፍ ነው እንጂ በስድብ አይደለም። ስድብ ጥሩ አይደለም አይደለም። በሀገራችንን ስንሰራ ነበር ያጠፋውን ሰው በህግ መጠየቅ እንጂ ስድብ ያጎላል ራስንም ያቆል።
1: አሁን እንዴት አድርገን እናስቀረው? አሁን መገናኛ አውታሮች በተለይ ደግሞ የማህበራዊ መገናኛ አውታሮች የሚባሉት ፌስቡክም ሆነ ቲክቶክ ሌሎችም ማህበራዊ መገናኛ አውታሮች እንደፈለግነው በስልካችን የሚገኙውና አንድን አካል ስንናገር አንድን ሰው ስንናገር ምን ያመጣል? ይሄ ምንናገረው ሌላው እንደውም ሰድበውን ሰው ብቻ ሳይሆን ስንናገር ለሚሰሙ ሰዎችስ ምንድን ሊያመጣች ምን ሊፈጥር ይችላል ብሎ አረቆ የማየት ነገሮችን አንዳንድ ቦታ ላይ በጣም አንሶን ያለን የማይባሉ ነገሮች እንደው ምንም በህይወት የሌሉትን ሰዎች ሁሉ የመሳደብ ሁኔታ ዘር የመሳደብ ሁኔታ ብዙ ነገሮችን እንደሳሉ እንደው ተገቢነት አላቸው ወይ? እንደውም አንዳንድ ጊዜ ደግሞ ከማይጠበቁ ለህብረተሰቡ አሪያ ይሆናሉ ከሚባሉ ሰዎች ነው እንደዚህ አይነት ነገሮችን ምንሰማውና እንዴት ነው ምናሻሽለው ይሄን ጉዳይ?
3: እሺ ይሄንማ ምናሻሻለውማ ራባናቶች አሉ ቀሳውስቶች አሉ እነሱ ወደፊት ይደራጁና እነሱ ከደራጅተው አሁን እንዳልኩ በየቀበሌው በየአቅጣጫው ስብሰባ ያረጉ መጠየቅ አለባቸው። ዋናዎች መሪዎች እነሱ ናቸው አባቶቻችን ናቸው። ወደ አሁኑ እየተሻለ ደግሞ እንደመጣው እኔ የትግራይ ያረደውን ያልበላም እስራኤል ያረደውን ያልበላም ይልበን ቋንቋ ነበር። አሁን ግን ቄሶቹ እየተገናኙ ነው። አሁንም መሪያችን መካሪያችን ዘካሪያችን እነሱ ናቸው። ዞሮ ተመልሶ ደግሞ ዳቴዎች አሉ። ዳቴዎችም ደግሞ እነዚህው ፊትና ኋላ የሚባል ነገር ሳይሆን እንደገና እንዲገናኝ ህዝቡ አንድ የሚሆንበት ነገር እነሱ መጀመሪያ መመሰረት አለባቸው። ቀሳውስቶችና ዳቴዎቹ አባናን እነሱ መመስረት አለባቸው። ወደፊት ምን ይሻላል የሚል እነሱ ተገናኝተው ይህን ነገር እስኪ ምን እንምከርበት ነው ተመካክረው ተወያይተው ሶስት ጊዜ ግንኙነት አድርገው ከዛ ወዲያ ብዙ እነዚህ አጠንክረው ይዘው ይህን ለህዝቡ ማቅረብ ያስፈልጋል። ህዝቡ ደግሞ እነሱን አቅፎ የተማረውን አትንካው ነው ስምን አትጥለው ነው የተማረ ሰው እንኳን መሰደብ ያንን ብሎ መቀራት ጥሩ አይመጣም። ወደፊት ወደ መጽሐፉ ጋር ስናየው ብዙ ነገሮች አሉ። እያንን ይጎዳል። የተማረውን እነዚህ አልተማርኩ ሆነኝ ያንን የተማረውንና ሌላ መቀላላ ከሆነ ማንንም ጎዳ፣ ራሴንም ጎዳ። በመሬት ትጠላለሁ፣ በሰማይ ነፍሴ ትጠላለች። ይህን ማድረግ አይቻል። አንድ ሰው በህግ ያልሆነ አቅጣጫ ተናግሮ ከሆነ በህግ መሰረት ለምን አንተ ይህን ሰውዬ ለአንተ ሰውዬ ለምን ይህን ትናገራለህ? ጥሩ አይደለም፣ ተመለስ። የማይመለስ እኮ የለም፣ የማይማር የለም። እና በውይይት ነው የሚፈታ እንጂ በስድብ አይደለም። ይሄ ባይክ ባስቡክ የሚባል ደግሞ በስብሰባ ነው እንጂ ህዝቡ መነጋገር ያለበት። በዚህ ወቅት መነጋገሩ ደግሞ በእኔ በኩል ቢቀር ይሻላል። ላይ አይረባም፣ አይረባም። የረባ ነገር አይደለም። የተያዙ
1: ጥሩ
3: ልብን ተናግሬ ነገ በስብሰባ ማልቀረ ከሆነ ምንድን ነው ውጤት?
1: ጥሩ ሀሳብ ነው። እናመሰግናለን። መልካም ቀናት ወደሰ ነው። እሺ፣
3: በአንድ በኩል ደግሞ አንዲት ቃል ናት። የህክምና ጉዳይ ደግሞ ሁለት ቃሎች ናቸው። የህክምና ጉዳይ በጣም ችግር አለ። ወደ አሁኑ በጣም እየከበደ ሄዷል። ለመቀበልም ተቸግረዋል። ቅድምም ሰምቻለሁ። ወደ ውጭ እየሄደ እየተባለ ነው። ለምን ነው ችግር ነው ወደ ውጭ ሚሰደው ተብሎ በተማረው ስራ ካላገኘ ያንድ ሰው ታዘዝ የቀምጦ ምንድን ነው የሚበላው? ምንድን ነው
1: የሚለው?
3: መውለድ አለ።
1: በሌላ ጊዜ በሌላ ጊዜ በሰፊው እንነጋገርበታለን። መልካም ቀን እናመሰግናለን። ቻው ወርቅነሽ። እንግዲህ የጠዋቱ ፕሮግራማችን ላይ እየተጠናቀቀ ነው። ለአድማጮቻችን፣ ለቴክኒክ ባለሙያችን ሮኒን ዳን እናመሰግናለን።
2: አዎ መልካም ቀን እናመሰግናለን። ቀን አንድ ሰዓት ላይ እንደገና እንገናኛለን።
1: መልካም ቀን።

0: ና ክብራን አድማጮቻችን እንደምን አላችሁ?
1: ካን ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ አገልግሎት
0: ከቀኑ 1 ሰዓት እስከ 2 ሰዓት
1: የሚያስተራጨውን ዝግጅት እንሆ ጀመረ።
2: የናስተልን ክብራትና ክብራን አድማጮቻችን እንደምን አላችሁ? የለተሰኞ የከሳት ባለው ፕሮግራማችን ነው ጀመረ። ከሁሉ አስቀድመን መልካም ጊዜን እንመኛለን። ዛሬ ለቱ እንደ ኢብራን ዘመን አቆጣጠር ዮም ሸኒ ካፍዛይን በአብታፍሽን ፔቫብ ሲሆን እንደ አውሮፓውያን ዘመን አቆጣጠር ደግሞ ኦገስት 10 ቀን 2016 ዓመተ ምህረት ነው። እንደ ኢትዮጵያውያን ዘመን አቆጣጠር ነሐሴ 4 ቀን 2018 ዓመተ ምህረት ነው። የቴክኒክ ባለሙያችን ኤቪያታር ሽሞኒ ሲሆን የስቱዲዮ ተረኛ አስተናጋጆች ወርቅነሽ ሸቴ፣ ሻየው ደጉና ሰጠኝ ዘመንነን። የተከበራችሁ አድማጮቻችን በቅድሚያ ሰዓቱን ዜና እናቀርብና ዛም ወቅታዊ ዘገባ ሳምንታዊ የሥራ ዓለም ፕሮግራምና ቃለ ምልልሶችና ባለን ቆይታችሁ እስከ ፕሮግራማችን መጨረሻ ከኛ ጋር እንዲሆን አስቀድመን ጋብዛለን። አሁን የሰዓቱ ዜና በወርቅነሽ ሸቴ ይቀርባል።
0: አመሰግናለሁ ሰጠኝ። አርእስተ ዜና፣ በአካባቢያችን የምትገኝ አንዲት ሀገር እስራኤል ከሌላ ሀገር ጋር ስምምነትን እንድትደርስ በማድረግ በሚስጥር ጦርነት ለመክፈት ስታደርግ የነበረው ዝግጅት ይፋ ሆነ። ጠቅላይ ሚኒስትር ቢንያሚን ናታንያሁ እስራኤል የሰላም ምክር ቤቱን ባለ 15 ነጥብ ሰነድ ውድቅ ማድረጓን ቢገልጹም ወደ ጋዛ ሰርጥ ለገባው ዓለም አቀፍ ኃይል የመጀመሪያውን ወታደራዊ ካምፕ በቅርቡ ለማቋቋም መታቀዱ ተገለጸ። የእስራኤል መከላከያ ሰራዊት በሊባኖስ ደቡባዊ ክፍል ጥቃት ማድረሱን የሀገሪቱ መገናኛ አውታሮች ዘገቡ። 11ኛው ቴሌቪዥን ጣቢያ ባካሄደው ቅድመ ግምገማ ጥናት የሊኩድ ፓርቲ የሚያገኘው መቀመጫ ከሰነበተው በትንሹ መጠናከሩ ተገለጸ። የሚሉት ዋና ዋና ዜናዎች ናቸው። ዝርዝሩን እንሆ። በአካባቢያችን የምትገኝ አንዲት ሀገር ከእስራኤል ጋር የተሳሳተ ስምምነት እንድታደርግና እስራኤልን በማዘናጋት ጦርነት ለመክፈት ለጎረቤት ሀገር ምስጢራዊ ስልት ሀሳብ ያቀረበች መሆኑን የ11ኛው ቴሌቪዥን ጣቢያ ዘጋቢ ሄሮይ ኬስ ይፋ አደረገ። ዘገባውን ተከትሎ ሚኒስትር ኢታማር ቤንግቪር የደህንነታችን ዋስትና ከአካባቢ ሀገራት ጋር በሚደረስ ስምምነት እንደምንጥል የሚያስቡ ሀገራት ዛሬ ጧት የሚያምበትር ተቀብለዋል። ከእያንዳንዱ ስምምነት ጀርባ ውሸትና ማታለል አለበት። ክፉ ነገር እንዲደርስብን ለሚፈልጉ ጠላቶቻችን ብቸኛው ምላሽ ኃይል ነው ብለዋል ቤንግቪር በኤክስ ገጻቸው ላይ በጻፉት መልእክት። ጠቅላይ ሚኒስትር ቢንያሚን ናታንያሁ እስራኤል የሰላም ምክር ቤቱን ባለ 15 ነጥብ ሰነድ ውድቅ ማድረጓን ቢገልጹም ወደ ጋዛ ሰርጥ ለሚገባው ዓለም አቀፍ ኃይል የመጀመሪያውን ካምፕ በቅርቡ ለማቋቋም መታቀዱ ተገለጸ። ጋዛ ሰርጥን መልሶ ለማቋቋም ለሚገባው ዓለም አቀፍ ኃይል በሁለት ሳምንት ተኩል ጊዜ ውስጥ የመጀመሪያው ካምፕ እንደሚቋቋም በቂርያት ጋት የሚገኘው የአሜሪካ ኃይል እዝ አንድ ምንጭ ለ11ኛው ቴሌቪዥን ጣቢያ ገልጿል። ጠቅላይ ሚኒስትር ቢንያሚን ናታንያሁ በትናንቱ የካቢኔት ስብሰባ ላይ እስራኤል ሰነዱን ውድቅ እንደምታደርግ ያስታወቁት የካቢኔ ሚኒስትሮች ባደረጉት ጫና ምክንያት መሆኑን የ11ኛው ቴሌቪዥን ጣቢያ ዘጋቢ ኢታይ ብሉመንታል ከላከው ዘገባ መረዳት ችለናል። የእስራኤል መከላከያ ሰራዊት በሊባኖስ ደቡባዊ ክፍል ጥቃት ማድረሱን የሀገሪቱ መገናኛ አውታሮች ዘገቡ። ከቤሩት መገናኛ አውታሮች እንደዘገቡት ዛውታር አሻርኪያ በተባለው ሰፈር በተከታታይ ፍንዳታዎች መሰማታቸው ተገልጿል። ካን ሀዳሾት ወይም 11ኛው ቴሌቪዥን ጣቢያ ባካሄደው ቅድመ ግምገማ ጥናት የሊኩድ ፓርቲ የሚያገኘው መቀመጫ በትንሹ መጠናከሩ ተገለጸ። 11ኛው ቴሌቪዥን ጣቢያ ትናንት ይፋ ባደረገው ጥናት የሊኩድ ፓርቲ ከ23 ወደ 24 አባላት ከፍ ያለ ሲሆን ያሻር የተሰኘው የጋዴ አይዘንኩት ፓርቲ 23 አባላትን እንደያዘ መቀጠሉ ተገልጿል። በናፍታሊ ቤኔት የሚመራው በያሃድ ፓርቲ በፊት እንደነበረው 13 አባላትን እንደያዘ ሲሆን ጽዮኑ ታዳቲት አንድ አባል ጨምሮ ወደ 5 አባላት ከፍ እንዳለና ዑጽማ ይሁዲት ከበፊቱ ቀንሶ ወደ 8 መቀመጫዎች መውረዱ በጥናቱ ተገልጿል። ሀዲሞክራቲም የተሰኘው ፓርቲ በሁለት አባላት ጨምሮ 10 የደረሰ ሲሆን እስራኤል ቤቴኑ አንድ አባል ጨምሮ 11 ራም ደግሞ ወደ 6 አባላት ከፍ ያለ ሲሆን የናታንያሁ ቡድን መንግስት የሚያቋቁመው ጥምር 53 አባላትን እንደሚያገኝና የአይዘንኩት ቡድን ደግሞ የአረብ ፓርቲዎችን ሳይጨምር 56 መቀመጫዎችን እንደሚያገኝ በጥናቱ ተገልጿል። ከዚህ ጋር ተያይዞ የሂሊትሮፐርና የጊላድ አርዳን አዳዲስ ፓርቲዎች ወደ ክነሴቱ የሚያስገባ ድምጽ በጥናቱ መሰረት እንዳላገኙ ተገልጿል። የሳት አደጋ መከላከያ ባለስልጣን ኮሚሽን በከፍተኛ ሙቀት ምክንያት ሊከሰት የሚችለውን የሳት አደጋ ለመከላከል ህዝቡ ጥንቃቄ እንዲያደርግ ጥሪ አቀረበ። በመላ ሀገራችን ክፍት ቦታዎች ላይ እሳት ማቀጣጠል የሚከለክለው ህግ ቢያንስ እስከ ያዝነው መጨረሻ ድረስ ስራ ላይ እንዲቆይ ተደርጓል። ኮሚሽኑ ትንሽ ብልጭታ ትልቅ የሳት አደጋ ሊያስከትል እንደሚችል በማስገንዘብ ሲጋራ የሚያጨሱ ዜጎች የሲጋራ ፍም ወይም ቁራጭ ከክፍት ቦታ ላይ እንዳይጥሉ ጥሪ ማቅረቡ ተገልጿል። ዜጎች እሳት ወይም የጭስ ምልክት ሲያዩ በአስቸኳይ ወደ 102 አደጋ ጊዜ የስልክ መስመር በመደወል እንዲያሳውቁ ኮሚሽኑ ጥሪ ማቅረቡ ታውቋል። የእስላም ጂሃድ ድርጅት ጠቅላይ ሚኒስትር ናታንያሁ በጋዛ ሰርጥ የሚካሄደው መልሶ ግንባታ መቃወማቸው ትራምፕ ጦርነቱን እንዲያበቃ ያዘጋጁትን እቅድ የሚቃወም ነው ሲል ሐማስን ሐሳብ የሚደግፍ መሆኑን አስታወቀ። እስላም ጂሃድ ድርጅት ባወጣው መልእክት በጋዛ ሰርጥ የተኩስ አቁም ስምምነት ውሉ ሲፈረም የተጠለፉ እስራኤላውያን ዜጎች እንዲለቀቁ አድርጓል። ነገር ግን በጋዛ ሰርጥ የሚጨፈጨፉ ኗሪዎችን እልቂት ግን አላስቆመም ብሏል። የእስላም ጂሃድ በተጨማሪም የሰላም ምክር ቤቱን ስራ አስኪያጅ ኒኮላይ ምላድኖቭን ለናታናዊ የተኩስ አቁም ስምምነቱን በመጣስ ጦርነቱን እንዲቀጥሉ ይፈቅዳሉ በማለት የወቀሰ ሲሆን የትራምፕ መንግስትም እስራኤልን ስላላስቆመ ሊተች ይገባዋል ብሏል። በአሜሪካ በኒው ጀርሲ በሚገኘው የፕሬዝዳንት ትራምፕ የጎልፍ መጫወቻ ሜዳ አቅራቢያ ወደሚገኝ የተከለከለ የአየር በረራ ክልል የገቡ ሁለት የሲቪል አውሮፕላኖች ወደ ሌላ አቅጣጫቸውን እንዲቀይሩ ተደረገ ተባለ። አውሮፕላኖቹ የማስጠንቀቂያ መልእክት ከተሰጣቸው በኋላ በሁለት F-16 የጦር ጀቶች ታጅበው አካባቢውን እንዲለቁ መደረጉን ከደረሰን ዘገባ መረዳት ችለናል። የእስራኤል ንግድ ባንኮች ዛሬ ባካሄዱት ዓለም አቀፍ የገንዘብ ልውውጥ አንድ የአሜሪካ ዶላር በ3 ሸቀል ሲመነዘር አንድ ዩሮ በ3 ሸቀል ከ46 አጎሮት የገንዘብ ልውውጥ ተካሂዶበታል። በመጨረሻም የአየር ንብረት ትንበያ። ዛሬ ሙቀቱ በትንሹ ጨምሮ በመላ ሀገራችን ከባድ ሙቀት እንደሆነና ነገም ተመሳሳይ ሆኖ እንደሚቀጥል የአየር ንብረት ትንበያ ባለሙያዎች ከላኩት ዘገባ መረዳት ችለናል። የዛሬው ቀን የሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌምና በጽፋት 33 በቴል አቪቭና በሃይፋ 32 በቤርሸባ 37 በኢላትና አካባቢዋ 42 ዲግሪ ሴንቲግሬድ ይደርሳል። ሰጠኝ ዜናው አበቃ።
2: ወርቅነሽ ለዜናው እናመሰግናለን። የተከበራችሁ አድማጮቻችን ወደ ቀጣይ ዝግጅት ለመተላለፍ ሙዚቃ

0: የተከበረ አድማጮቻችን ስርጭታችን እንደቀጠለ ነው። አሁን ደግሞ ወደ ወቅታዊ ዘገባ ነው የምናልፈው። ሻያው ሰጠኝ እንግዲህ የተለያዩ ርዕሰ ጉዳዮች አሉን። በመጀመሪያ እንደምን አላችሁ?
1: ደህና ነን፣ እግዚአብሔር የተመሰገነ ይሁን። ከዜና በቀጥሎ እንግዲህ ተጨማሪ እንዴት ዋላችሁ ማለቱ እንግዲህ ቀጣዩ በወቅታዊ ዘገባችን ስኬታማ ይሆናል አይደለም?
2: እንዴት ዋላችሁ ብቻ ነው ስኬታማ የሚሆን። ይሻየው
1: ይህ ሰላምታ ነክ መቼም ነው ሁሉም ነገር የነቃ ነቃ የሞራል ድጋፍም ይኖራል ብዬ አስባለሁ። አይደለም
0: ሰላምታ የተለመደ ነው፣ ጥሩ ነው። እንግዲህ ነገሮች ሁሉ ሲጀመሩ በሰላምታ ነው የሚጀመረው እና አዎ መልካም ነው። ለማንኛውም የተለያዩ ርዕሰ ጉዳዮች አሉ ብለናል። እንግዲህ የተለያዩ ባለስልጣናት ከእስራኤል ጋር ስምምነት በማድረግ ወዳጅ መስሎ የአካባቢ ሀገራት ነው ይቅርታ፣ ቀደም ሲል በዜናም እንዳየ ነው እንግዲህ የአካባቢ ሀገራት ነው የተባለ ከእስራኤል ጋር ስምምነት በማድረግ ለጦርነት ለመዘጋጀት በሚስጥር ሲያካሂዱት የነበረው ሴራ ይፋ ሆኗል ተብሎ መረጃዎችን እያየን ነው። እንዴት ነው ይህን ነገር እንደው ምን ማለት ይቻላል? ብዙም ሰፊ ዝርዝር መረጃ የወጣ አይመስለኝም እስካሁን። ይሻየው እንዴት አየው?
1: ይህ ሾላ በድፍን የሚባል አባባል አለ። እንግዲህ ለሰላም የጠላት ቀድሞ ጠላት የነበረ ሀገር አሁን ወደ አሁኑ ደግሞ ከእስራኤል ጋር ሰላም ስምምነት ላይ ለመድረስ የምትፈልግ ሀገር በቅርብ ርቀት የምትገኝ አልተገለጸችም። ማንነቷ በግልጽ አልተነገረም በብዙሃን መገናኛ አውታር። ይሄ ስልት የፖለቲካ ጨዋታ ሳይሆን እስራኤልን ያው ዝም ብላ እንድትፈዝዝ ለጦርነት እንዳትነቃ ለማድረግ በማሰብና በተዘዋዋሪ መንገድ እስራኤልን ለመጉዳት እንጂ በእውነትም ዘላቂ ሰላም ከእስራኤል ጋር ለመፈራረም አይደለም። አንዳንድ ቅርብ አዋቂዎቹ እያሉ ያሉት ናቸው። ግን በእርግጥም ማናት ይቺ ሀገር? ግን የአረብ ሊግ በርካታ የአረብ ሀገራትም አባል የሆኑበት ሀገራት አሉ። ከእነሱ መካከል አንዷ በመካከለኛው ምስራቅ በእስራኤል በቅርብ ርቀት የምትገኝ ሀገር ናት ተብሏል። እንግዲህ እውነት ነው ወይስ ለእስራኤልን እንዲያው እንቅልፍን እንዲይዛት እንድትፈዛዛ እንድትሆን የተነሳ ስልትን ይሆን? ቆይተን የምናየው ነገር ነው። እንግዲህ
0: እሺ ሰጠኝ፣ እንዴት አየኸው?
2: አዲስ ነው ብዬ አላስብም እንደዚህ አይነት ነገር። ማለት እስራኤልን ለማታለል የሚደረግ ጥረት እርግጥ አሁን ዛሬ ይፋ ሲያደርጉት እንጂ እስራኤል እንደው ሰላም ስምምነት ፈርም ያለው ካለቻቸው ሀገራት ጋርም እኮ በትኩረት ማየት ያለባት ነገር አለ። አሁን ከግብፅም ጋር ከዮርዳኖስም ጋር ከሌሎች ሀገራትም ጋር ሰላማዊ ግንኙነት አለ ቢባልም አንዳንድ ጊዜ እንደ አጋጣሚውን ካገኙ አብረው ሊዋጉ እስራኤልን ሊያጠቁ የሚችሉበት አጋጣሚ ስለሚኖር ይሄ ለእስራኤል እንደው መቼም ምናልባት እንግዲህ ከአሜሪካ አንጻር ወይም ከሌሎች ሀገራት አንጻር ሲታይ እነሱ የሚያሳምኗቸው ሀገራት ከሆኑ ሊያኑ ሊደንቀን የሚችል እንጂ የእስራኤል ጠላት ሆኖ የቆዩ ስምምነትን ቢፈርሙ እስራኤልን ከማጥቃት ወደኋላ እንደማይሉ ነው። አሁን በሊባኖስም ያለው ሁኔታ በሌላውም አካባቢ ያለው ሁኔታ አጠራጣሪ ነው እና ሀገሪቱ ብትገለጽ ጥሩ ነበር። ሁለት የጎረቤት ሀገራት ዜጎች ወይም ባለስልጣናት ነው ተወያዩ የተባለ። ቅድም ሻያው ሾላ በድፍን እንዳለው ነው ማንነታቸው አልተገለጸም። ግን እንደዚህ አይነት ነገር እስራኤልን ብዙም ሊያስደንቃት አይገባም። ከዚህ በላይም ነገሮችን የመከታተል አቅም አላት የሚል ሀሳብ ነው ያለኝ። ወርቅነሽ
0: ዳው ጥሩ እንግዲህ
1: አንቺ ወርቅነሽ እህቴ ጋዜጣን ይጠይቃል በወቅታዊ ጉዳዮች ላይ አንቺ ምን ጋዜጠኛዎ በወቅታዊ ትንተና ላይ ዘገባ ላይ እያለን ምላሽ ደግሞ ጋዜጠኛ ወደ ጋዜጠኛዋ ጥያቄ ያነሳል። በዚህ ጉዳይ ላይ ያለሽ አስተያየት?
0: በዚህ ጉዳይ ላይ እንዳልነው መቼም ሀገሪቱም ይፋ አልሆነችም የትኛው ሀገር እንደሆነ እስራኤልን አታላ ለጦርነት ሌሎች ሀገሮችን እንዲዘጋጁ የምታደርገው ሀገር። እርግጠኛ ነኝ ግን በቅርቡ ይፋ ሊሆን ይችላል የሀገሪቱ ስም። ሰጠኝ አዲስ ነገር አይደለም ብሏል። በእርግጥ እንግዲህ በእስራኤል ጦርነት ታሪክ ስናይ የተለያዩ አካባቢ ሀገራት ተባብረው በስድስት ቀኑ ጦርነት ጊዜም በዮም ኪፑር ባስተሬ ጦርነት ጊዜም ተባብረው ነው እንዲህ ሊወጓት የመጡ እስራኤል በምትዘናጋበት ጊዜ ተብሎ በሚታሰበው በዮም ኪፑር አሁን ያው ትልቅ የተቀደሰ ቀን ነው ለእስራኤል። ያ ሆኖ በእርግጥ ጦርነት አይጎዳም ማለት አይቻልም። ዞሮ ዞሮ ጦርነቱ በእስራኤል አሸናፊነት ቢጠናቀቅም ይጎዳል። ሐማስ እንኳን አሸባሪ ድርጅት ተብሎ የተፈረጀው አንድ ድርጅት ያደረሰውን ጥቃት ተከትሎ የተከፈተው ጦርነት እንግዲህ በሐማስ ምክንያት የተጀመረ ጦርነት ነው እስካሁን እስራኤልን እየጎተተ ያለው እና ለአመታት የዘለቀ ነው። በዜጎች ላይ የደረሰው የማይረሳ ጥቃት፣ ትውልድ ሊረሳው የማይችለው የዘግናኝ ጥቃት በሐማስ አማካኝነት ነው እና የደረሰው። ለምሳሌ ከተባበሩት የአረብ ኤሚሬት ሀገር ጋር አሁን ያለው ስምምነት እስራኤል አምናት የእስራኤል ባለሀብቶች እዛ ሀብታቸውን ኢንቨስት እያደረጉ ናቸው፣ ቤት እየገዙ ናቸው። እስራኤላውያን በአምነው ተማምነው በጥሩ ሁኔታ ነው ያሉት እና በእንደዚህ አይነት ሁኔታ ጦርነት ቢከፈት ምን ያህል ጉዳት ሊደርስ እንደሚችል አስቡት። ጉዳት አይደርስም አይባልም፣ ከባድ ነው። ዞሮ ዞሮ ግን መቼም እንግዲህ እስራኤል የመረጃ ድርጅት እንደሚታወቀው እስራኤልን ሁሌም ከጭንቅ ከሞት ያወጣል። እንግዲህ እዛ ድረስ ላይ ደረስ ይችል ይሆናል እንጂ በዚህ አጋጣሚ ከባድ ነው። ጦርነቱ ቢከፈት እስራኤልን አይጎዳም አይባልም። እንኳን አሁን በጦርነት በደቀቀ ጎኗ ላይ እንዲህ አይነት ነገር ቢጨመር ሀገራት ተባብረው ጦርነት ቢከፍቱ ከባድ ነው የሚሆነው፣ ለመገመት ራሱ ይከብዳል። ዞሮ ዞሮ ግን ጥሩ ነው መረጃው አስቀድሞ በቁጥጥር ስር ከዋለ። ውሎ አድሮ ደግሞ ቢሆን አይታወቅም፣ ይህ መረጃ የተሳሳተ ነው እኮ ሊባል ይችል ይሆናል፣ አይታወቅም። ገና ዛሬ ላይ ነው ጫፉ የወጣ እና እናየዋለን በሂደት። የኔ ግምት ይሄ ነው። ይሻየው የምሰጠው ሀሳብ በዚህ ርዕሰ ጉዳይ ላይ። ሌላው ርዕሰ ጉዳይ እንግዲህ አሁንም ያው ከጦርነት አልወጣንም፣ አካባቢያችን በጣም አስቸጋሪ ነው ለእስራኤል። በጋዛ ሰርጥ የሰላም ምክር ቤት ያቀረበው 15 የመግባቢያ ሀሳቦችን የያዘ ሰነድ እስራኤል ውድቅ አድርገዋለች። ይህም ከባድ ውዝግብን ፈጥሯል። ሰጠኝ እንዴት ነው ወደየት ይመራ ይሆን ያመራን ይሆን ይሄ ነገር?
2: ይሄም ግራ የሚገባን ነው። እንግዲህ ከሁለት ዓመት በላይ እስራኤል የተዋጋችበት ሁኔታ እንደው በሰላማዊ እንትን ተጠናቀቀ ሳይባል እንደገና ደግሞ ሌላ ችግር መምጣቱ ሌላ መከራከሪያ፣ ሌላ ግጭት ውስጥ እንዳያስገባ ያሰጋል። የሐማስ ድርጅት ተጠናክሯል እየተባለ ነው እንግዲህ መከላከያ ሰራዊቱ አንዳንድ ባለስልጣናት የሚናገሩና 15ቱን ነጥቦች መግባቢያ ስም ሀሳቦች ካለመቀበል እስራኤል የወሰነችው በተለይ በዛ አካባቢ እስራኤል መከላከያ ሰራዊት ለቆ ይውጣ የሚለው በሚኒስትሮችም አሁን ባለውም ትኩስ የምርጫ ሁኔታ ዋጋ የሚያስከፍል መስሎ ስለሚታይ መሰለኝ ጠቅላይ ሚኒስትር ናታንያሁ ነገሩን ያልተቀበሉት ከእስራኤል ደህንነትም አንጻር ሊሆን ይችላል። ሌላው ደግሞ እንግዲህ የእስራኤል መከላከያ ሰራዊት በአዛ ሰርጥ እርምጃ እንዳይወስድ ነው እንግዲህ የአዛ ሰርጥ መልሶ እስኪቋቋም ድረስ ወይም ደግሞ ሐማስ ይስሙላ የጦር መሳሪያ ትጥቄን ፈታሁም ብሎ በሚኖርበት ጊዜ እስራኤል እርምጃ ካልወሰደች ተጠናክረው ነው የሚመጡና ያለውን ስጋት ተመልክተው ይመስለኛል ጠቅላይ ሚኒስትር ናታንያሁ ይህንን አንቀበለውም ያሉ። ግን ዋናው ቦስ የሚባሉት አሁን ትራምፕ ናቸውና በጋዛም ጉዳይ በሊባኖስም ጉዳይ በኢራንም ጉዳይ ሁሉን እንግዲህ እርሳቸው ነው እያወቁት እየጋገሩት ያለ ሁሉን ነገር እና ምን ይላሉ ትራምፕ? ይስማማሉ በናታንያሁ ሀሳብ ወይስ ደግሞ ጫና አድርገው አይ መቀበል አለባችሁ ሊሉ ይችላሉ? ይሄ ሌላ ጥያቄ ነው እንጂ እስራኤል ሁልጊዜም የሐማስን ድርጅት ማመን የለባትም እያልን እኛ እንኳን እዚህ በሬዲዮ ጣቢያችን ስንት ቀን ነው የተናገር ነው ሂዝቦላንም ማመን የለባትም እስራኤል። የኢራን ጉዳይ እስካልተፈታ ድረስ እነዚህ ሁለት ድርጅቶች ለእስራኤል ጠላትነታቸው የሚቀጥል ስለሆነ እነዚህን በትኩረት መከታተል ያለባት። አሁን ናታንያሁ ያሉትን ሀሳብ የተቃወሙትን ትራምፕ ምን ይሉልን? ምን አስተያየት ይሰጣሉ? ወይስ ጫና አድርገው እስራኤልን የግድ እንድትቀበል ያደርጋሉ የሚለው ትልቁን ጥያቄ እንጂ በሐማስ ጉዳይ የተወሰደው እርምጃ ለእስራኤል ደህንነት ጠቃሚ ነው።
0: ኢሻያው እንዴት ነው ይሄ ጉዳይ እስራኤልን ወደየት ያመራት ይሆን? አልተስማማችም እንግዲህ
1: አሁን ላይ ሆኖ የአዛ ሰርጥ ጣፋንታን በተመለከተ ሰጠኝ ተመልክቶታል ያለውን ክርክርን በተመለከተ የእስራኤል መከላከያ ሰራዊት በአዛ ቀበሌ የሚቆጣጠርባቸው አካባቢዎች አሉ ያለቆ ይውጣ የሚል ጥያቄ። ይህ ጥያቄ ለትራምፕን በእርግጥ እሳቸው የበላይ መሪ ስለሆናቸው የዛን ሁኔታ ከእሳቸው ፍቃድ የሚጠየቅበት ጊዜ እንዳለ ሆነና አሁን ግን ወደ እስራኤል ሕዝብ ቀርቧል። ይህ ርዕሰ ጉዳይ ጠቅላይ ሚኒስትር ቢንያሚን ናታንያሁ ከትራምፕ አይደለም የሚጠይቁ የእስራኤል ህዝብ ምን ይያለ ነው የብሔራዊ የክነሴት ምርጫ እየተቃረበ ስለሄደ ምን ይላል የእስራኤል መከላከያ ሰራዊት ያንን ኦክቶበር 7 2023 ዓመተ ምህረት ለደረሰው የሽከባድ የሽብር ጥቃትን ተከትሎ የከባድ ጦርነት ከሁለት ዓመት በላይ የዘለቀ ከባድ ጦርነት ነው የተካሄደ ባዛ ሰርጥና የመከላከያ ሰራዊት የተቆጣጠረባቸውን አካባቢዎችን የእስራኤል ህዝብ አብዛኛው ህዝብ ማለት ይቻላል ለቆ እንዲወጣ አይፈልግም ከዚህ ሐሳብ ላይ እንትን የሚሉ ጠቅላይ ሚኒስትሩ ይሄን ነው ህዝባቸው ምን ይላል የእስራኤል ህዝብ ምን ይያለ ነው የሚለው ሁኔታ ነው አሁን ያሰው ያሉት የፖለቲካ ጨዋታ አይደለም እንዴ የኮሆነ ችግር
2: ምርጫው ጋርም በተያዘው አጋል ያስከፍል የሚችል ጉዳይም ሊሆን ይችላል
1: አዎ ያስከፍላል አዎ አሁን ይሄን ያው ትራምፕ ያቋቋሙት የሰላም ምክር ቤት አለ ዓለም አቀፍ ህብረተሰብ ያካተተ ነበር እሱ እንግዲህ አንደኛ ደረጃ ሆኖ አሁን ወደ 15 የሚሆኑ አንቀጾች የቀረቡ አሉ እንዲፈጸሙ በሚል አሁን የእስራኤል መከላከያ ሰራዊት ያዛ ቀበሌ ለቆ ይውጣ እንደገናም በዚህ ጦርነት ለተጎዳ መኖሪያ ቤቱ ሁሉ የፈረሰበት ለፍልስጤም ህዝብ ደግሞ ዓለም አቀፍ የሰብአዊ እርዳታ በስፋት ወዳዛ ቀበሌ ይግባ ወዘተርፈ የመሳሰሉ ነጥቦች አሉና ይሄንን በተመለከተ እንግዲህ የእስራኤል ደግሞ የተኩስ አቁም ስምምነት ተደርሷል ግን የእስራኤል መከላከያ ሰራዊት የሚያወጣው መግለጫ እንደሚያሳየው ቀንደኛ አሸባሪዎችን የሐማስ ታጣቂ ወታደራዊ ክፍል እየተከታተለ አሁንም ቢሆን እየደመሰሰ ነው የሚገኝበትና ይሄን በተመለከተ እንግዲህ በጣም ምንም የስምምነት ላይ አልተደረሰም በጽሁፍ ላይ ያለ ነገር ነው እንጂ ገና እየተከበረ አይደለም
0: እንግዲህ አው ለመተግበር እንቅስቃሴ ያደረጉ እንደሆነ ነው የሚታወቀው እና ያለናው ሌላው በአሜሪካና በኢራን መካከለ ያለው ውጥረት ነው አሁንም ምናልባት ፕሬዝዳንት ትራምፕ ከኢራን ጋር ስምምነት ላይ ሊደርሱ ይችላሉ የሚል ወሬ አለ ስምምነት ላይ ከደረሱ እንግዲህ ጦርነቱ የተጀመረበት የተለያዩ ግቦች ሳይሳኩ ግን የሆርሙዝ የተባለውን የባህር መስመር ላይ ትኩረት ያደረገ ሊሆን እንደሚችል ይገመታል እንግዲህ የስምምነት እንዴት ነው ከእስራኤል ጋር ሲያስማማቸዋል ወይ ምን ሊሆን ይችላል ይሻየው
1: ይሄንም በተመለከተም በእውነትም በጣም በቀጥታ አንድ ረፋዱ ላይ ከኢራን ዋና ከተማ ቴህራን የውጭ ጉዳይ ቃል አቀባይ ባወጣው መግለጫ እስራኤልን አሜሪካና ኢራን በቀጥታ የድርድር እያደረጉ አይደለም አባሸማ በተዘዋዋሪ መንገድ አዎ አሸማጋዮቹም እንደ በዚህ በፋርስ ባህረ ሰላጤ የሚገኙ እንደ ካታር እንደ ፓኪስታን እንደ የመሳሰሉ ሀገሮች ነው ድርድሩ እየተካሄደ የኢኮኖሚ ኪሳራ እያስከተለ ያለው የሆርሙዝ የመርከቦች መተራረፊያ መዘጋቱን ሁኔታን በተመለከተ አሁን የሚደርሰን መረጃ በድርድሩ በተዘዋዋሪ መንገድ እየተካሄደ ባለው ሁኔታ እየተቃረቡ እንደሆነ የሆርሙዝ ባህር ይከፈታል ያ ከሆነ ደግሞ ጦርነቱ አበቃለት ማለት እየተባለ መረጃ ይደርሰናል ያነስ አሳሳቢ ሆነው የኢራን
0: የኒኩሌር ጦር
1: ጅምላ ጨራሽ ሆነው የኒኩሌር ቦምብ ጨራሹን ተደመሰሰ ይህ የእስራኤል ጥያቄ ነው
0: ትራምፕ ምን ሊሉ ነው ሰጠኝ እንዴት ያዋለ
2: በጣም በአንድ በኩል የሚያሳዝን ነው ለጦርነት የወጣንበት ሁለት ጊዜ አንበሳው ገሳም ወይም ያንበሳው አንበሳ ጋር የተያዘ ዘመቻ ነው የነበረ ይህን ሁለት ጊዜ በሰኔ ወር ባለፈው በ2005 ዓ.ም አሁን የካቲት ወር መጨረሻ ላይ የተደረጉ ጦርነቶች አላማቸው የኒውክሌር ፕሮግራሙን ማውደም ወይም እንግዲህ በሰላም ኢራን ፍላጎት ስላልነበራት ይህንን የባለስቲክ ምሳይል የመንግስት መጣል መቀየር እና ኢራን ለሂዝቦላ እና ሌሎች ድርጅቶች እርዳታ እንዳታደርግ የሚል ነበረ ይሄ ተረስቶ አሁን የሆርሙዝ ያልነበረ ከጦርነቱ ከግቡም ያልተቀመጠ ነበረ ሰምተንም አናውቅም ከጦርነቱ በፊት ሆርሙዝ ሚል እና የሆርሙዝ ሁኔታን ነው አሁን ትራምፕ ትኩረት አድርጓል እንደውም በእስራኤል ያለው ስጋት ምንድን ነው የሆርሙዝ ከተከፈተ ኢራኖች ለአሜሪካ የተወሰነ ነገር ከተስማሙ ጦርነቱን ሊያውጁ ጦርነቱ ማብቃቱን ሊያውጁ ይችላሉ ተብሎ ነው የተጠበቀ ያለ። እስራኤል ስጋት ነው፣ ከፍተኛ ስጋት። እንግዲህ ትራምፕ ይጀምራሉ እንጂ አይጨርሱም ያለውን የአካባቢ ጦርነት። እንደው አሜሪካ በታሪኳም አንድ ነገር ተጀምራለች በጦርነት ለማስተካከል ትሞክራለች። በአፍጋኒስታንም ጦርነቱን ሳትጨርስ ነው ወጣች፣ በኢራቅም በሶሪያም በተለያዩ ቦታዎች። አሁንም በኢራን ጉዳይ እንደዚህ ጀምራው ምትወጣ ከሆነ አደጋ ነው ለእስራኤል ብዬ ነው ማስበው። እና እስራኤል የራሷን ስራ መስራት አለባት። ትራምፕ ሊቀየሩ ይችላሉ እንግዲህ ሌላ ባለስልጣንም ቢመጣ፣ አሜሪካንም አልባ እስራኤል ይህችን ኢራንን የምታሸንፍበት የምታንበረክክበት አቅም አላት ብዬ ነው ማስብ። እና ትራምፕን ይዞ ማሰቡ እንደው ትንሽ ዛፍ ላይ እንቅልፍ ነው መስሎ የሚታይ በአሁኑ ሰዓት።
1: እንደ ዋሽንግተን ፖስት የመሳሰሉ የታወቁ ባለም አቀፍ ጋዜጦች የሚያወጡት ዘገባ እንደሚያሳየው ከሆነ በአሁኑ ሰዓት ኢራን የገንዘብ እጥረት እንዳላት፣ የኢኮኖሚ ድቀት አለባት፣ ለወታደሮቿም የወር ደሞዝ የማትከፍልበት ደረጃ ላይ እንደደረሰች ይላሉ። በሌላ በኩል ደግሞ በእርግጥ እስካሁን በተካሄዱ ጦርነቶች በርካታ የረዥም ርቀት ተምዘግዛጊ ሚሳይሎችን ተጠቅማለች። እስራኤልን ለማጥቃት በመካከለኛው ምስራቅ የሚገኙ አረብ ሀገሮችን ጭምር ብዙ ወንጭፋለች። እና አሁን ያም ቢሆንም ምንም የሚሳኤልና የሮኬት እጥረት ኖረ ቢባልም ግን የማምረት ሁኔታ በጣም በጥፍ ድርብ እያመረተች ትገኛለች ኢራን ይባላል። አልሞተችም፣ አልወደቀችም፣
2: አቅም አላት። አሁንም 47 ዓመት የሰራችው የገነባችው ስንት አቅም አላት። እና ቀላል አይደለም። አሁንም መዘንጋት የሌለበት በምድር ውስጥ በዋሻ ያስቀመጠቻቸው ብዙ ሚሳይሎች እንዳሉ ነው የሚነገር። ራሱ ባለፈው ሳምንት 300 የሚሆኑ ጸረ አውሮፕላን ሚሳይሎችን ከሩሲያና ቻይና እንዳስገባች ሁሉ የተገለጸበት ሁኔታ አለና እንደው በጣም ኢራን አሜሪካ ላይ እየተጫወተች ነው ማለት ይቻላል። የኢራን ውጭ ጉዳይ ሚኒስትር ቃል አቀባይ እኮ ከአሜሪካ ጋር የሚደረግ ድርድር የለም፣ በአስታራቂ ሀገራት በኩል ነው መልእክት የምንለዋወጥ ነው ያሉ። እንግዲህ ኤስኤምኤስ ነው የሚጻጻፉ።
0: አስቸጋሪ ነው ያለው ሁኔታ። ያው ገንዘብ ላይ እና ኢኮኖሚ ላይ ትኩረት ከተደረገ የጦርነቱ ዓላማ ሊዘነጋ ይችላል ሙሉ በሙሉ። እና ይሄ ደግሞ ለእስራኤል ስጋት ነው እንዳላችሁት። ጥሩ፣ ወደሚቀጥለው ሳምንታዊ ፕሮግራማችን እንለፍ። እናመሰግናል።
2: ወደ ስራ ለም ፕሮግራም እናልፋለን።

0: كسرى عالم በዚህ ፕሮግራም በአሰሪና በሰራተኛ መካከል ከሕግ አንጻር ያለውን መብትና ግዴታ እንዲሁም በሥራ ዓለም ያለውን ሂደት እናቀርባለን። አዘጋጅና አቅራቢ ወርቅነሽ ሸቴ።
1: ጤና ይስጥልን የተከበራችሁ አድማጮቻችን፣ እንደምን ሰነበታችሁልን? በዛሬው ዝግጅታችን ስለ ሴቶች የሥራ ሕግ ነው ምንወያየው። ሙያዊ ማብራሪያ የሚሰጠን የሕግ ጠበቃ ማሙዬ ዘሬ ነው። እንደሚታወቀው በሀገራችን የሴቶች የሥራ ሕግ አለ፣ ተግባር ላይ ከዋለ በርካታ ዓመታቶች ተቆጥረዋል። የሴቶች የሥራ ሕግ መቼ ተደነገገ? መቼ ሥራ ላይ ዋለ? ስለ ሴቶች የሥራ ሕግ የሕግ ጠበቃ ማሙዬ ነው ሙያዊ ማብራሪያ የሚሰጠን። ጤና ይስጥልን የሕግ ጠበቃ ማሙዬ ዘሬ፣ እንደምን ዋልክ?
2: ጤና ይስጥልኝ ወርቅነሽ፣ ለአንቺም ለህብረተሰቡን እንደምን ዋላችሁ፣ እንደምን ሰነበታችሁ?
1: ስለተለመደው ትብብርህ ከልብ እናመሰግናለን።
2: ለህብረተሰቡ ለመርዳት ሁልጊዜም ወደፊት ስለመሆን በተቻለን መጠን ለመርዳት እንሞክራለን።
1: እሺ፣ ዛሬ ምንወያየው በሴቶች የሥራ ሕግ ዙሪያ ነው። የሴቶች የሥራ ሕግ እንግዲህ ብዙ ነገሮችን ያካተተ ነው፣ በስፋት እንወያይበታለን። እንደው ከዛ በፊት ግን ሕጉ መቼ ተደነገገ? መቼ ሥራ ላይ ዋለ?
2: አዎ፣ እንግዲህ ሆክ አጉዳት ነሽን ሕጉ ያው ወደች ወደ እስራኤል ሕግ የተቀላቀለ በ1954 ዓመተ ምህረት ነው በነጮች አቆጣጠር። እንግዲህ ሴቶች በብዙ ነገር ተወንዶች የሚለያቸው ነገር ያለው ሴት ስለመሆን ነው። ሴት መሆን እንግዲህ ሴቶች ይወልዳሉ። በሚወልዱበት ጊዜ የተወሰነ ጊዜ ስራቸው የሉም። ያ ጊዜ ደግሞ የስራቸው ሁኔታ የተወሰነ በተወሰነ ደረጃ እየሰሩ እንደሆነ ያን ጊዜ ስራቸው ይቀንሳል እና ሕግ የመጣው የነሱን መብት ለመጠበቅ ነው። ምን ማለት ነው? እንግዲህ አንድም ሰው አንድ ቦታ ሲሰራ በስራው ያደገ የሚመጣው አንደኛ የተለያዩ ውጤቶች በስራው ያሳያልኝ። ስንት ጊዜ ነው ስንት አመት ነው የሰራ ተዛ ቦታ እንዴት ያሉ ውጤቶች አመጣል፣ በዛ ነው የሚገመገም። ሴቶች እንግዲህ በመውለድ የተነሳ ልጆችን በማሳደግ የተነሳ ይሄ አሁን ምንላቸው በስራ ማደግ ሁኔታ ሊጎዳ ይችላል። ስለዚህ ህጉምና ሴቶች በዚህ ምክንያት መጎዳት የለባቸው። ይሄ የወለደችበት አራስ የሆነችበት ዘመን እርጉዝ የሆነችበት ዘመን በዛ ምክንያቶች ደግሞ የተወሰነ እርፍት ወስዳ በስራች በዚህ ምክንያት በስራሽ ማደጋችን ብሎ መወሰንም የለ፣ በዚህም እንድትጎዳ መሆን የለበትም። ያ ከሆነ ያን አሰሪ በህግ ይጠየቃል፣ በህግም እንድቀጣ ይሆናል። እዛ እየሰራሽ ደግሞ እስከምትወልድ ለምሳሌ አንዲት ሴት እርጉዙና የተወሰነ ጊዜ ስራ እየሰራች እንግዲህ አንዳንዶች 9 ወር እስከሚደርስ ከሚወልዱም ይሰሩ ሰዎች ሴቶች ምን ያውቃለሁ። ሌሎች ደግሞ በተለያዩ ምክንያቶች በጤና ሁኔታ በሐኪም በሰጣቸው ፍቃድ ስራ ወጥተው ከቤት ሊያሳለፉ ይችላሉ እስከሚወልዱ። እና ይሄው ምን ላቸው መብታቸው ነው። በዚህ አሁን አይ አንቺ እኮ የዚህን ጊዜ እዚህ ስራ በጣም ስላልሰራሽ አንቺ ማደጋችን አሁን ደግሞ አንቺ እንትን እርጉዝ ስለሆንሽ አሁን መውጣት በቃ ሄደሽ ከቤትሽ ረፊ ማለት አይቻልም። እሷ ሰራለው ካለች እስከመወልድ ሰራለው ካለች ያ መብቷም የተጠበቀ ነው። እና በእነዚህ መብቶች ጣልቃ ገብቶ ሴቶችን እጎዳለሁ ማለት በጣም የሚያስቀጣ ቅጣት ነው ያለ። ያ ቦታ ይቀጣለኝ የተለያዩ ሳንክሽኖች ምን ላቸው የተለያዩ እንትን ማዕቀብ ይሆንበታል። አሰሪ ሆኖ ደግሞ እንዲህ ያለ ማቀብ እንዲህ ያለ ቅጣት እንዲደርስበት ስለማይፈልግ እዛ ቦታ እንዳይደርስ ይሆናል። ግን የተለያዩ እንትኖች አሉ። የተለያዩ አሁን የተወሰነች ሰትዮ እርጉዙና እሷን ማባረር ከፈለገ ምክንያቱም እሷን ካላባረረ ፒቱሪም ካላረገ ሌላ ሰራተኛ ስለማያገባ ከሆነ ደግሞ ያና አቋም ሚጎዳ ስለሆነ
1: ስራው ሚጎዳ ከሆነ
2: አዎ ስለሆነ እሹር መለመን አለበት ሚል ሳል አርባካ ጥያቄ ማቅረብ አለበት። እኔ እንግዲህ እቺ ሰትዮ ነፍሰ ጡር ናት። ነፍሰ ጡር ስለሆነ ይሄን ስራ አሁን መስራት አይችልም እና ፍቃድ ስጡ ይሷ ስራው እንድትባረር መብቷ እየተጠበቀ መብቷ የሚደርሳት ሁሉ ነገር ተወስዳለች። ግን እሷ የሷ ቦታ ሌላ ሰው ስለምንሰጠው ኢሹር ስጡይ ማለትም ፍቃድ ስጡይ እሷን
1: የሚጠብቁ ለማሰናበት
2: አው ለማሰናበት እና ምክንያቶች በቂ ከሆኑ ያን ፍቃድ ይሰጣል ማለት ነው። አሁን ይሄ ለምንድን ነው አሁን በነፍስ ጥሩ ሆና አትጎዳም ይላል እንዴት አሁን ለተወሰነ አካል ፍቃድ እንሰጣለን ለሚሉ ጥያቄዎች እንግዲህ አንዳንድ አካሎች አሉ። አንዳንዶች ተቋማዊ የሆኑ ስራዎች አሉ። እነዛ ስራ እንዲያለ የህግ ደጋፊነት ማሰጣቸው ከሆነ የተወሰኑ ቦታዎች ናቸው ሁሉ ቦታ አይደለም።
1: ያን ቦታ ስራው አደገኛ ከሆነ እሷ መስራት ማችል ከሆነ ነው ምናልባት
2: ትክክል አዎ እሷ ማሰራው ሆናለይ እሷ ማሰራው ሆናለይ በእሷ ፈንታ ሌላ ሰው ካገባ ደግሞ ያን አቋም ይጎዳለይ ምክንያቱ በቂ መሆን አለበት። ያ ምክንያቱ በቂ ከሆነ ያን መብቷን ይዛ ያን ስራ ተለቃለች ማለት ነው። አብዛኛውን ጊዜ በስምምነት የሚያረጉት ነገር ነው። እሷ ትወጣለች ተወልዳ ምን ብላ ከሆነ መመለስ ይችላልች
1: ያን ግን እዚህ ላይ ነው ከወለደች በኋላ እንግዲህ ማህበራዊ ጉዳይ መስሪያ ቤት ይፈቅዳል ከስራው ተሰናበተች እንበል ካሳው ምኑ ይከፈላታል በህጉ መሰረት። ግን ከወለደች በኋላ ያን ስራ መስራት ከቻለች ወደ ስራው መመለስ ፈልጋለሁ ካለችስ እንዴት ነው የሚሆነው?
2: ትመለሳለች እንግዲህ አሁን ችግሩ ያን ቦታ ተይዞ ይሆናልኝ።
1: አዎ
2: አዎ ያ ቦታ በዛ ምክንያት አይተበቅላትም። ግን አብዛኛውን ጊዜ በተግባር ስናየው እነዛ ሰዎች ይመለሳሉ። እነዛ ሴቶች እዛ ሲሰሩ የነበሩ ይመለሳሉ። አንደኛ ያን ቦታ ማይተበቅላቸው ለተወሰነ ጊዜ መቼ እንደሚመለሱ አይታወቅም። አሁን አንዳንድ ኮፍሻት ለዳ የርፈት ተወለዱ በኋላ አርፈት ሲወስዱ አንዳንዶች አመት ይወስዳሉ አንዳንድ ሁለት አመት ይወስዳሉ አንዳንድ ብዙ
1: ማይመለሱም ይኖራሉ
2: ስለዚህ ለከኔ ብሎ ያን ቦታ አይተበቅም። ያ ቦታ ክፍት ከሆነ ግን እዛ ቦታ እንድትመለስ ይችላል። እና አንዳንድ ሰው አንዳንድ አቋም የሥራ ቦታዎች ይህን ህግ አይጠብቁትም የመርሳት በተለያዩ ምክንያቶች እና በጣም ነው ይቀጡ ገርምሳ በጣም ነው የሚቀጧቸው በጣም ያለ እንትን ያለ ፍርድ ቤት ገና ሳይሄድ ባትራ የተወሰነ ደብዳቤ ተለቆላቸው በቃ አምነው የተወሰነውን ይከፈለው ወይ እንቀጣለን ብለው የሚያምኑትን በፍርድ ቤት ይሄን ተቀጣላችሁ ተተባሉ ያን ገዘም ይከፍሉ ፍርድ ቤት ከሄዱ ቻንስ የላቸውም በቃ እንትን
1: ቅጣቱ ከባድ መሆኑን ስለሚያውቁ አስቀድሞ ይከፍላሉ ይስማማሉ
2: አስቀድሞ ከፍተዋል ፍርድ ቤት አንዴ ለመሄድ አይፈልጉም እንደ ስለሆነ
1: ህጉ ጥብቅ ነው በጣም ማለት ነው በዚህ ዙሪያ
2: በጣም እና ስለዚህ ማወቅ ያለባቸው እንትን ሳይፈሩ ማለትም አንዳንዶች በቃ የተወሰነ ርፈት ለመውጣት እየፈለጉ ገና ነፍሰ ጡር ይሆኑ አሁን እንትን አስቀድሜ ተወጣሁኝ እጎዳለሁ ምናምን ብሎ ያስባሉ። ሎ መውጣት ካለብሽ የሐኪም ፍቃድም በቃ ያነ ስራ አሁን የምትሰሪው ስራ እንደከበደሽ አንዳንዶች እየተጎዱ ስራው እየጎዳቸው
1: አዎ ቦታውን ለመጠበቅ ሲሉ ይሰራሉ።
2: አዎ ነው እንደዛ መሆን ያለ እንደዛ ብቻ ሐኪም ሄዶ እንግዲህ አንዳንድ ነገር እኛ የራሳችን ሐሳብና የራሳችን ውሳኔ አይደለም በቃ ስራው አልተመቸን ብለን እኛ መወሰናችንም ያን ለሐኪም አስተያየት ተሰጥቶን ሐኪሞች በአብዛኛው ጊዜ ያቺ ሰትዮ የተወሰነ ስሜት ተተሰማተኝ እንዳትሰራ ተብሎ ነው ፍቃድ የሚሰጥ እና ያን እህቤቱና ወይም ደግሞ የተወሰነ ሰዓት 8 ሰዓት ምሰራ እንደሆን እንትን 4 ሰዓት 3 ሰዓት እንድትሰራ ትሆናለች ያ እንደ ሙሉ ቀን ይቆጠርላት አለኝ።
1: የጎደላት ስራ ሰዓት ይሞላል።
2: እኔ አሁን እንትን እኛ እኔ የምሰራበት ቦታ አቃቤ ህግ ምናምን እንደምታውቂው ብዙዎች ሴቶች ናቸው ብዙዎች እና እነሱ በቃ ሁለት ወር እንትን ገና በመጀመር እንደ እንትን እንዳሉ ነው በቃ ስራውን ትተውት የሚሄዱ
1: ማርገዝ የወርግዝናቸው እንደጀመረ
2: አዎ እና የተለያዩ ሮፌ እንዲብሎኛል ብለው ያን ሽሮ ያመጣሉ ይሄዳሉ ወልደው ያው አመትን ሁለት አመት እዛው ዳን የሚመለሱ
1: እና ይደግፍ
2: አዎ ህጉ በጣም እንትን ነው ሆማኒ ማለትም በጣም ይተባበራል በጣም የነሱን መብት ለመጠበቅ በጣም የተሻሻለ ነው።
1: አዎ እንግዲህ ያው እንዳልነው ሴት የቤተሰብ ማላፊ ናት ማርገዙ መወለዱ አለ እዚህ ጋር ተጨምሮ ነው እንግዲህ በውጭ ደግሞ ያለውን ስራ ኩል እንደሌሎች የምትሰራውና እንግዲህ ህጉ በዚህ አንጻር በዚህ ምክንያት ህጉ በጣም ሰፊ ጥበቃ ያደርጋል ለሴቶች እንደሰማነው እንደው ሴት በርግዝናዋ ጊዜ ህክምና ክትትል ያስፈልጋታል። ከወለደች በኋላ ደግሞ ህጻናት ልጆችን ነው እንግዲህ ተታ ወደ ስራ የምትመጣው። ያህፃን ይተኩሳል፣ ይታመማል፣ ሌላም ሌላም ችግር አለ። ገና ህጻን ልጅ ብዙ ችግር ይገጥመዋልና እንደው በዚህ በኩል ስራ ቦታ ፈቃድ ስትጠይቅ አጠቃላይ በስራ ቦታ ያለች የሚሰጣት ፈቃድ መጀመሪያ በርግዝና ክትትል ለማድረግ በኋላም ልጆችን ለመንከባከብ የተለየ ሁኔታ አለ ወይ ከህጉ አንጻር?
2: እንዴ አለ። አሁን ወርቀሽ አሁን እንዳልሽው ይህ ሁላ ሴት ማለት የቤቱ መሰረት ናትኝ ማለትም እንደ ማንኛችን ውጭ በቃ 8 ሰዓት 9 ሰዓት ብቻ ሰርታ እቤትም መጣ ብዙ ስራ ትሰራለች። አብዛኛዎቹ እንበል እንግዲህ ሁሉም ባይጠቃ አብዛኛዎቹ
1: ነው።
2: ልጆችም አሉ ብዙ ነው ጣጣው ብዙ ነው። እና ያ ታይቶ እንትን አንድ ነገር ስራ መሀል አንድ ነገር ተጋጥሞ ዛሬ አለ አይሆንልኝም ካለች በቃ እንደ ነውር አይታይም። በቃ አይታይም። በቃ ኖርማል ነው። ዛሬ አንድ እናት ነገ ስራ ማትመጣ ከሆነ እንደ ነውር አይታይም። ፊት ሲታይ ነበረ እንደዚህ ከሆነማ ማደጋቻይ ምናምን ብዙ
1: ያው እድገቷን የሚያግድ ይመስላል
2: ሲያደርጉባቸው ነበረ ሴቶች። ዛሬ ግን በብዙ ጥረት በክነሰትም ብዙ ህጎች አለፉ ወይም ደግሞ በተለያዩ የሴቶች ድርጅቶችም ስላሉ ዛሬ እሴትን ጎዳለው ማለት በተለያዩ ምክንያቶች በቃ በጠቅለል ባረገ በቃ ህጉ ጋር በቃ ህግ እንዴት አድርጎ ልቅጣይ ብለህ መለመን ማለት ነው። እና በስራ መብታቸው የተጠበቀ ነው። ህፃኔ ዛሬ እንትን ተኩሷል ነገ አልመጣም ካለች እሺ ነው የምትባል። እንግዲህ ደሞዙ በተለያዩ ነገር እንትን ሊቀንስ ይችላል። ይሄን ማወቅ አለብን።
1: ያው ሰዓቱ
2: አዎ የሰዓቱ በተወሰነ ጊዜ ግን ይሄ በስራዋ ያሳድጋት ምን ማለት አይቻልም።
1: ምንም ማለት ተጽዕኖ አይፈጥርም። ለእድገቷ
2: አይፈጥርም። ኖርማ ሆኗል። ዛሬ ነገ ወይም ደግሞ የተወሰነ እንትን ሆኗት ነገ አልመጣም ብትል ልክ እንደ ኖርማ ልክ ስራ እንደመጣሽ ነው የምትታሰብላት። በጣም የተሻሻለ ነው ህጉ ለሴቶች ማለትም በዚህ በስራ የምንለው ነው። ሌላው እንትን ሊመችላል በዚህ በስራው በጣም የተሻሻለ ነው። በጣም
1: አዎ። እንግዲህ የስራ ህግ አንዳንዱን ካነሳን በጣም ሰፊ ነው። ሌላ ጊዜ እያነሳን እና ያለን ለሴቶች እንግዲህ ህጉ ያለው ድጋፍና ከለላ በሴቶች የስራ ህግ ዙሪያ እንደው ግን በአጠቃላይ አሁን የሚያዳምጡን የኛ ማህበረሰብ አማርኛ የሚያዳምጠው ክፍል ነው እና ህጉን ማወቅ ያስፈልጋል። በተግባር ሁሉን ነገር ተግባራዊ ለማድረግ ህጉን ማወቅ ያስፈልጋል። ከህግ ባለሙያ ጋር መመካከር ያስፈልጋል። በእርግዝና ወቅትም ሆነ የቤተሰብ ኃላፊናት ሴት እንዳልነው እንግዲህ አባቶችም ኃላፊ ቢሆኑ ሴቶች ደግሞ በተፈጥሮ ልጆች በጣም ቅርብ ናቸው ለእናቶች። ሌላም ስላለ ይሄ ኃላፊነት ከባድ ኃላፊነት አለባትና እንዴት ነው አንዲት ሴት አሁን ስራ ቦታ የተፈጠረውን ነገር ነው ከምትጨነቅ ልጇ ታሞባት ምትር ትኖራለች እንደምንም አድርጋ ልጁን በእርግዝና ጊዜም እንዳልነው ተጨናንቃ የምትሰራው ስራ ይኖራል እንዲህ ብልስ እንዲህ አይነት ነገር ለወደፊቱ ቢፈጠር ተጽዕኖ ቢፈጥርብኝስ በማለት ህጉን ባለማወቅ ብዙ ችግሮች ሊኖሩ ይችላሉና እንደው ይህን ህጉን ለማወቅ ምንድን ነው ማድረግ ያለባቸው? የህግ ጠበቃ በምን አይነት ሁኔታ ነው ማማከር ያለባቸው?
2: ጥሩ አስተያየት ነው። ጥሩ አርግሽ ነው ያለችው። እንግዲህ አንዳንድ ነገር የሚፈጠር እኮ አለማወቅ ነው። ወንድን ሴትን የፈለግነው ጾታ እንውሰደውና በስራ አንድ ችግር ሲያጋጥመን ያን ችግር መወያየት አለብን። እንግዲህ ያ ችግር ለሰውም ለሌላ ሰውም ደርሶት ይሆናል እና አንድ ነገር ራስ ብቻ ከመጨናነቅ እንዲህ ባረግ እኮ እንዲሆናል እኮ እንዲሆን እኮ ፒታሮን እኮ አለ። ስራ እኮ ስራ ቦታ እኮ ምንሰራበት ቦታ የታወቀ ነው። ሰዓቱ የታወቀ ነው። ምንሰራው ስራ የታወቀ ነው አብዛኛውን ጊዜ። ለእነዚህ ደግሞ ለእያንዳንዱ አሁን ላልኳቸው ነገር ደግሞ ህግ ያላቸው መቼ ነው ወርፈት የምንወጣ መቼ ነው ሻወት ነው ሳፎት ተሰራ ስንት ነው እንደ ሁሉ ለሁሉ እንትን አለ መልስ ከጠየቅነ አሁን እንደ ምሳሌ እንዳመጣቸው አሁን ስለ ሴቶች ስላወራነ ይቺ ሰውዬ ዝም ብላ ራሷና ከመጨናነቅ የተወሰነ ችግር በስራው ይሄ እንዲህ ካረኩ እንዲህ አደረጉኛል ራሷ እንትን ማለት ከመጨናነቅ ህግ ጠበቃ ትሄድና ዛሬ ደግሞ በየከተማው አሉ በየከተማው በበጎ አድራጎት እንትን ምክር የሚሰጡ የህግ ጠበቃዎች አሉ። እነሱም ላይ በሌላው እንትን ማን እንደሚባሉና የት እንዳሉ
1: ሳሊጎሪያ ጽቡሪት ነው የመንግስት ጠበቆች
2: እንትን ሽል እንላቸዋለን ሽሩት ይውጥ ለዝራ ማለትም አብዛኛውን ጊዜ ከከተማው ዳር ነው ያሉ። እነሱ ምን ያደርጋሉ ያን የዛችን ሰውዬ ችግር እንትን አድርገው ህግ ጠበቃ እንዲቀጠረች ይሆናል። እና አዎ እና የህዛው ደግሞ ምክር ይሰጣሉ። እንዲህ ያለ ችግር አጋጥሞ ስላ እንዲህ አድርጊ እንዲህ አድርጊ እንዲህ አድርጊ አድርጊ ከሳው እንዲህ አድርገውሽ ነው እንዲህ አድርጊ እንዲህ አድርጊ እና በቃ ራስክን እንትን ማለት የለም መጠየቅ ጥያቄ ጥያቄ አንድ አንድ መልስ ከፈለግነ እኮ ጥያቄውን ማወቅ አለብን አይደል? ጥያቄውን ታልጠየቅነ ደግሞ ያ መልሱ ለአሁን ከሆነ ማወቅ አንችልም። ታልጠየቅነ ጥያቄ ራሳችን ጥያቄ ጠይቀን ራሳችን መመለስ የለብንም።
1: እውነት ነው። ያው ባለሙያ ነው።
2: ጠየቅነ በኋላ ቀላል ይሆናል ማለትም ለካ እንዲህ ያለ አንዳንዶች አሁን ብሶች ይደውሉኛል። ለካ እንደዚህ ያለ ነገር አለ ይሉኛል። ስራ እኮ እንዲያጋጥሙ ላቸው ችግር የለም እንዲህ አድርገህ ተጠየቅ ይመልሱልሃል። ያቺ መልስ ነው የሚሰጧቸው። እንዳልከት ዛሬ ያለንበት እግዚአብሔር ይመስገን ይች ሀገር በጣም በብዙ ነገር እንትን ማለት ይቻላል ማማረር ይችላል። እኔ አልስማማበትም፣ አበል በብዙ ነገሮች ደግሞ በጣም ገነት የሆነ ሀገር ነው ያለን። በብዙ ነገሮች እኛ ማድረግ ያለብንና ብቻ ማወቅና መጠየቅ ነው ያለብን፣ ሌላ እንትን የለብን።
1: አዎ፣ ስለዚህ ያልጠየቀ አያውቅም። መጠየቅ ነው በጣም ወሳኙ። ብዙ ህጎች ቢኖርም ጥሩ ነገሮች አሁን እንደገለጽከው ካላወቅን ካልጠየቅን ልንጠቀምበት አንችልም። እንዲሁ ዝም ብሎ ህጉ ነው ነው ወረቀት ላይ የሚቀረው እና
2: ወረቀት እኮ ነው። አሁን ህግ የምንለው እኮ አንዳንድ ጊዜስ በዘጠና በሰማንያ ሀብረ ክነሰት ማያልፍ ህግ ነው። በሶስት በሁለት ህግ እንትን የፓርላማ ላቦች ያልፋ ላይ አንዳንዱ ሰዎች ብዙ ሰዎች አፍሉ እንዲህ ያለ ህግ መኖሩን አያውቁም። ይገርምሻል፣ አያውቁም። እንኳን ተረኛው ልበል እንጂ ተራው አዋቅ ያውቃሉ የምንላቸው ሰዎችም እኮ አያውቁም እንዲህ ያለ ህግ መኖሩን። አሁን አንድ ነገር ሲጠይቁ በቃ በዚህ ነገር ህግ መኖሩን አያውቁም። አንድያውን ስለማያውቁ አንደኛ ይጎዳሉ፣

0: ህግ የምንለው እንግዲህ ብዙ ዘርፍ አለው። እኔ እንግዲህ ለሁሉ አዋቂ ብዬ ለብዙ ነገር አዋቂ በብዙ ህጎች አውቃለሁ ብዬ አልፈርድም በራሴ። የ14 ዓመት ሙከራ ቢኖረኝም በፍርድ ቤት በህግ ሁሉን ግን አውቃለሁ ብዬ አልነገር ማላውቀውም እንደዚህ ያለ ነገር እንትን ያጋጥመኛል። አንዳንድ ነገሮች እጠየቃለሁ። ይህን ነገር አላውቅም፣ ግን አንድ ጓደኛ ያለ በዚህ ነገር በጣም ብዙ አመት የሚሰራ እሱ ልጠይቀው ብዬ እላለሁ። አንዳንድ ጊዜ ጥያቄ አንድ ሰው ጠይቆ አንድ ህግ ጠበቃ ተጠይቆ ያ መልስ ላያጠግብ ይችላል። ይህ ምን ችግር የለውም እና ያን ሌላ ህግ ጠበቃ ደግሞ እንዲህ ያለ ነገር አለ ብሎ መጠየቅ ነው።
1: አላችሁ የህግ ጠበቆች ሙያ አላችሁ የምትሰሩበት የተለየ ዘርፍ ስላለው የተለመደ አሰራር ነው።
0: አዎ ልምድ ይላለኝ ብዙ እንትን በልምድ ቅድም እንዳለው በስራ ብዙ ልምድ እንደምትማረው በተግባር አንድ ነገር ተመረን በተግባር ስታደርገው ደግሞ ብዙ ነገር ትማራለህ። ፍርድ ቤት እንዴት አድርጎ ነው ህጉ እንዴት አድርጎ ነው እንደምታውቅ ወርቅነሽ፣ ህግን ተግባር የሚያደርገው እንትን ማለት ትርጉም የሚሰጠው ፍርድ ቤት ነው። እንግዲህ አሁን እኔ ዳኛ ሆኜ አንድ እንዲህ አድርጌ በተወሰነ ነገር ተረጉመዋለሁ፣ ሌላው ፈራጅ ደግሞ በተወሰነ ይተረጉመዋል። የሁለታቸው ትርጉም ስህተት ማለት አይቻልም። ስህተት የሚለው እንትን ጠቅላይ ፍርድ ቤት ነው። ለዛው ግን ለእኔ በቂ ነው ያ መልስ። የተወሰነ መልስ ያነ ፈራጅ ከሰጠኝ ለእኔ መልሴ ነው እና መጠያየቅ በቃ ወይም ደግሞ በቃ ህጉ እንደዚህ ነው ማለት። አንዳንዶች እኮ ህጉን በቃ እንዲሆን አንድ ጊዜ ሳያነቡተኝ ህጉ እንደዚህ ነው የሚሉ ሰዎች አውቃለሁ እኔ ገና ህጉም እንደሆነ ሳያውቁ።
1: ስለዚህ ባለሙያውን መጠየቅ ነው እንግዲህ። ለሁሉም ሰው ባለሙያ አለው። ባለሙያን ካላማከርን አስቸጋሪ ነው። ምንም ይሆን ምን፣ በምንም አይነት የትምህርት ደረጃ ቢኖር እንግዲህ ህግን የሚያውቅ የህግ ባለሙያ ነው። ጥሩ ነው። የህግ ጠበቃ ማሙዬ ዘሬ በጣም ሰፊ ሙያዊ ማብራሪያ ነው የሰጠህን። እንግዲህ ጊዜ ሲኖርህ ደግሞ በሌሎች ርዕሰ ጉዳዮችም ባነሳናቸው ርዕሰ ጉዳዮችም በተለይ በሴቶች የስራ ህግ ዙሪያ ብዙ የምናነሳቸው ነጥቦች ይኖራሉ፣ እንወያያለን። ለዛሬው በጣም እናመሰግናለን።
0: እኔም አመሰግናለሁ። መልካም ጊዜ።
1: መልካም ቀን። እናመሰግናለን።
2: የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። አሁን ደግሞ ከአቶ በላይነህ አከለ ጋር በወቅታዊ ጉዳዮች ቃለ ምልልስ እናካሄዳለን። ጤና ይስጥልን አቶ በላይነህ፣ እንደምን ዋሉ?
3: ጤና ይስጥልኝ ሰጠኝ፣ እንዲሁም ወርቅነሽ ጤና ይስጥልኝ፣ እንደምን ዋላችሁ?
2: ያውም ስቱዲዮ አለ፣ ሶስታችን አለን።
3: ኦኬ። የሻያው ጤና ይስጥልኝ
2: ጤና ይስጥልን ብለናል። እንግዲህ በወቅታዊ ጉዳዮች የምሰነዝራቸው ሀሳቦች አሉን ብለውናል። እስኪ እንስማ ከርሶ።
3: እንግዲህ በወቅታዊ ጉዳዮች ያው ያለ ሀሳብ ለህብረተሰቡም ተደራሽ እንዲሆን መወያየር ሲሆናል ብዬ ያሰብኳቸው ነገሮች አንደኛው ከወቅቱ ጋር የሚሄዱ ከሙቀት ጋራ ነው። ያው በጣም ሙቀት እንደምታያቸው በሬዲዮ ሁላ እናንተ እንደምታሰራጩት ሙቀቱ በጣም ስለጨመረ ማንኛውም ሰው ከወቅቱ ጋር የሚሄዱ ልብሶች መልበስ ያስፈልጋል። እኛ ከወቅቱ ጋር መጠቀም የምንችላቸው ነገሮች ቀለል ያሉ ልብሶችን መልበስ፣ እንዲሁም ስንንቀሳቀስ ሰዓትም ቢሆን ከስራ ውጭ በተለይ ከእድሜ ገፋ በሽታ የተለያዩ ነገሮች ያላቸው አባቶች፣ እናቶች ሰዓትን አይቶ መውጣት የምንለብሳቸው ልብሶችንም በወቅቱ እንለብሳቸውን ቀለል ያሉ ልብሶችን መልበስ፣ ስንወጣም ውሃ ከእጃችን አለመልቀቅ፣ በውሃም ቢሆን ሁላችን ቢሆን ስራ ላይም ቢሆን ራሱ የመጠጣት ልምዱን ማስፋፋት አለብን። ምክንያቱም በየሰዓቱ የሚወጣው ላብ ቀላል አይደለም። ስለዚህ በተለይ በእድሜ ገፋ ያሉ አባቶች ይህን ነገር ቢጠቀሙ የተሻለ ነው ለማለት ፈልጌ ነው።
2: ጥሩ ሀሳብ ነው። በእውነት ጥንቃቄ ማድረግ ያለብን ነገር ነው። ጥሩ ነው።
1: አዎ ጥሩ ነው። እንደው ሌሎችም ይሄ በጣም በተለይ በእድሜያቸው ለገፉ አዛውንቶች ደግሞ በተለያየ አካባቢ፣ በእናንተ አካባቢ በተለይ ሰሜኑ በጣም ይሞቃል። በእርግጥ በመላው ሀገራችን ነው ይሞቃል። በአጋጣሚ ከስንት ሳምንታት በፊት ነው ነበር ከባድ ነው እዛ አካባቢ። ያው
3: በጣም በጣም
1: ጥሩ ነው። ያው ሌላም ሀሳቦች አሉኝ ብለሃል አቶ በላይነህ።
3: ሌላው እንግዲህ አሁን ልጆች ትምህርት ቤት ተዘግቷል። ልጆች ወደ ቤት የሚውሉበት ሰዓት ወቅት ነው። ስለዚህ በዚህ ላይ ልጆችን በተመለከተ መጥፎ ቦታ እንዳይውሉ ወላጆች ትልቅ ድርሻ አለን። ምክንያቱም ልጅ ላም አለ እረኛ እንደሚባለው ልጅ ደግሞ አለ ወላጅ

0: ዝም ብሎ አይዋልም። ስራ ቢኖርም ስራችንና ልጆቻችን አያያዝ በአግባቡ የተመጣጠነ መሆን አለበት። በዚህ ሰዓት ቅድም ታላይ እንደጠቀስኩት ተወቅቱ ጋርም ይሄዳል። ይሄ የሙቀቱ ጋርም ልጆች ማግዛን አልባ ማስቀመጥ አስፈልግም። በውጭም ደግሞ ሲወጡ የወላጅ ቁጥጥር ያስፈልጋል። ትምህርት ቤት ስለተዘጋ በጣም ልጆች በውጭ ሲወጡ ብዙ ነገሮች ላልተጠበቁ አደጋዎች እና ችግሮች ስለሚጋለጡ ትኩረት ሰጠን ልጆቻችን በአግባቡ ትምህርት ቤት እስከሚከፈት ድረስ ክትትልና ቁጥጥር ማድረግ ትልቁ ድርሻ የሚወስደው የቤተሰብ ነው ለማለት ፈልጌ ነው።
1: ጥሩ ሀሳብ ነው። ሻያው ሀሳብ አለ እዚህ ላይ?
2: በእውነት መጀመሪያ የጀመረው ጥሩ ሀሳብ የሙቀት በጋ ወራት እንደመሆኑ መጠን በዚህ ላይ ጤንነትን ስለመጠበቅ ሁኔታና በብዛት ውሃ መጠጣት መውሰድ አስፈላጊ እንደሆነና መቼም የእድሜ ክልል ወጣትም በሽማግሌም ባይባልም በእርግጥ እንደ ሽማግሌ ህጻናት ደግሞ አዎ በቀጥታ በሙቀት ይጠቃሉና ለዛ ብዙ ውሃ መውሰድ በጣም አስፈላጊ እንደሆነ መከረንና አሁን እንግዲህ በትምህርት አዲስ የትምህርት ዘመን የሚከፈትበት ደግሞ አንዱ
1: እንዴት ነው ውሃ የመጠጣት ልምዳችን? ከዛ በፊት ግን ሻየው ስንት ሊትር ውሃ ትጠጣለህ?
2: አይ ነው ብዬ መለኪያ ባልናገርም በጠማይ ቁጥር አዎ ወስዳለሁ። አቅሜ ፈቀደውን ያህል ወስዳለሁ። ግን ውሃ ነው ጠጡ ተባለ እንጂ የሚያሰክር ነገር በቀን አልጠጣም። አልኮል የሚያስከር እንደ ቢራ የመሳሰለው።
0: አይ ትክክል ነው፣ ትክክል ነው። የውሃን መጠኑ ጋራ ምን ጊዜም ቢሆን መጠን ቢያልፍም ቢቀንስም ትልቁ ቦታ የሚይዘው ለጤንነት ነው ቦታ የሚሰጠው።
1: ጥሩ ሀሳብ ነው። ልምድ የለንም ብዙ ጊዜ አይደለም አልቅነሽ። ብዙ ጊዜ እኛም አሁን ይህን ያክል ሊትር ውሃ ጠጡ ይላሉ ሐኪሞች። ብዙ ጊዜ ውሃ ምን ያመጣል?
3: አልጠማኝም ነው ምንለው?
1: አንጠማኝም ነው። ሳይጠማንም መጠጣት እንዳለብን ነው የሚመክሩት። እና ለኩላሊትም ብዙም ነገር መጠጣት ልምድ ማድረግ አለብን እዚህ ሀገር።
0: ያው ወቅቱም ራሱ ያስገድዳልኝ ሰጠኝ። ሳንፈልግ ተገድን ነው የምንወስዳቸው፣ የምንለብሳቸው ልብሶችም፣ የምንጠጣቸው ውሃዎችም። ወቅቱ ለግድ ተጽዕኖ ያሳድራል። ውሃ ካልጠጣነ ደግሞ ላልተጠበቀ አደጋዎች ስለምንጋለጥ ለግድ መልመድ ያስፈልጋል መውሰድ ለማለት ፈልጌ ነው።
2: እንትን ያልከውም ደግሞ ቀለል ያለ ተደራሽነት ልብሶችን፣ አልባሳትን ስትመክር እንዴት በምን አይነት አልባሳት ትመክራለህ? ለምሳሌ አጭር ሱሪ፣ እንደገናም ምንድን ነው የምንለው ቁምጣ ሱሪ ነው የምንለው አጭር ሱሪ ነው የምንለው? ይሄ ይመቻል ታስባለህ ወይ?
0: እንግዲህ ከኛ ማህበረሰብ ጋር በስፋት ልምዱ የለም፣ ይሄ ጥር ያለ ሱሪ አሁን እንትን ማለቱ ላይ እንጂ ለግድ መልመድ አለብን አሉ። አሁን ቀለል ያሉ ሱሪዎች ከጉልበት ላይ የሚቀሩ እነዚህ ንፋስ የሚቀበሉ ተልተሎ ንፋስ የሚወስዱ ቲሸርቶች ደግሞ ነጭ ቲሸርቶች አሉ። በቃ ቀለል ቀለል ያሉ ነገሮችን መውሰድ ያስፈልጋል። ለግድ ወቅቱ ያስለምደናል። አሁን ጠቀሜታውን ካየነው ተጥቅሙ ጉዳቱ ጥቅሙን ካየንም ለግድ ወደዛ ለምንሄድበት መንገድ ይፈጠራል ብዬ አስባለሁ።
1: አዎ አለባበስ ላይ አንዳንድ ጊዜ ለክረምት የሚሆኑትን በጋ የምንለብስበት ሁኔታ ይኖራልና ሙቀት የበለጠ እንዳይጎዳን፣ በበጋው ወራት ደግሞ እንግዲህ ሙቀቱ ላቡ ብዙ ነገር ስለሚኖር ከዛ ከወቅቱ ጋር የሚመቻች ልብስ መልበሱ በጣም ጥሩ ሀሳብ ነው። የልጆችን ጉዳይም ያነሱት በተለይ ለልጆች ጊዜ መስጠት በጣም አስፈላጊ ነው። አቶ በላይነ
0: በጣም በጣም ከእነሱ በላይ ሀብት እስከሌለ ድረስ ነው። ልጆቻችን ከዚህ ሀገር ጥሩ አድርገን ካሳደግናቸው በተለይ በስነ ምግባርና ስርዓት ይዘው ካደጉ የዛሬ አበባ የነገ ፍሬዎች ናቸው። ስለዚህ ልጆችን ትኩረት ሰጥቶ ከእነሱ ጋር በቅርበት መከታተሉ በጣም ያስፈልጋል። ይህ ወቅት ልጆች ወደ ትምህርት ቤት አይደለም የሄዱት ከቤት የሚውሉበት ሰዓት እስከሆነ ድረስ ማንኛውም ሰው ከልጆች ጋር ያለውን ሁኔታ ማሳለፍ አስፈላጊ፣
1: ኪሳችንም ወጣ እያረግን ትንሽ እንዲዝናኑ ማድረግ ያስፈልጋል።
0: ቀዝቀዝ ሲል ውሃይቱን ዙ አውጥቶ አንቀሳቅሷ እናሶ ማምጣት ያስፈልጋል።
2: አዎ እንግዲህ አሁን ወደ አዲስ የትምህርት ዘመን እየተቃረበ ስለመጣ 2 ሳምንት ተኩል አካባቢ ነው የቀረው ባልሳሳት። አሁን እንደ ወላጅ ብለህ ነው እየመከርከን ያለው አቶ በላይነህ? አሁን ይሄንን በሰላም ወደ ትምርት እንዲመለሱ ያለህ ምክር ምን ይመስላል?
0: እንግዲህ በመጀመሪያ አገሪቱን ሰላም ያድርጋት። ምክንያቱም በሰላም ነው ሁሉ ነገር የለት የለት ኑሮንም ትምርቱንም አጠቃላይ ለሰው ልጅ ማድረግ የሚገባን ነገር ማድረግ የሚገባንን ሰላም ሲሆን ነው። ሰላሙን ያው እንግዲህ እግዚአብሔር ሰያምጣልን። ነው ቀድም በሬዶን እናንተ እንዳቀረባችሁት በእያንዳንዱም የነገሩት ነገሮች አሉ። ያን ነገር ወደዛ ብሎ ሰላሙን ያምጣን ብለው ከዛ ውጪ ግን ለትምርቱ ዝግጁ እንድንሆን ከውዲሁ ልጆችን በእያንዳንዱ በሚመለከታቸው ክላስ ወስዶ ማስመዝገብ ያስፈልጋል። አልተመዘገቡ ካሉ የሚማሩበትን ቦታዎች ወላጅ የሄደ ማረጋገጥ ማየት የሚያስፈልጋቸው ማትራይል ቁሳቁሶችን መግዛት ማሟላት ያስፈልጋል። ትምህርት ቤት ተከፈተ ሲባል ወደ መጻፍ መግዛት ወይም አንዳንድ ቲኮች መግዛት የጎደለ ነገር ማሟላት አይደለም።
1: አስቀድመን ንግዛ ነው
0: መዘጋጀት አለብን።
1: እዚው ገደበን በጣም ነው እናመሰግን። ጥሩ ሐሳብ ነው። አስቀድመን እንስራ ነው። በጣም ቆንጆ እናመሰግናለን። ሰላም ነው።
0: እሺ እኔ ማመሰግናለሁ።
2: አዎ መስከረም አንድ ቀን ይኸውልህ በላይ ነህ።
0: አቤት
2: ተሰናበትን። አዎ እንግዲህ ጊዜ የለን ማውረድክ ነው ሰጠኝ። አዎ እናመሰግናለን።
0: እኔም አመሰግናለሁ። መልካም ቆይታ።
1: የተከበራችሁ አድማጮቻችን እንግዲህ ከሰዓት ባለው ፕሮግራማችን ላይ ተጠናቀቀ። ወርቅነሽ ሻያው እንግዲህ መጨረሻ ምትሉት ካለ ለኤቪያታር ሽሞኒ እናመሰግናለን። የቴክኒክ ባለሙያችን ነበር። ሰላም ቀን።
3: መልካም ቀን።
4: አይኖች ላይ አዩ ብርሃን የላቸው በልጅነቴ ድሯትቻቸው

0: ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አመሻችሁ።
1: ካንሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ አገልግሎት
0: ከምሽቱ 7 ሰዓት እስከ 8 ሰዓት
1: የሚያሰራጨው ዝግጅት እነሆ ጀመረ።
2: ሰላም ሰላም የተከበራችሁ አድማጮቻችን እንደምን አመሻችኋል። እነሆ የለተሰኞ ምሽቱ ስርጭታችን አሁን ጀምሯል። ከዛ በፊት ግን ዛሬ ለቱ እንደብራውን ዘመን አቆጣጠር ዮም ዮም ሽኒ ካፍሳይን በአብ ሄይ ታፍሽም ፔ ቫፍ ሲሆን እንደ አውሮፓ ዘመን አቆጣጠር ደግሞ ኦጉስት 10 2026 ነው። እንደ ኢትዮጵያ ዘመን አቆጣጠር ነሐሴ 4 2018 ነው። የምሽቱ ስርጭታችን የቴክኒክ ባለሙያ ኒው ማን ስቱዲዮ ተረኞች ሻየው ደጉ አይቾው ባይነን እንደተለመደው ስርጭታችን እስከ ምሽቱ 8 ሰዓት ድረስ ይቀጥላል። በዚህ አንድ ሰዓት ስርጭት ውስጥ በቅድሚያ ዜና ይነበባል። ወቅቱን በተመለከተ የዜና ትንታኔ፣ ከዛም በማከታተል ህግና ፍትህ የተሰኘውን ሳምንታዊ ፕሮግራም እንዲሁም ከአድማጮች ጋር የስልክ ውይይት ይኖረናል። እስከ ስርጭታችን ፍጻሜ ድረስ ቆይታችሁ ከኛ ጋር ይሁን እያልን አሁን ዜናውን በባልደረባይ ሻየው ደጉ። ሻየው እንደምን አመሸ?
0: እግዚአብሔር ተመሰገነ ይሁን። አይቾ ባየ ተናስተልን እንዴት ዋልክ? እንዴት አመሸ?
2: ሁሉ ሰላም ነው ሊጋ?
0: በጣም ግሩም። እንግዲህ ላንተ ጭማሬ ምርቃት ነው ለሰፊው አድማጮቻችን። በአገራችን ገበያ ስነ የሆነ ነገር ስንገዛ
2: እነት ነው
0: ምርቃት ብለው ጭምር አድርገው ይሰጡ
2: ያደግንበት ነው። አመሰግናለን።
0: አሁን እንግዲህ ወደ ዜናው ስናልፍ እንግዲህ ማይክሮፎኑን አስረከብከኝና አመሰግናለሁ። አርስተ ዜና ጠቅላይ ሚኒስትር ቢንያሚን ኔታንያሁ ዓለም በወሳኝ አዲስ ምዕራፍ ዋዜማ ላይ እንደምትገኝና እስራኤል በዚህ በኤአይ ልዩ የቴክኖሎጂ ጥበብ ኃያል ሀገር መሆኗን ማረጋገጥ እንደሚገባ ተናገሩ። የዲሞክራቶች ሊቀመንበር ያይር ጎላን በአሁኑ ሰዓት በነጻሬት ከተማ በስረ መሰረታዊ መፍትሄ በሚል ርዕስ በአረብ እስራኤላውያን ማህበረሰብ ውስጥ ወንጀልን ለማጥፋት የፓርቲያቸውን እቅድ እያቀረቡ ናቸው። ጠቅላይ ሚኒስትር ኔታንያሁ ይቅርታ፣ የኢራን ፕሬዝዳንት አባታቸው ከግማሽ ዓመት በፊት ከተገደሉት ወዲህ በህዝብ ፊት ካልታዩት ከልዑል መሪው ሙጅታባ ሐማናይ ጋር ተገናኝተው ትናንት ለሰባት ሰዓታት ያክል መማከራቸው ተናገሩ። በደቡብ አሜሪካ በምትገኘው ኮሎምቢያ ዛሬ ከባድ የመሬት ነውጥ አጠቃት የሚሉት የምሽቱ ዋና ዋናዎቹ ናቸው። ዜና በዝርዝር እንሆ። የዲሞክራቲክ ሊቀመንበር ጎላን በአሁኑ ሰዓት በነጸሬት ከተማ ስረ መሰረታዊ መፍትሄ በሚል ርዕስ በአረብ ማህበረሰብ ውስጥ ወንጀልን ለማጥፋት የፓርቲያቸውን እቅድ እያቀረቡ ናቸው። ጎላን ሲናገሩ በሚቀጥለው መንግስት የመጀመሪያ ሳምንት ብሔራዊ የድንገተኛ ጊዜ አዋጅ እናውጃለን፣ ወንጀልም ለመዋጋት ብሔራዊ ግብረ ኃይል እናቋቁማለን ሲሉ ቃል የገቡ ሲሆን ለተፈጠረ ሁኔታ መንግስትን ወቅሰዋል። በህዝብ በበላይነት ምትክ በወንጀለኛ ቡድኖች ጭቆና ስር በፍርሃት የሚኖሩ ቤተሰቦች አሉ። እነዚህ የተነጠሉ ታሪኮችም አይደሉም። ይህ በእስራኤል ሀገር ውስጥ የቅርብ 2 ሚሊዮን ዜጎች እውነተኛ ህይወት ነው። ለእነዚህ ሁሉ ለሰዎች አምላች በእነሱም እንደ ቃል ብቻ አይደለም ይህንን ለውጥ ለማድረግና የእርስ በርስ ግድያ አምባጓሮ ወንጀል ድርጊትን እንዋጋለን ሲሉ ተናግረዋል። የኤአይ የሰው ሰራሽ ሰውን በመሰለ ሁኔታ ሰውን የሚተካ አስተሳሰብ አብዮት ለውጥ። ጠቅላይ ሚኒስትር ኔታንያሁ ዓለም በወሳኝ አዲስ ምዕራፍ ዋዜማ ላይ እንደምትገኝና እስራኤል በዚህ ኤአይ ልዩ የቴክኖሎጂ ጥበብ ኃያል ሀገር መሆኗን ማረጋገጥ እንደሚገባ ተናግረዋል። በብሔራዊ የሰው ሰራሽ ፕሮግራም ማስጀመር ስነ ስርዓት ላይ ጠቅላይ ሚኒስትሩም የፕሮግራሙን ግቦችም እንዲህ ሲሉ ገልጸዋል።
3: אנחנו רוצים להבטיח בתוכנית הזאת שני דברים יסודיים. אחד זה הבטחה של ישראל כמעצמה עולמית, אני מדגיש עולמית, ב-2030, בתחומי ה-AI, וקידום סגסוג לכלכלת ישראל, אבל גם לאזרחי ישראל, לילדי ישראל. זה חשוב. לא רק שעשינו את זה בסייבר, עשינו את זה בחקלאות, עשינו את זה ברפואה, עשינו את זה במכשירים רפואיים, בתחומים רבים אחרים שאתם מכירים. ואנחנו נעשה את זה גם כאן, בבינה מלאכותית.
0: ጠቅላይ ሚኒስትሩ እንደተናገሩ በዚህ ፕሮግራም ሁለት መሰረታዊ ነገሮችን ማረጋገጥ እንፈልጋለን። አንደኛው እስራኤል በሰው ሰራሽ አስተምር AI በዚህ መስክ ዓለም አቀፍ ማለትም አበክሬ እናገራለሁ ሃያል ሀገር መሆኗን ማረጋገጥና ለእስራኤል ኢኮኖሚ ብቻ ሳይሆን ለእስራኤል ዜጎችና ለእስራኤል ልጆችም ብልጽግና ማሳደግ ነው። ይህ አስፈላጊ ነው። በሳይበር እንዳደረግነው በግብርና እንዳደረግነው በህክምና እናንተም በምታውቋቸው በብዙ ሌሎችም የህክምና መሳሪያዎችን መስኮትም በዚህ ዙራን ዘመናዊ ስራዎችን ሰራለን ሲሉ ተናግረዋል። ዘጋቢዋ ግሊኮሄነችን በአረብ ማህበረሰብ ውስጥ ያለው ወንጀል በባህላዊ የወንጀለኛ ቤተሰቦች ሳውኢድና ካላዲ መካከል ባለው ቀጣይነት ያለው ግጭት ምክንያት አሊ ሶአኢድ የተባለው ግለሰብ በመግደል በተጠረጠሩ አራት የሰሜን ነዋሪዎች ላይ ያቀም ህግ መግለጫ ማስጠንቀቂያ ተሰጥቷል። አሊ ሳውዳ ከአንድ ወር ከግማሽ በፊት ወደ ስራ ቦታ በአውቶቡስ ማቆሚያ ቦታ ላይ እንዳለ ነበር የተገደለው። ፖሊስ አራቱን ተጠርጣሪዎችን በሽፋራም የሚኖሩ ሶስት ወንድማማቾችን አንደኛው ለአካል መጠን ወይም ያልደረሰና የነጸረት ከተማ ኗሪ ሆነ አንድ ግለሰብ በቁጥጥር ስር አውሏል። በኡመር በደቡብ እስራኤል በኡመር በተባለ አካባቢ በሚገኝ ህዝብ በሟኛ ገንዳ ውስጥ ሰጥሞ የነበረው የአምስት ዓመት ህፃን ህይወቱን አጣም። ከበክምና በርሺባ ከተማ በሚገኘው ሶሮቃ ሆስፒታል ለሳምንት ያህል በክምና ቆይታ በኋላ ሐኪሞች የዚህን ህፃን ህይወት ለማዳን ሲታገሉ ሰንብተው ነበረ፣ ግን አልተሳካም። ህይወቱን አልፏል። የኢራን ፕሬዝዳንት መስዑድ ፋዚኻያን ከሀገሪቱ ከፍተኛ መሪ ሙጅታባ ሃማናይ ጋር ለአራት ሰባት ሰዓታት ያህል የቆየ ረጅም ውይይት ማድረጋቸውን ለኢራን መገናኛ ብዙሃን ተናገሩ። በውይይቱ ወቅትም በዋናነት ትኩረት የተሰጣቸው ነጥቦችም የውስጥ የህዝብ አንድነት ማጠናከር፣ ከጠላት የሚሰነዘ ማንኛውም ጫናና ስጋት ፊት የኢራን የውስጥ ሰልፍና የአንድነት ይበልጥ ማጠናከር እንዳለብን አጽንኦት ሰጥቷል። የሀገሪቱ ወቅታዊ ሁኔታ በኢኮኖሚ ወታደራዊና በክልላዊ ጉዳዮች ላይ በዝርዝር መክረዋል። ይህ የሁለቱ መሪዎች መማከርና የአንድነት ጥሪ የተደረገው በኢራን በአሜሪካና በእስራኤል መካከል ያለውን ወታደራዊና ዲፕሎማሲያዊ ውጥረትን በከፍተኛ ደረጃ በጨመረበት ወቅት ነው። በደቡብ አሜሪካ በምትገኘው ኮሎምቢያ ዛሬ የመሬት መንቀጥቀጥ በደረሰበት ወቅት በቦጎታ የእስራኤሉ ኤምባሲ የኢኮኖሚ አታሻ ምክትሏም ዓለም አቀፍ ሰዓት በተሰኘው የሬዲዮ ፕሮግራሞች ላይ ከኦሬን ስኮረል ጋር ቃለ መጠየቅ ማድረገው ነበረ። ያሚት ኢቲኤል ኤሌዘር እንዲህ ተናግረዋል።
4: אנחנו פה, רעידת אדמה ממש כרגע, ממש ברגע זה, כן.
5: וואו, חזקה?
4: נראה שכן, יש אזעקות פה ברחוב, נראה לי שעוד רגע יפנו אותנו מהבניין, זו כבר השלישית שלי מאז שהגעתי לפה לפני שנתיים.
0: በቀጥታ የመሬት ነውጥ በሆን በቀጥታ ስርጭት ነው የሆነው። በዛን ሰዓት ይሰማ ነበር እንዳለችውኛ እዚህ የመሬት መንቀጥቀጥ ውስጥ ነን በአሁኑ ሰዓት። ለካሁን በርግጥ በዚህ ቅጽበት ላይ አዎ ዋው ጠንካራ ነው አዎ ይመስላል። እዚህ ጎዳና ላይ የማስጠንቀቂያ ዶሮች ይሰማሉ። ከጥቂት ደቂቃዎች በኋላ ደግሞ ከህንፃው የሚያስወጡን ይመስለኛል። እኔም አስፈሪ ሁኔታ ነው በማለት በቀጥታ ስርጭት ጋዜጠኛው እስራኤላዊ ሲጠይቃት ነበረ ይህን ንግግር ያደረገችው። የአየር ጸባይ ትንበያ ነገ ቢሆን በአብዛኛዎቹ አካባቢዎች ከፍተኛ እስከ በጣም የሙቀቱ ጫና ይቀጥላል። በእንዲህ አይነት ሁኔታ ሮብ ሐሙስ የሙቀቱ መጠነኛ ቅናሽ ወይም የመቀዝቀዝ ሁኔታ ይሆናል የሚል ትንቢያ አለ። ሙቀቱ ግን ያው ጫና ሞቃታማ ይቀጥላል። አርብ ዕለት በሙቀትም ጫና ላይ ማቃለል ወይም በጥቂቱ ቀዝቀዝ ይሆናል። የሙቀቱ መጠን ለወቅቱ መደበኛ ሁኔታ ይመስላል። በሰሜንና በመካከለኛው ክፍላት ሀገራት በጥቂቱ ዝናብ ያካፋል የሚል ግምት አለም ይላሉ የአየር ጸባይ ተመራማሪዎቹ። እንግዲህ የሰዓቱ ዜና የስከዚሁ ነው። አይቸው ባየ
2: ሻያው ናምሰግናለን ስለዚህ ነው።

0: ኤቾባዬ፣ ወደ ወቅታዊ ዘገባ ስናልፍን በዋናነት የምንጀምረው እስካሁን በጣም ከውይይት ከብዙሃን መገናኛው መወያያ ሆኖ ያልወረደው ለወራት ያህል በአሜሪካና በኢራን መካከል ያለው ውጥረትን በተመለከተ በሰሞኑን የተኩስ አቁም ስምምነትን በተመለከተ የተወያዩ ናቸው እና ምንም ጦርነት የተኩስ ልውውጡ ትንሽ በመጠኑ ተረጋጋና በዲፕሎማሲያዊ በሆነ መልኩ ሰላማዊ በሆነ ሁኔታ መፍትሄውን ለማለት በሚል ድርድር እያካሄዱ ናቸው ተባለና በዚህ በተመለከተ አሁን ላይ ሆነን ሁለቱ ወገኖች ምን ይላሉ?
1: አመሰግናለሁ ኢሻያው። አሁን ያለው ሁኔታ የሚያሳየው ምንድን ነው? ሰሞኑንም ስንነጋገርበት የነበረው ሁኔታ ነው። በተለይ በአሁኑ ሰዓት ሁለቱም ማለት ይቻላል ፕሬዚዳንት ዶናልድ ትራምፕ በኢራን ዙሪያ የሚደረገውን እንቅስቃሴ በመምሩ እስከተወሰነ ለተወሰነ ጊዜ ያህል እንቅስቃሴውን ለማቆም እና ትንሽ ወደ ኋላ የማፈግፈግ ሁኔታ የሚያሳዩበት ሁኔታ አለ። ያም አንደኛ በአሜሪካ አሁን በቅርቡ መስከረም ወር ላይ የኮንግረስ የምክር ቤቱ ምርጫ ይደረጋል። ይሄ ለሳቸው ደግሞ እጅግ በጣም አስፈላጊ ነው። በአሁኑ ሰዓት የሳቸው ፓርቲ ነው መንግስት ነው እየመራ ያለ ሀገሪቱን። ኮንግረሱን እንግዲህ በአሜሪካ የላይኛው እና የታችኛው የሚባል ኮንግረስ አለ። ቢያንስ ከሁለት አንዱን
0: ሴናተር በሰሞኑን ምርጫ ሲካል ሰንብቶ ነበረ እና በዚህ በአብዛኛው ህዝብ ድጋፍ አግኝቶ አንድ ሙስሊሚ ተመርጧል። የምክር ቤት የሴናተር ምክር ቤት አፈጉባኤ ተባለ። ይህም ሌላው አሳሳቢ ጉዳይ ነው
1: ለእስራኤል።
0: አዎ ለእስራኤል ለይሁዳያን እንበለው። አሁን ደግሞ ትልቁ እንዳልከው የኮንግረስ ከፍተኛው ምክር ቤት ብዙ መቀመጫ ወንበር ያሉበት ነው። በእስራኤል ፓርላማ ምክር ቤት በአሜሪካ ምክር ቤት የኮንግረስ ምርጫ ሴፕተምበር መስከረም ወር ይካሄዳል ብላልና ቀጣዩ ምንድን ነው?
1: ስለዚህ አሁን በዚህ ምርጫ ላይ ጥሩ ውጤት ማግኘት ይፈልጋሉ ፕሬዚዳንት ዶናልድ ትራምፕ እና ይህን ጥሩ ውጤት ለማምጣት ደግሞ ሁሉን የተቻላቸውን ያህል በማድረግ እየተንቀሳቀሱ ይገኛል። ለዚህም በተለይ አሁን ከኢራን ጋር የተጀመረውን እንቅስቃሴ በተቻለ መጠን ያህል ወደኋላ ለማቆየት ለማዘገየት እስከ ምርጫው በኋላ በሀገራችንም ቢሆን እንደምታውቀው በሀገራችንም ምርጫ ይካሄዳል። ለዚህ ምርጫም አለ። በዚህ ዙሪያ ከፕሬዚዳንቱ ከጠቅላይ ሚኒስትር ቢንያሚን ኔታንያሁ ጋር እንደተነጋገሩና እንደተወያዩ ነው። ነገር ግን ኢራን ይህንን ጋፕ ሁኔታ ይዛ ምን ልታደርግ ትችላለች ተብሎ አስቀድሞ ከወዲሁ ልታሰብበት የሚገባ ጉዳይ ነው። በዚህ ላይም ይህ አሁን ጦርነት ሳይሆን በዚህ በሞታ ላይ ትንሽ ካሉበተኛው ነው ከሚያደርጉት ጫና በድርድሩም ሆነ በጦር በቃላት እንኳ እንደዚህ እናጠፋለን እንደመሰሳለን እያሉ የሚናገሩትን ትራምፕ ወደኋላ በማለት ይሄን አሁን ባለው ሁኔታ ለመያዝ ሙከራ እያደረጉ ነው ያለ። ያ ሆኖ ግን ኢራን በዚህ ላይ እንደገና ራሷን የማደራጀት እንደገና ራሷን የማጠናከር ሂደት እንደምታደርግ በእርግጠኝነት የሚደረግ ነው። አሜሪካና እስራኤል ቢሆንም በየበኩላቸው የራሳቸውን ውስጣቸውን በመዳበስ የጎደላቸውን ነገር የሚያከማችበት የጎደላቸውን ነገር የሚሞሉበት በተለይ ደግሞ አሜሪካውያን ሰሞኑን እንደምንሰማው ከሆነ የእነኚህ ጸረ ሚሳኤል የሚወነጨፉት ሚሳኤሎች እንዳ ችግር እንዳለባቸው ማለት መጋዘናቸው ውስጥ የዚህ እጥረት እንዳለ እየተነገረ ይገኛል። ይህንም እንደገና ዝሮ መልሰው የመሙላት ሁኔታ ያጋጥማል ማለት ነው። እዚህ እድል ይፈጠር ማለት ነው። ስለዚህ ዞሮ ዞሮ አሁን በሚካሄደው ሁኔታ ያለ ሁኔታ ይህን ይመስላል። ኢራን በበኩሏ ከኦማን ጋር በመነጋገር የሆርሙዙን መተላለፊያ ወሽመጥ ምክንያት በማድረግ በዛ የሚያደርጉት ድርድር ለጊዜው እንደቀጠለ ይባላል። መጨረሻ ላይ ስምምነት ላይ ምን እንደሚደርስ ግን የታወቀ ነገር የለም። እነሱ አሁን በሚያደርጉት በሚያንቀሳቅሱበት ወቅት ዋናው ትልቁ ነገር ልብ ሊባልበት የሚቻለው ነገር ኢራን ይሄን ነገር ተቀብላ በዚህ ምክንያት አሁን ባለችበት ሁኔታ ይሄን ነገር ተቀብላ ባለበት እንዲያርትፍራሽ እንዲያውም ስምምነቱን እውን እንዲሆን አሜሪካ እንድትቀበለው የሚፈልጉት ነገር ምንድን ነው? የተለያዩ መስፈርቶችን፣ አንደኛ አሜሪካ ካሳ እንድትከፍለን፣ ሁለተኛ በኢራን ላይ የተደረገው ማዕቀብ ሁሉ እንዲለቀቅ፣ ሶስተኛ የኢራን የተያዘው ገንዘብ እንዲለቀቅ በሚል አዳዲስ ነገሮችን እያቀረቡ ነገሩን ወደ ሌላ ቦታ ለመውሰድ እና በአሁኑ ሰዓት ኢራን የራሷን የበላይነት የምትመለከትበት ሁኔታ በጦርነቱ ትራምፕንም ሆነ እስራኤልን እንዳቸነፉ አድርገው የሚሄዱበት ሁኔታ አለ። ቀደም ሲል አንተ በዜና ወጃ የተናገርከው ነገር አለ። እስካሁን ድረስ ያልታዩትኝ የአሊ ሐመናይ ልጅ ሙጅተሃ እሳቸው ጋር ተገናኝቼ ለ7 ሰዓት ያህል ተነጋግሬ ያለው የሚል የተናገሩት ተወያይተናል። ያ ህዝባችን ከሁሉም በቅድሚያ ህዝባችን አንድ ማድረግ ሁኔታ ይሄም ያሳየው ምንድነው ኢራንም ቢሆን በረበኩሏ በህዝባ ዘንድ ከፍተኛ ውጥረት እንዳለ በህዝባ ዘንድ በኢራን ውስጥ 9 ሚሊዮን ይደርሳል የሚባል እስከታው ወደ 90 ሚሊዮን የሚሆን
0: 90 ሚሊዮን የህዝብ ብዛት አለ ይባላል
1: ከነዚህ ውስጥ እንግዲህ ሁሉም አብዛኛውን የዚህ መንግስት የሚደግፉ አይደል የዚህ መንግስት ለውጥ የሚፈልጉ ናቸው ነገር ግን አሁን እነሱ የሚያደርጉት ዋናው ነገር ህዝባችን ለማዋሃድ ህዝባችን አንድ ለማድረግ ህዝባችን ለማጠናከር የመጀመሪያን ምጃህን ነው መውሰድ ያለብን ብለ ተነስበት ሁኔታ አለ እቺ ነገር ምንድነው አያጅ ወጅቦ ሳታማህን ብላኝ የሚባል አባባል አለና እቺ ሁኔታ የምትወስዳቸው ወዴት ነው ህዝብና እንትና በማለት ምናልባት የሚሰጉለትን የሚፈሩለትን ሰላማዊ ሰልፍ እንቅስቃሴ እንዳይኖር ይሄን እዛው አፍኖ ለመያዝ የሚጠቀሙበት ዘዴ መስሎ የሚታይ ነገር ነው ዞሮ ዞሮ ግን በአሁኑ ሰዓት አሁን ባለንበት ተጨባጭ ሁኔታ አሜሪካ ሆነች እስራኤል ላይ በኢራን ላይ ጥቃት ከማድረግ ወደ ኋላ ተቆጥቧል ሁለቱም ባለበት ሂድ የሚባል ሁኔታ ነው ነገር ግን ይሄንን በመጠቀም ኢራን አጠቃለው ብላ ከመጣች ግን ወደ ጦርነት መግባታችን አይቀሬ ነው
0: አዎ ለእስራኤልም እንግዲህ ኦክቶበር ወጥ በመጩ ጥቅምት 7 ቀን በሀገር አቀፍ ብሔራዊ የክነሴት መቀመጫ የክነሴት ምርጫ ይካሄዳል እና ይህ ሲካሄድ ደግሞ የተለያዩ ፓርቲዎች ደግሞ ለመመረጥ የፖለቲካ እንቅስቃሴ በሚያደርጉበት ጊዜ ጦርነት ማድረግ አይመችም ለሀገሪቱ ምቹ አይሆንም እና በዚህ ምክንያት እንዲያው አንዳንድ መረጃዎች እንዳልከው ደግሞ በአሜሪካ ዶናልድ ትራምፕም ከአሁን ቀደም የተናገረው በአንድ በኩል ይዝታሉ የምድረገጽ እናጠፋለን በቀር ያቀረብናቸው ሀሳብ የኢራን አስተዳደር ካልተቀበለ በስተቀር የኢራንን መሰረተ ልማቶችን በሙሉ እናወድማለን በማለት ሲናገሩ ነበረ በሌላ በኩል ደግሞ ትራምፕ እኔ ሰው መግደል አልፈልግም ሰው የመግደል ፍላጎት የለኝም ሰላማዊ በሆነ በክብ ጠረጴዛ ተቀምጠን መፍትሄ ማፈላለግ እንጂ ጦርነት አልፈልግም ብለዋል ይሄ እንግዲህ ምናልባት ለግራ ቀኙም እንግዲህ የመረጋጋት የተኩስ አቁም ጊዜ ማራዘቡ ደና ነው በጎ ነው
1: ይሄ እንግዲህ ወደፊት የምንመለከተው ጉዳይ ነው ኢሳያው ነገር ግን የሃይነት አካሄድ በጣም ትንሽ አሜሪካን ቢሆን የሚያስገምት ነው አሜሪካ ስካውንደስ ሃያላን ሀገር ናት የተባለች የምትፈራ ዓለምን የምታስተዳድር ሀገር ተብላ የምትነገር ሀገር ነበረች በአሁኑ ሰዓት ግን ወነ ቻይና እንዴት ነው የሚመለከቱ በምን አይነት መንገድ ነው የሚመለከቷት የሚለው ትልቅ ጥያቄ የሚሆነው እንዳውም አንዳንድ ዜናዎች የሚሉት ነገር አለ ምንድነው አሜሪካ ይቅርታ ቻይና ታይዋንን ለመውረር በተለይ በአሲያ ውስጥ ተደርጎ የማይታወቅ እስካሁን ደስ ወረራ ለማድረግ እንቅስቃሴ ላይ ነች በሚባል ዜናም የተነገረው ይሄም የሚያሳየው እንግዲህ ምናልባት የአሜሪካን ድክመት በደንብ አጥንተዋል አውቀዋል ለማለትም የሚያስችል ሁኔታ ነው ኢሳያው በውይይታችን በመቀጠል አሁን ወደ ደቡብ አሜሪካ ውስጥ የነበረ በኮሎምቢያ ውስጥ 7.4 ሄክታር የመሬት ነውጥ ነበር ይሄም ባንዳንድ መገናኛዎች እንዳየ ነው ሰዎች ሲሮጡ ከነውጡ ሲያመልጡ ከፍርስራሽ ሲያወልጡ የታየበት ሁኔታ አለና ይሄ ነገር በጣም አስጊ ነው
0: አዎ አሁን እኮ በዜና በጥቂቱ የተመለከት ነው የእስራኤል ኤምባሲ ዛው ኮሎምቢያም የምታገለግል በዚህ በሬዲዮ በቀጥታ ቃለ መጠይቅ ሲደረግላት በአሁኑ ሰዓት የመሬት ነውጥ እየተሰማን ነው አሁንም ምናልባት ነፍስ አድን ኃይሎች መጥተው ካለንበት መኖሪያ ህንፃ ሊያወጡን ነው እያለች ስትናገር ሰምተናልና በመረጃው መሰረት በዚህ በተፈጥሮ አደጋ በመሬት መንቀጥቀጥ አደጋ ምክንያት በመኖሪያ ህንፃዎችም ፈርሰው ከዛም ሰዎች እንደተቀበሩ ይታያልና እነሱን ደግሞ ለማውጣት ነፍስ አድን ኃይሎች እየሰሩ መሆናቸው ነው ግን እስካሁን የሚደርሰን በሰው ላይ ምን ያህል ጉዳት ምን ያህል ሰው እንደሞታ
1: እንግዲህ ከተወሰነ ሰዓታት በፊት ነው ይህ ክስተት የተከሰተው ምናልባት ሀገራችን እስራኤልንስ እንደ በእንደዚህ አይነት ሁኔታ ሊያሰጋትም ይችላል ያሰጋት አለም ይባላል እስራኤልስ በዚህ ዙሪያ አይበለውና የመሬት ነውጥ ቢመጣ ምን ያህል ለዚህ ብቁናት የሚለውን በእውነት ትልቅ ጥያቄ ነው አይናችን ልንከፍትበት የሚገባ ጉዳይ ነው በእውነት በተለይ ሀገርን የሚያስተዳድሩ በዚህ ዙሪያ የደጀነዙም ሆነ የከተማ አስተዳደር ይሄን ሊያጠኑበት ይገባል። በእውነት ሀገራችን ቢሆን ለእንደዚህ አይነት ተፈጥሯዊ አደጋ የተጋለጠች ነች።
0: ያው ምን ባለም ላይ የተፈጥሮ አደጋ የመሬት ነውጥ በብዙ ሀገራት ማንም ሀያል መንግስት ለመቋቋም ቀላል አይደለም። ግን እንዳልከው አስቀድሞ የቤት የህንጻ የቤት ግንባታ ሁኔታ ያሮጌ ቤቶች በቀላሉ ነውጥ በተናወጠ ቁጥር በቀላሉ ሊፈርሱ ይችላሉ፣ የህይወትን ሰው ህይወትን ሊያጠፉ ስለሚችሉ በሚል እስራኤልም የመኖሪያ ቤቶች ፎቆች ህንጻዎች ግንባታ ደግሞ በተጠናከረ ሁኔታ ግንባ እየተገነቡ ነው የምንሰባው መረጃ የሚያመለክቱን። አዎ በዚህ በጨው ባህርን በሽምጥ በሚለው ጋዝ የጀመረው ከክኔሬት እስከ ኢትዮጵያ ይመርሳል ሸለቋማ ዝቅተኛ ቦታ ሽምጥ ሸለቆ በዛ አካባቢ አንዳንድ መሬት ውስጥ የመሬት ነውጥ እንዳለ እንቅስቃሴ እንዳለ ይነገራል። ባለሙያዎቹ ይነግሩናል። ለዚህ መረበሽና መፍራት የለብን ማደለም እንዴ?
1: እውነት ነው መረበሸለም። ነገር ግን ጥንቃቄ ሊያስፈልገዋል የሚል ሀሳብ ነው ያለን። ሲካንድ ሙዚቃ በኋላ እንመለሳለን።

0: አቅራቢና አዘጋጅ አይቸው ባዬ።
1: ሰላም ሰላም የተከበራችሁ አድማጮቻችን እንደምን አመሻችኋል? ሳምንታዊ ህግና ፍትህ የተሰኘው ፕሮግራማችን እነሆ ይዘን ቀርበናል። እንደተለመደው በዚህ ፕሮግራም የተለያዩ ህጎች ወይም ህጉ ምን ይላል በሚለው ርዕስ በመወያየት ለእናንተ ህጉን እናስተዋውቃችኋለን። ብለ የተዘጋጀ ፕሮግራም ነው። እንግዲህ ሀሳብ ጥያቄ ካላችሁ ደውሉልን አሳውቁን፣ ይዘን ቀርባለን። ዛሬም እንደተለመደው ዳኛ ጠበቃ ዘይብ ካሱ መስመር ላይ አለ። ዘይብ ሰላም፣ ጤና ይስጥልኝ። እንደምን አመሻችሁ?
2: ጤና ይስጥልኝ። ለአንተም ለአድማጮቻችንም እንዴት አመሻችሁ?
1: ደህና ነን፣ እግዚአብሔር ይመስገን። ዘይብ እንግዲህ እንደተለመደው በቅድሚያ እጅግ በጣም ነው የምናመሰግንህ ለምታደርግልን ትብብር በሙሉ። ህጉን በተመለከተ ለማህበረሰባችን የምታደርገው አስተዋጽኦ በጣም ትልቅ ነው እና እግዚአብሔር ይስጥልን፣ በጣም ነው የምናመሰግነው። ዛይብ እንግዲህ በአንተ ጋር ከአሁን በፊት በተደጋጋሚ በተለይ ፍችን በማስመልከት ብዙ ፕሮግራሞችን ሰርተናል። ግን በዚህ ዙሪያ ደግሞ እንግዲህ ቅርታ ማህበረሰባችን አንገብጋቢና የሚመለከተው ጉዳይ ሆኖ ስለተገኘ በድጋሜ ጥያቄዎችን እየተጠየቀ እንገኛለን። በተለይ ደግሞ እንደው እንደ ምሳሌ አድርገን እንውሰደውና አንድ ባልና ሚስት አብረው በሚኖሩበት ሰዓት መጋጨት ይኖራል። መጨረሻ ላይም ሊጣሉ ይችላሉ፣ ወደ ፍች ይሄዳሉ። ፍች በሚኬድበት ሰዓት የፍች ሂደቱ ላይ ብዙ ሳይገባን የምንፈርመው ሁኔታዎች አሉ፣ ወይም ሳይገባን የህጉን የውሳኔውን ተቀብለን የምንመጣበት ሁኔታ አጋጣሚ አለ። ይህ በኋላ የቆየ ጉዳት እያደረሰ ነው። እንደ ምሳሌ አድርገን ብንወስድ፣ ለምሳሌ ባልና ሚስት የጋራ ልጅ ካላቸው ልጆችን በተመለከተ ከማን ነው የሚሆኑት? ማን ነው የሚይዛቸው? ማነውስ እየመጣ የሚያይ የሚለው ዙሪያ በከፍተኛ ደረጃ መነጋገር መወያየት ያለብን ይመስለኛል። ሁለተኛ ቤት ካላቸው የገዙት ማሽካንታ አለ። በዛ ማሽካንታ ዙሪያ ውስጥም ማን ነው የሚከፍል? እንዴት ነው የምንከፍል የሚለውንም መመልከት ያስፈልጋል። ለምሳሌ አሁን እዚህ ላይ አንድ ሰው ከተፋታ ሁሉን ነገር ከጨረሰ በኋላ ቤትም ኖሯቸው ቤታቸውን የጋራ ቤታቸውን ሽጠው ከተካፈሉ በኋላ አይ አብረን በነበርንበት ሰዓት በዚህና በዚህ በዚህ ወቅት እኔን ማሽካንታ አስከፍል የነበረ ብሎ እንደገና የተዘጋ ፋይል ከፍቶ ክስ በመስረት ሊያስከፍል ይችላል ወይ? ወይም ክስ በመስረት ይችላል ወይ? ህጉ ምን ይላል?
2: እሺ እንግዲህ ብዙ ነገሮችን አንስታቸዋል። እንግዲህ ባጭሩ እንበላቸው። እንግዲህ ማለትም ባልና ሚስት እንግዲህ የአብሮ ለመኖርና ወይም ደግሞ አብሮ ልጅ ለማሳደግ ካልቻሉ ሁለታቸው እንግዲህ ጠብ ሆነው እንግዲህ በስነ ስርዓት እንግዲህ ማለት ሁለት አይነት እንግዲህ ፍች አለ። አንዱ ፍች ስነ ስርዓት የሆነ ሁለታቸው በሁለታቸው ፍቃድ ነገሩን ልጆቻቸውን ሳይጎዱ እነሱም ሳይጎዱ በስነ ስርዓት እንግዲህ ማለት የሚፋቱ ማለት ነው። ሁለተኛው ደግሞ በግድ ማለት አንስማማም፣ እሷም አልስማማም፣ አልስማማም እንግዲህ እዛ ላይ ፍርድ ቤት እንግዲህ ያየውን የተቀበለውን መረጃ ወይም ደግሞ ያለውን ሁኔታ አይቶ ካለው ሁኔታ አይቶ የሚወስነውን ይወስናል። ግን ሲወስን ግን እነዚህ እነሱ ልጆቻቸው ጥሩ ሆኑ ግም ሆኑ የሚለውን ፍርድ ቤቱ አያገባውም። የሚያገባው ብቻ ምንድን ነው? ምን ያህል ለልጆች እንክብካቤ ያስፈልጋል። አንደኛ እንግዲህ ቅድም ገልጸዋል። አንደኛ እንግዲህ የልጅ ገንዘብ የሚከፈለው የልጅ ልጆች ባልቶ ማደር አለባቸው፣ ጠጥቶ ማደር አለባቸው፣ ለብሶ ማደር አለባቸው ሲል ያው ምን ይከፈላል? በቃ የልጅ የሚከፈሉ ያለ ማለት ነው። ሁለተኛ ደግሞ መጠለያ ቤት ማለት እነዚህ ልጆች ደግሞ ከጎዳና አይኖሩም ማለት ከጎዳና አድሩም አይውሉም እና ለዚህ ምን ለወንድየው ምን ወንድ ምን የሚከፈል ይሆናል? ማዶር። ማዶር እንግዲህ ምንድን ነው? ያው ቤት መኖሪያ ነው፣ የክራይ ማለትም እሷ እንግዲህ ክራይ ተከራይታ ከሆነ እሱም አብሮ የክራዩ መሰረት ከ40% እስከ 40% ስንት ልጅ እንዳለው እንግዲህ በፐርሰንት መክፈል አለበት። ከዛ ደግሞ እንግዲህ መኸጽዮት የምንለው ደግሞ ሶስተኛው ደግሞ መኸጽዮት ነው። ደግሞ ሰው መኸጽዮት የምንለው ደግሞ የፍንት ቤት የትምህርት ቤት የሚካፈል እና ደግሞ ከሰዓት በኋላ ደግሞ ሁጊ የምንለው የሚከፈል ከዛ ደግሞ ሕክምና በሚያስፈልገው የሚከፈል እነዚህ ደግሞ መኸጽዮት የሚባል ደግሞ አለ። ከዛ ደግሞ ሁለተኛው ያልከው ደግሞ መሰረት ያለው ደግሞ ልጆች ከማን ነው ያሉ ከማን ይገኛሉ የሚለውን ደግሞ እነዚህን ግዴታ ፍርድ ቤቱ እነዚህን በሚሰጠው ውሳኔ መጻፍ መገኘት አለበት ማለት ነው። እንግዲህ ከዛ ላይ ደግሞ እንግዲህ የቤቱ የንብረት ሁኔታ እንግዲህ በመካከላቸው በኩል ቤት ካለ ይላል። እንግዲህ ሁለት አይነት መንገዶች አሉ። አንዱ መንገድ በቃ ሰውየው በቃ ከዛ ጀምሮ ቤትም አልፈልግም እኔ በቃ ቤትሽን እንጂ ልጆችና ይደጉበት እኔ ምንም አልፈልግም ብሎ ከሄደ ያው እንግዲህ ያን ቤት የሚከፍለው ያን ቤት ዳና የምሽካንታው የምትከፍለው እሷ ናት ማለት ነው። ሰውየው ከዛሬ ጀምሮ እንግዲህ እኔ አልፈልግም ቤት የሚባል አልፈልግም፣ እንቺ ቤቱን ምዞኖትን የሚችለውን ከፍላለሁ ዝቅ አርጌ ብሎ ሄደ። በቃ እሱ ነው እሷ ናት የምትከፍለው፣ ኃላፊነቱ የእሷ ነው ማለት ነው። ሁለተኛው መንገድ ደግሞ ምናልባት እኔ እናንቺ እያለን ድረስ ልጆች 18 እስከሚሞላቸው ድረስ ያለንን እዳ ምሽካንጣም ሆነ ማንኛውም እዳ ለሁለት እንከፍላለን። ማለትም ምዞኖት እከፍላለሁ፣ ሁሉ ፍርድ ቤት የወሰነውን እከፍላለሁ። ከዛም ደግሞ ቤቱን ያው በቃ ምሽካንጣ ስላለው ምሽካንጣችን ለሁለት እንከፍላለን እስከ 18 ዓመት። ከ18 ዓመት ልጆች ከደረሱ በኋላ ግን የመጨረሻው ልጅ ሽጠን በቃ ሽጠን የአንቺን ድርሻሽን ይህን ድርሻዬን ብለው በዚህ ይላቀቃሉ እንግዲህ። ከዛ ነገሩ ካለቀ በኋላ ግና ከአሁን ቀደም ምሽካንታ ከፍያለሁና ቤቱ ይገባኛል ማለቱ ትንሽ አስቸጋሪ ነው። ለምንድን ነው የተወሰነውን ውሳኔ እንደገና ፍርድ ቤቱ አቀምጦ አይቶ የነበሩ ሰነዶች ሁላ ቀርበው ፍርድ ቤቱ ውሳኔ ከደረሰ በኋላ እንደገና ይህ ውሳኔ ትክክለኛ አይደለም ማለቱ አስቸጋሪ ይሆናል። ይህን የሚወስነው ይውቀዳ ማለትም ይግባኝ ነው እንጂ ያው የተቀመጠው ፍርድ ቤት ሊወስነውም አይችልም። ለምንድን ነው ነገሩን ጨርሶ በቃ ሌላ ውስጥ ገብቷል ማለት ነው።
1: እዚህ ላይ አሁን አድማጭ የጠየቀችን ጥያቄ አለ። ቀደም ሲል እኔ ከባለቤቴ ጋር አብሬ ይኖር ነበር። በፍቺ ምክንያት አልተስማማንም፣ ተፋታን። የነበርኩበትን ከተማ ለቅቄ ወደ ሌላ ከተማ ሄድኩኝ።
2: እሺ።
1: ከዛ ልጆች አሉን። ልጆችን ወስጄ እንዳሳየው በሳምንት ሁለት ቀን ተፈረደብኝ። የተወሰኑ ቀናቶች ሳላሳየው ብቀር ተከስሼ ገንዘብ ክፌ ተብዬ በመክፈል ላይ ይገኛለሁ። እንዴት ነው ይህ ሊሆን የሚችለው? መጀመሪያ ላይ በምንፋታበት ሰዓት ይሄ አይነት የሚል ምንም አይነት አንቀጽ አልገባበትም በፍች ስምምነት ላይ የሚል ጥያቄ ጠይቀናለች። እና ይህ አይነት ጥያቄስ ሊኖር ይችላል ወይ?
2: አዎ አለ። እንግዲህ እሱ መሄድ ሳይሆን እሷ መምጣት ሳይሆን እንግዲህ የሚለው እንግዲህ ልጆችን ወይም ደግሞ ከሸም ይባላል የረባሃ ጉዳይ ነው። እንግዲህ አብዛኛውን ጊዜ በልጆች እንግዲህ ልጅ ሰውየው መጥቶ እንዲያቸው እንደሚባለው እንግዲህ ችግር አለ በሁለታቸው በኩል ማለት ነው። እና እነዚህ ልጆች ስሚያይበት ጊዜ ቦታ በደንብ መሰጠት አለበት። እዛም ሲታት ማለትም የረበካ ተወካይ መገኘት አለበት ማለት እሷ ተገኝታ እሷ ባለችበት ቦታ እሷ ትወስናለች ማን እንደሚመጣ። እንግዲህ አብዛኛውን ጊዜ ፍርድ ቤት እንደሚወስንበት ጊዜ የልጆች ሁኔታ አባትየው እንዲያይ በተወሰነ ቦታ ወስናችሁ አባትየው እዚህ ላይ አሁን
1: እሷ ነች ከነበረችበት ሀገር ለቃለች ሌላ ከተማ ነው ልጆቹን ይዛ እሷ ሁለት ልጆችን ይዛ እዛ ከነበረችበት ከተማ ሄዳ ለእሷ ሳይታ እንድትመለስ። እንዴት ነው ፍርድ ቤቱ ይህን ነገር የሚወስነው?
2: በጣም ጥሩ። ይህ ለውጥ አለ። ለውጡ ምንድን ነው? የዛን ጊዜ ፍርድ ቤቱ በሚወሰንበት ጊዜ የነበረው ውሳኔ ሴቱ ወይቱ በአካባቢ ነበረች ማለት ነው። ልጆችና ቤተሰቡ ልጆችና ባለቤቱ የፈታት ሚስት በአንድ ቦታ ነበሩ፣ ማለትም በአንድ አካባቢ ነበሩ። ከዛ ወዲያች ሴቱ እንግዲህ ቤቱን የሰጣትን ቤቱ ሆነም ወይም የተካፈሉን ቤትም ሆነ ሽጣ ወደ ሌላ ቦታ ሄደች። ይህ ነገር እንግዲህ ለውጥ አለ ማለት ነው። ይህ ለውጥ እንግዲህ የሚለው ህጉ ወይም ደግሞ የተስማሙበት ሁኔታ ፍርድ ቤት የወሰነ
1: ከዛ በፊትማ የተስማ አላወሱትም አልተስማሙ ምንም አይነት ስምም የላቸው በኋላ ነው
2: እውነት ነው። ይኸውልህ ፍርድ ቤቱ ማለት ከሌላ ቦታ ያለችው እየመጣች
1: እንድታሳየው አዎ፣ እየሄደች ልጆችን ይዛ እሷ
2: እኔ እንደመሰለኝ ከሆነ ምናልባት ይህን አላየሁትም ውሳኔ አላየሁትም፣ ግን ይህ የተወሰነ ቀደም ስል ላይ ነው ያለ ቀደም ስል ተወስኖ ለውጡን እሷ ቤቱን ገዝታ በመሄዱ ለውጥ አመታለች ማለት ነው። ይህ አይደለም መሰረቱ ይህ ሊሆን ይችላል።
1: ለውጡ አለ፣ ነገር ግን ፍርድ ቤት እንዴት ነው አብዛኛውን ጊዜ እስከምን የምንሰማው ወንድ ነው መጦ ልጆቹን ካሉበት ቦታ የሚመለከት። እዚህ ላይ ግን እሷ የሄደች ማሳየቱ ይሄ ህጉ ይላል በህጉ መሰረት ትክክል ነው ወይ?
2: ትክክል እየው። እሺ እንግዲህ ልግለጽ እንግዲህ ትክክለኛው ፍርድ ቤቱ በወሰነበት ጊዜ የነበረው በአካባቢ ስለሆኑ ሁለታቸውም ከአንድ ነበሩ የሚል ሀሳብ አለ። ከአንድ ነበሩ። ከዛ ወዲያ እሷ ለቃ ሄደች። እሷ ለቃ ሰድሚ ሰውየም ብሎ ያመለክታል። በቃ ስምምነቱ የተስማማንበት ከዚህ ሁና እኔም ለዳሪ ሁና ልጆችን ወጣሁ እየገባሁ እንዳይ ነበር፣ ግን እሷ ራሴ ለቃ ሄዳለች እና ለእኔ ችግር ሆኗል። ፍርድ ቤት የሚወሰነው ወጥሮ ከዚህ ቦታ እንዳያቸው ነው እንጂ ህጀ ጎዳና ሂጅ ማየት የለም እና ስለወሰደቻቸው አሁንም እንደሆነ በተወሰነው መሰረት እያመጣች ታሳየኝ ብሎ ይህን ሳመለክት የለም በዚህ ፍርድ ቤቱ አምኖበታል እና ከሆነ እሷ ግን ይህን ለውጥ ስላለው ለውጡን ለፍርድ ቤት ማሳመን አለባት። ማለትም በህይወቴ ነገር ለውጥ ስላለ በአካባቢ ቦታ ለቅቄው ሌላ ስለገዛው ቤት ያለኝን ሁኔታ ስለወጥኩና ፍርድ ቤቱ እንደገና ተቀምጦ የልጆችን ማየት ሁኔታ ሰውየው መጥቶ እንዲያይ ነው እንጂ እኔ ሂጄ እንዳሳየው ልጆችን እያንከለከልኩ ሂጄ የሳምንት አንድ ቀን ሶስት ቀን ሆነ ልጆችን ጎዳ እያንከለከልኩ መውሰዱ ለእኔ ከባድ ነው ብላ ካመለከተች ፍርድ ቤቱ ይህን ነገር አስተዋጽኦ እንደሚያደርግ ነው። ግን እኔ እንዳሰብኩት ከሆነ ወይም ደግሞ እንደማውቀው ከሆነ ይህ የተወሰነ ገና ማለት ቀደም ሲል የተወሰነ ነው። ከተወሰነ በኋላ እሷ ለውጥ አዲስ ለውጥ አምጥታለች ማለት ነው። ይህ ይመስለኛል ማጣራት አስፈላጊ ነው ማለት ነው።
1: ያው ብቻ ይሄ ጠቅለል ባለ ሁኔታ ምንወስደው እና ይሄ እሷ የግል ችግሯ ሆኖ የመጣ ነው። እንዴት ሁለት ልጆች ይዛ ከነበረበት ቦታ በትራንስፖርት ሂዳ ሳይቷ ሁለት ከሶስት አንድ አይበልጥም ወይ የሚል ሁኔታም ያለ ነው። ሌላው በዚህ አክታት ላይ ጠቀችን ቀደም እንደተነጋገርንበት ቤት አብሮ እንደሆን ተካፍለን ከሸጥን በኋላ በአብረን በነበርንበት ሰዓት እኔ ማሽካንታ የከፈልኩት ይህን ያህል ገንዘብ አለ ብሎ ተከስሻለሁ፣ ክፌ ተብያለሁ። ይሄስ አንዴ ከተሸጠ ከጨረስን ነገር ከተጨረሰ ከተቆረጠ በኋላ እንደገና ወደኋላ ተመልሶ ክስ አለ ወይ? ህጉ ምን ይላል?
2: በጣም ጥሩ። እንግዲህ በባልና ሚስት ሲኖሩ እንግዲህ ያው ገንዘባቸው እሷም እሱም ገቢ ያገኘ ያን የተገኘው ገቢ የሁለታቸው ነው ማለት ነው። አብዛኛውን ጊዜ ትንሽ ስህተት አለ በእኛ ላይ ስህተት ማለትም ባንክ መለየት ማለት ይህ ገንዘብ ሙሉ በሙሉ የኔ ነው ማለት አይደለም። በፍጹም ባንክ ለይተን በቃ ራሴን ለራሴ በባንኬ ያገባሁትን ገቢዬን በባንክ ያደርጋለሁ እና የኔ ነው ገንዘብ የኔ ያረባሁት የኔ የከፈልኩት ምሽካንታ ነው የከፈልኩት ለው አይደለም። ሁለታቸው ከአንድ ቤት ካሉ ባልና ምሽት ከሆኑ ልጆች ካፈሩ አብረው ከሚኖሩ ከሆነ እሱ ማፈራው እሷ ማፈራችም ብቻ ባንክ ማድረገ ለብቻም ሆነ ሁለታቸው ይህ ገቢ የሁለታቸው
1: የጋራ ገንዘብ ነው። ይሄ
2: የጋራቸው ገንዘብ ነው እና ከተፋቱ በኋላ ብዙ ነገሮች አዲስ ነገሮች የሚመጡ ነገር አለች። አንደኛ ገንዘብ ማሸሸት አለ ያለ ነው። ገንዘብ ተሸሽቶ ተተገኘ ወይም ደግሞ የኖረ ገንዘብ ከደብቆ ተተገኘ ወይም ደግሞ ለሌላ ሰው ሰጥቶ ያዝልኝ ወይም ደግሞ ይህ መረጃ ከመጣ ይህ ሰውዬው ፍርድ ቤቱ በሚወስንበት ጊዜ ወይም ደግሞ ፍርድ ቤቱ በተያያደበት ጊዜ ፍርዱ በተያያደበት ጊዜ ይህ መረጃ አልነበረኝም ነበር ማለትም ይህን መረጃ አልነበረኝም
1: ስለዚህ ይገባኛል ማለት መብት አላት።
2: አሁን ግን ትክክለኛውን መረጃ ፍርድ ቤቱ ከጨረሰ በኋላ ከጊዜ በኋላ የመረጃ ደርሶኛልና ሲሰድወ ገንዘብ አሸሽታለችና ይህ ገንዘብ የኔ መሆን አለበት ብሎ መክሰስ መብት አለ ማለት ነው።
1: ስለዚህ አሁን እዚህ ላይ ግን ደግሞ እሱ ያደረገው ምንድን ነው? አብረን በነበርንበት ሰዓት እኔ የከፈልኩ ማሽካንታ እኔ ስለከፈልኩ አሁን ልትከፍለኝ ይገባል ብሎ ነው የከሰሳት። ይሄ ገንዘብ የጋራ ገንዘብ አይደለም ወይ? ፍርድ ቤቱ እንዴት ይህን ተቀብሎስ ሊወስን ቻለ?
2: እንግዲህ ምናልባት እንግዲህ መረጃ ሙሉ እንትኑ የለንም። እንግዲህ አብዛኛውን ጊዜ ይሄ የከፈልኩት የሚለው ይህ ቤቱ ወይም አንደኛ የእሱ ያልሆነ ሆኖ ማለትም እሷ ገዝታ ቆይታ እሱ መጥቶ ኋላ ማለትም አብረቷ እሷ ጋር ከፍሏል ማለት የተወሰነ ጊዜ እስካሉ ድረስ ማለትም እስከሚፋቱ ድረስ እሷ ገዝታ ትሆናለች፣ እሱ መጥቶ ተደረበ፣ በቃ እሱ እስካለ ድረስ ከፈለ። አሁን ፍርድ ቤት ምናምን ቤት የኔ ነው ብላ እንግዲህ እሷ በቃ እኔ ነው የገዛሁትም እኔ ነው የከፈልኩትም እኔ ነው ምናምን ትላለች። እሱ እውነቱን ነው ከዚህ ላይ አዎ፣ ምንም እሷ ብትገዛው ምንም ቤቱ በእሷ ቢገዛ ቀደም ብሎ እኔ ሳልመጣ ቢገዛም፣ ግን ከእኔ ከገባው ጀምሬ አብረን ነው ምሽካንጣ የከፈልንና የእሷ ገንዘብ ሆነ የእኔ ገንዘብ ሆነ ምሽካንጣው የተከፈለው በዚህ 10 ዓመትም 20 ዓመትም አብረን ኑረን ምንም ቤቱ በእሷ ቢቋቋም በእሷ ምን ይጀምር ቢገዛ
1: በኋላ እኔ ገብቼ ከተቀላቀልኩ እኔ የተቀላቀልኩበት ጊዜ ጀምሮ
2: ምሽካንታው ለሁለታችን
1: የሁለት ነው። በዚህ አልፍ እንዲታለ ነገር ግን አዎ፣ ነገር ግን እዚህ ላይ አሁንም ጥያቄውን ድጋሜ ግልጽ ላድርገው። አብረው ነው የሚኖሩ። አብረው እስከሚኖሩ ድረስ ማሽካንታ በአንድ ላይ እየከፈሉ ነው። ተጋብተዋል፣ ልጆች ሁሉ አፍርተዋልኝ። እዚህ ላይ ነው ትልቁ ችግር። ተፋተው ሁሉን ነገር ከጨረሱ ቤቱን እኮ ሽጠው ተካፍለዋል፣ ጨርሰዋል። ከጨረሱ በኋላ አይ ያኔ እኔ ብቻዬን ነበር የከፈልኩት አብረው እየኖሩ
2: ብቻዬን።
1: ይሄ ነው ትልቁ ጥያቄ እዚህ ላይ። ህጉ ምን ይላል በዚህ ዙሪያ?
2: አዎ የብቻዬ የሚባል ነገር የለም። ቅድም ብለነዋል፣ የብቻዬ አንድ ሰው ባልና ባለትዳር ሆኖ አብረው እየኖሩ ይሄ ገንዘብ የብቻዬ ማለት የለበር ማለትም ህኒ ሀሽ ቦን በኔ በባንክን ያሳለፍኩት ምሉ አሉ ከኔ ያፈራሁት ገንዘብ ከደሞዜን የተከፈለ አይደለም እንዲያም ይባል ነገር የለም በግ ማለትም ሁለታችሁ ያንተ ድዳር ይያሉ ካንተም ገንዘብ ከከፈለ ከሷም ከከፈለ ሁለታችሁ እንደከፈላችሁ ነው የሚቆጠርና የኔ ነው ሊጋ አይችልም እና የተከፈለው የሷ ብቻ
1: ያ ገንዘብ የጋራ ገንዘብ ነው ማለት ነው
2: የጋራቸው ገንዘብ ነው አሁን ነገ ማልዳን ፍርድ ቤት ቤት አዎ ትደራ ነበራችሁ አብራችሁ ነበር የሷ ገንዘብ ለሌላ ዓላማ ይሆናል ያንተ ገንዘብ አው ለሌላ ዓላማ ሆኗል ግን ሁለታችሁ ምትሉ ባንድ ቤት ስለሆነ ይከፍያ የሁለታችሁ ነው እንጂ ያንተ ብቻ አይደለም ብሎ ይመለስ እንደሚመለሰው አምናለሁ እና ይሄ ለዚህ ላይ ይስከት ማስተካከል አለብን አንድ ሰው ባልና ሚስት አብሮ እየኖረ ይሄ የገንዘብ ነው ያንቺ ገንዘብ ነው የሚባል ነገር የለም በህግ በኩል አንዳንድ ነው የሚታዩ እሱማ እሷ ከቤት ልጆችን እያሳደገች አለ ገንዘብ የላትም ንብል ደሞዝ የላትም እሱ ከልጅ እየወጣ ገንዘብ አለው ማለት ልጆች ጠባቂ አይደለም እና እኔ ነኝ የሰራሁና እሷ አልሰራችም አይገባትም ላይችልም የተከለከለ ነው በአንድ ቤት እየኖሩ በአንድ ላይ እየኖሩ እሷ ልጅ እያሳደገች እሷ ቤት እያለች በአንድ እየኖሩ እኔ ነኝ ሰራተኛ እኔ ነኝ ወጥሮም የከፈልኩት እኔ ነኝ እሷ የላትም ምንም የላትም ማለት ይሄ የተከለከለ ነው በፍጹም በግ መሰረትና ይሄ ነገር አዋጣም ማለት ነው
1: እሺ ዳኛ ጠበቃ ዘይብ ካስለ ሰጠማሮጅክ በጣም ናፍሰገን ዞሮ ዞሮ ግን ፍቺ በሚባልበት ሰዓትም ቢሆን በጥቃቅን የተጻፈ ነገርም ነገሮችን ሰፋ አድርጎ በመመልከት በመወያየት ባይሆን መልካም ነው ከሆነ ግን በኋላ የሚመጡ ቂም ነገሮችን ለመቋጨት ሲባል ሁሉም በስምምነት ተስማምተው የሚሰጠውንም ፍርድ ውሳኔ ሁለቱም ቢሆን አንበው ተረድተው ቢያደርጉት መልካም ነው ነው ምንል እግዚአብሔር ይስጥልን በጣም ነው እናመሰግነው
2: አዎ በጣም ጥሩ እዚህ ላይ ዋናው ቅርታ ምናልባት ትንሽ ስምምነት ማስፈልጋል በስምምነት ከሆነ ሁለታቸውም የፈለጉትን ማለትም በስነ ስርዓት ለልጆችም ለነሱም ጥሩ ነው የፈጸማል ማለት ነውና ስምምነት መድረስ አስፈላጊ ይመስለኛል ይሄ ነው ምለው እና ደናምሽ
1: እሺ እግዚአብሔር በጣም እናመሰግናለን ዳኛ ተበቃ ዘይብ ካሱ ክብራትና ክብራን አድማጮቻችን የሳምንታዊ ግናፍት ፕሮግራም እዚ ላይ ይቋጫል ሳምንት እስከምንገናኝ እንደናሰምብቱ ይያል አንዳንድ ጥያቄዎች ካሏችሁ ደውሉልን ጠይቁን በማቀጠል ባልደረባዬ ኢሻያው ደጉ ከቄስ ሩቤል አይልኝ ጋር ያደረገውን ቆይታ እናዳምጥ።
3: የተከበራችሁ አድማጮቻችን ከዚህ ቀጥለን ከቄስ ሩቤል አይልኝ አድጓይቸው ጋር ቀጣዩን ቃለ ምልልስና ካይዳለን ይህም የሚመለከተው እዚህ ኢየሩሳሌም ከተማ በሚገኘው በታልፒዮት በተባለው ሰፈር ታየለት በተባለው ቦታ በየአመቱ የስግድን አመት በዓል በምናከብረው ቦታ ላይ አንድ ነጋዴ ሱቅ አቋቁሞበታል ለምን የሚል ጥያቄ ይዘዋል ቄስ ሮቤን አየልኝ አድጓቸው ተናስተልን
4: ተናስተልኝ የተከበርከው የሸየው ደጉ እንደገና ነው ጓደኞች በረዶ የሚሰሩት ይሄን ማለት ስለሰጣችሁ አመሰግናለሁ እንዳልከው አርሞና ነጥብ በየአመቱ የምንሰግድበት የኛ ያም እስራኤል ጸሎት እናረግበት የተለያዩ ሀበር ክነሴትን ናሲያ መዲናን እየመጣ በየአመቱ ከዛ እንገኛለን።
3: በስግድ አመት በዓል ስናከብር የመንግስት ከፍተኛ ባለስልጣናት፣ የቀሳውስት ራባናት፣ ህዝቡም በምናከብርበት ቦታ ላይ ነውና ምንድን ነው ችግሩ?
4: ይገርማል። ከዛ አሁን የተሾመው አዲሱ የሳኸር መኮንን የሞረሸት ወደ ኢትዮጵያ ሊቀመንበር የሆነው እሱ ከዛ ለየቶች ስሜናን አድርጎ ከዛ በተረፈ ስለዚህ የአርሞና ነጥብ የምንሰግድበት የተለያየ ሁኔታ ስለሆነ ብሎ አሳየነ። ሄደን በምናይ ጊዜ ከምንቀድስበት የሻየው ገርመሃል ማኮሌት ተከፍቶ እንደገና ደግሞ የራኬ ቤት መንገድ ይሰራ መኮላ ይባላል። ያንን አድርጓለኝ። ያንን ለምን ይሆናል በሚል ለሙሸኒው ሻላይም ለሙሸሊኦን በአስቸኳይ ደብዳቤ ከካህናቱ ጋር በመሆን ሰደናል። እንደገና
3: ኢየሩሳሌም ማዘጋጃ ቤት ከንቲባ ለሙሸሊኦን እሺ መደብዳቤ ስንት ቄሶች ሃይማኖት መሪዎች በደብዳቤ ጻፋችሁ ለከንቲባ?
4: ሁሉ ቄስ ነው በዚህ የተቆረቆረ ሁሉ ነው። በዚህ መሰረት ለሱም ለዮጣምሽ ፈጥቱም ለማንካሉም ለሱ ለያንዳንዱ እጥፍ ተከናቸው አሁን ባስቸኳይ በቅርብ መልሱን ታቀርብል እንድትሰጠን ብለን ስንለታለን ያልተቀብሎ
3: አሁን ታዳ
4: በዚህ የተነሳ እኛ

0: ግርማጣ አለ። ያን ግርማጣ ሁሉ በየግሉ እናነጋግረዋለን። ካልፈለገ አጥባ እንዲደረግ እሱ ለምሳሌ ግርማጣ የሆኑት የኢየሩሳሌም ግርማጣ እያንዳንዱን አናግረን አጥባ መሆን አለበት። እሱ ያደረገው እንዲሰረዝ ይህም በክነሴት የተወሰነ ሀግ ሎሚ ተብሎ አም እስራኤል የሚያኮራውን ይህን ያደረገ ወሻይር ይሄ አሃሪዲዎቹ ለጻባ እንሄድም እያሉ እነሱ እንደሚዋጉት እኛ ደግሞ እንዋጋለን። ጋም ለቢናሚን ናታንያው እንነግረዋለን። ይህን ካለ የእኛ ልጆች በጦርነቱ ለሀገሪቱ እየሞቱ መከራቸውን እያዩ የእኛን ክብር ሲቀነስ እኛ ዝም ማለት የለብንም። እንኳን አሁን ሁሉ ባወቀው ቴክኖሎጂው በሰለጠነው ቀድሞ እኮ በቴሌፎን ጭቡሪ አባቶቻችን የዋቱ ህዝቡን እየሰበሰቡ የታገሉ ከቤት ምሽባት ገብተው ያጠቁ ናቸው። የእነሱ አምላክ ይረዳናል። አሁንም እኔ በተለይ ሌት ተቀን ለፋለሽን ለማድረግ ካህኑ ሁሉም በደንብ እያነጋገርኩኝ እንዲረዱና እንድንረዳዳ ይህን ማዘጋጀት አለብን። ቁጭ ብለን ይህንን መብታችን አንሰጠው።
1: ጥያቄው ምንድን ነው? ቄስ ሮቤና እየልኝ አድጓቸው ምንድን ነው? ያሱቅ ይለቀቅ እዛ ቦታ ይህም ጥያቄያችሁ?
0: አዎ፣ ያም አኮሌት እዛ ያቀረበው አኮሌት በዳር ወግን ወስዶ ያስቀምጠው ከምንጸልይበት ህዝቡ ከሚጸልይበት ለአምላካችን ለእግዚአብሔር የሚሰግደውን እዝራ ለነህምያ አሁንም ነቢያቶቹ በኦሪቱ የወሰኑትን 40 ዓመት የጸለይነበትን መሆን የለበትም። የእሱ ማኮሌት ወይም ደግሞ መኮላ ከዛ ማድረግ አይችልም።
1: ምንድን ነው አሁን ባለፈው ዓመት አሁን አዲስ አሁን የሆኑ የስግድ ዓመት በዓል ሶስት ወር ጊዜ የቀረ ልናከብር የስግድን ዓመት በዓል ባለፈው ዓመት ሱቁ ካለበት ቦታ ነው ስግድ የተከበረበት ወይስ ምን ተደረገ? ባለፈው ዓመት
0: አልነበረም። አሁን ነው ያደረጉት እንጂ አምና አልነበረም።
1: አሁን ለደብዳቤያችሁስ ምላሽ አልሰጡም? ከንቲባው
0: እስካሁን አልሰጠም፣ ግን እንዲሰጥ ባለ ተስፋ ነን። አልሰጠም ደግሞ የምናደርገውን በህጉ መሰረት በሰላምነት እንለምነዋለን። መጀመሪያ ከመሳቤቱ ሄደን አሁንም ተራ ይዘን እንለምነዋለን። ይህን ልመናውን ካለ ሰማና ካላለ ግን የዋሳ 7 ሀገር ሟጣ አለ። እያንዳንዱ እንለምናለን፣ እናስፈርማቸዋለን። በሞጨታይር ልዩን ይሆናል። በእጅ አጥባ እንደምናጠቃው ነው። ሌላው የተለያዩ ደግሞ መስሪያ ቤቶች ደግሞ ይረዱናል። ይሄ የእኛ ትግል ነው። ማንም ሊታገልልን አይችልም። እኛ ዝም ካልነ ግን
1: ቄስ መረጃ ጋዜጠኞች ነን እኛ። አሁን እንደ ጋዜጠኛ የከንቲባውን አስተዳደር ከንቲባውን እንጠይቃቸዋለን። ለሳቸው የላካችሁትን ደብዳቤ ግልባጩን ለእኛም እንዲደርሰን እንፈልጋለን። ራሳቸውን እንጠይቃለን፣ ቃለ መጠይቅ እናደርጋለን። የእናንተን ሮሮ እሳቸው ፊት ማቅረብ አለብንና ምን ትላለህ?
0: እንሰድላቸዋለን። ዛሬ ቴክኖሎጂ ነው። በዋትሳፕ አሁን ከተግግሩ በኋላ የጻፍነውን እንሰድልሃለን። ያንን በመያዝ አዎ፣ ጋዜጠኛ ሁሉንም ይጠይቃል እና ያንን ይዘ ትጠይቀዋለህ። እና ስላነጋገራችሁ በጣም አመሰግናለሁ። እኛ ግን ለትግሉ በተለይ እኔ የአባቴ አምላክ አባየል አምላክ ይረዳኛል። ሌላውንም ነገር ያለው ይረዱኛል። ባይረዱ ግና እንደ ማንም ብዬ ይህንን ማስለቀል አለብን።
1: ይህ በእርግጥ የሁሉም ማህበረሰባችን ሁሉ የሚመለከት ጉዳይ ስለሆነ በትብብር ነው። እንግዲህ ግን በዋናነት እታገላለሁ እያልክ ነው ብቻህን ሳይሆን፣ ይቅርታ እንዲያው አንተ እያልኩኝ እሶ የሚለውን ሁኔታ
0: ገና ወጣት አይደለሁ። የአንተ እኮ ትበልጠኛለህ፣ ትልቅ ወንድሜ ነህ። ሌላውን መሰለህ ለካህናቱ እኛ እንደ አባቶቻችን ይሄ ሃይማኖታችን ሐውልታችን ነው። ለዚህ ካልታገልነ ከዓመታቱ ከሰባት ቀኑ ህልቅሰው እንደምንሄደው ህዝቡን ይዘን መታገል አለብን። አባቶቻችን የሰሩት ሲፈርስ ዝም አንበል፣ እያጠነከርነ ያውም ከእነሱ የበለጠ ሐውልት መስራት አለብን። እና አመሰግናለሁ።

0: አሁን ሶስት ወር ስግድ ህዳር ኖቬምበር እየተቃረበ ስለሆነ እስከዛው ምን እንደተሰራ በዚህ አከራካሪ ሱቅ ልበለው በስም
1: መኮላ ይባላል ሱቅ አይደለም መኮላ
0: ምንድነው እንደ
1: ኮንቴነር ያለ ነው
0: እንደ ኮንቴነር አው እንደ ኮንቴነር አይነት ነው ወይ እንደ ካራቫን ብጤ እሺ ይሄን ወሰን እኛም እንከታተላለን እኛንም ያሳስበናል አይደለም እንዴ ተከበረ በየአመቱ የስግድ ባህል አያት ቅድሚያቶቻችን ወደ ተራራ ላይ አምቦ በዋናነት እኔ ባምቦበር አካባቢ ስለመጣሁ በኢትዮጵያ ተራራማ ቦታ ላይ ወጥቶ በጸሎት በጾም ሲከበር የነበረ ትልቅ አያት ለኢየሩሳሌም አድርሰን ለሚቀጥለው አመት ይያሉ ጸሎት ሲደረስበት ነበር የስግድ በዓል ነውና የተከበረ ነው እንግዲህ እሺ እንግዲህ ማጠቃለያ
1: እና ለህዝቡ ለካህናቱ ቀረቡ እንቅረብ እንታገል ነው ምን ሌላ ምለው የለም የግል ትግሌን እቀጥላለሁ አመሰግናለሁ
0: እሺ እና አመሰግናለሁ
1: ሰላም ሰላም የሰየው ደግሞ የተከበርከው
0: የተከበሩ ቄስ ሮቤን አየልኝ አድጓይቸው መልካም ሸት
2: እናመሰግናለን ሻያው ሰዓታችን እየጨረስን ነው እንሰናበት ጥሩ ርዕስ ነው በዚህ ርዕስ ላይ ሁላችንም ልንረባረብበት የሚገባ ርዕስ ነው የነበረ በጣም ጥሩ ነው
0: ምን የሱብቻቸው ባየ በህግና ፍትህ በህግና ፍትህ የተመለከታችሁት የንብረት የትዳርን በተመለከተ መቼም ሁሉም ያለ የነበረ የመለያየት የመፋታት ሁኔታ በሰላም ቢሆን ጥሩ ነው በዛ ስከለተሞት ጋብቻ ቢኖርም ይመረጣል ዛ ደግሞ ንብረት አለ የጋራን ንብረትን የመከፋፈል ከህግ አንጻር ጠበቃ ዘይ ካሱ ገለጻ ሰጠ ጥሩ ፕሮግራም ነበር ለማለት ነው
2: የቴክኒክ ባለሙያችን ነው ማን ነበር ሻየው እናመሰግናለን እንዲሁም ዳኛ ጠበቃ ዘይ ካሱ እንዲሁም ቄስ ሩቤ ላይልኝ አንተንም ሻየው አድማጮቻችን እጅግ በጣም እናመሰግናለን
0: ለሰው እንግዲህ አይቸው ባየ ለሁላችንም እንግዲህ ለአድማጮቻችን ደግሞ ተከታተሉ በእያሉበት ምስጋና ይድረሳቸውና መልካም ለሊት
2: ነገብጣችን ይገናኛለን መልካም ለሊት
0: እሺ